0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሮብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የም ረቢ ካፍቴት በአብታፍሽን ፔቫብ ሲሆን እንደ አውሮፓያን ዘመን አቆጣጠር ደግሞ ኦገስት 12 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ነሐሴ 6 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒ እንደሃን ነው። የተከበራችሁ አድማጮቻችን በቅድመ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የራማታጎላንን የእስራኤል ግዛት አካልነት እውቅና ለሰጡት ለኮሎምቢያው ፕሬዝዳንት ምስጋና አቀረቡ። የሊኩድ ፓርቲ የያዘውን የምርጫ ስልት የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን ግቢር በጥብቅ ተቹ። የቀድሞው ሚኒስትርና አምባሳደር ጊላድ አርዳን ያቋቋሙትን አዲስ ፓርቲ ስም ይፋ አደረጉ። አሜሪካ ከሄዷን እስካል ቀየረች ድረስ የሆርሙዝ የባሮች መጥ የማይከፈት መሆኑን ኢራን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የራማታ ጎላንን የእስራኤል ግዛት አካልነት እውቅና ለሰጡት ለኮሎምቢያው ፕሬዝዳንት ምስጋና አቀረቡ። ራማታ ጎላን የእስራኤል አንድ አካል ነው በማለት ኮሎምቢያ ትላንት እውቅና መስጠቷ ይታወቃል። ይህን ተከትሎ ጠቅላይ ሚኒስትር ኔታንያሁ ለኮሎምቢያው ፕሬዝዳንት ምስጋና አቅርበዋል። ውድ ፕሬዝዳንት አመሰግነውታለሁ። ሐሳቦ በጣም ወሳኝ መሆኑን ላብራራለሁ ትፈልጋለሁ። ቦታው የኪኔሬት ሐይቅ የሚገኝበትና ራማታ ጎላን ነው። ይህ ቦታ ለእስራኤል ደህንነት መጠበቅ እጅግ ወሳኝ ነው። የእስራኤል ባንዲራ በአካባቢው ይውለበለባል፣ ወደፊትም በዚሁ ይቀጥላል፣ ምክንያቱም ሀገራችን ነውና ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ይህ በእንዲህ እንዳለ አዲሱ የኮሎምቢያ ፕሬዝዳንት ወደ ስልጣን ከመጡ በኋላ በሀገሪቱና እስራኤል መካከል ያለው ግንኙነት ተጠናክሯል። ኮሎምቢያ የኤምባሲ ጽህፈት ቤቷን በኢየሩሳሌም የምትከፍት መሆኑንም ማስታወቋ ይታወሳል። የሊኩድ ፓርቲ የያዘውን የምርጫ ስልት የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር በጥብቅ ተቹ። ሚኒስትር ቤንግቪር እንዳሉት የሊኩድ ፓርቲ ሰፊ ብሔራዊ መንግስት መመስረት የሚለው የምርጫ ስልት ከጋዴ ዘንኮትና ቤኒ ጋንጽ ጋር መንግስት ለመመስረት የታቀደ ነው። እንዲህ አይነት የአንድነት መንግስት መመስረት በህግና ፍትህ ዘርፍ ለውጥ ለማድረግ የተያዘውን እቅድ መቅበር ነው። እንዲሁም በጦርነቱ አላማዎች ላይ ጉዳት ያደርሳል። የቀኝ ክንፍ ፓርቲዎችን ለሚመርጡ አካላት የቀኝ ክንፍ መንግስት ያስፈልጋቸዋል ብለዋል ቤንግቪር። በሚስተር ቤንግቪር ትችት የሊኩድ ፓርቲ ቃል አቀባይ ጋይ ሌቪ ምላሽ የሰጡ ሲሆን ቤንግቪር ብዙ የሚያሳስባቸው ነገር ኖሮ ሳይሆን ከምረጡኝ ዘመቻው አንጻር ነው የተናገሩት። የሊኩድ ፓርቲ የምርጫ ስልት አሁን ባለው ጥምር መንግስት እንዳለ ሆኖ ጽዮናውያን ፓርቲዎች እንዲገቡ ማድረግ ነው ብለዋል። የቀድሞ ሚኒስትርና አምባሳደር ጊላድ አርዳን ያቋቋሙትን አዲስ ፓርቲ ስም ይፋ አደረጉ። ጊላድ አርዳን አዲስ የቀኝ ክንፍ ፓርቲ ማቋቋማቸውን ማስታወቃቸው ይታወሳል። ስሙም ሚፍለጌት አሃዱት ወይም የአንድነት ፓርቲ ብለውታል። የቀድሞዋ ቤት ሸመሽ ከተማ ከንቲባ አሊዛ ብሉህ በፓርቲው እንዲቀላቀሉ መወሰናቸውንም ጊላድ አርዳን ጨምረው ገልጸዋል። እስራኤልና ቬንዙዌላ ዲፕሎማሲያዊ ግንኙነታቸውን ለማደስ ተስማሙ። የእስራኤል ውጭ ጉዳይ ሚኒስትር ጊዲዮን ሳርና የቬንዙዌላቻቸው ፊሊክስ ፓላስናሲያ ከተወያዩ በኋላ ነው ሁለቱ ሀገራት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት በቆንጽላ ጽህፈት ቤት ደረጃ ለመጀመር የተስማሙት። በሁለቱ ሀገራት መካከል ከ2009 ዓ ም ጀምሮ ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት ለማደስ ሁለቱ ሀገራት በመስማማታቸውም ለዜጎች የቆንጽላ ጽህፈት ቤት አገልግሎት ይሰጣል። በአደጋ ጊዜም ተባብረው ለመስራት ተስማምተዋል። በእስራኤል የሚደርሱ የመኪና አደጋዎች በየጊዜው ሰዎችን ህይወት በአጭር መቅጠፋቸው እንደቀጠሉ ነው። በቁጥር 383 ጎዳና ሌሊቱን በደረሰ የመኪና አደጋ በአርባ ዓመት ክልል የሚገኙ ሁለት ወንዶች ህይወታቸው አልፏል። የመጀመሪያ እርዳታ ሰጪው የማዳ ድርጅት እንዳስታወቀው ሁለቱ መኪናዎች ፊት ለፊት ተጋጭተው ሁለት ሰዎች ህይወታቸው ሲያልፍ በአርባ ዓመት ዕድሜ ክልል የምትገኝ ሴት ደግሞ በከባድ ሁኔታ ቆስላ በኢየሩሳሌም ከተማ በሚገኘው ሻሬ ጼዴቅ ሆስፒታል የህክምና እርዳታ እየተቀበለች ትገኛለች። የትራፊክ ፖሊስ የመኪናውን አደጋ ምክንያት ለማወቅ ምርመራ ጀምሯል። በጋዛ ሰርጥ የሰላም ምክር ቤትና ድራዳሪ ሀገራት መካከል በተደረሰበት ስምምነት መሰረት ከሐማስ ድርጅት ገንዘብ ያልተቀበሉ የተለያዩ አካላት 400 ሚሊዮን ዶላር ይተላለፋል ተባለ። ሐማስ ለአቅርቦት ሰጪ ድርጅቶችና በተለያዩ ጉዳዮች ውል ለፈጸሙ አካላት የሚከፍለው ገንዘብ እንደሚሸፈን በጋዛ ሰርጥ የሰላም ምክር ቤት አንቀጽ 5 በተቀመጠው መሰረት ነው ገንዘቡ የሚተላለፈው ተብሏል። ቃላቀባያችን ጊሊኮሄን ካደረሰችን ዘገባ መረዳት እንደቻል ነው ገንዘቡ ለሰላማዊ ፍልስጤማን አገልግሎት ለሰጡ ድርጅቶችና ለህዝብ ሰራተኞች እንዲሁም ደሞዝ ላልተቀበሉ ይሰጣል ተብሏል። በሰላም ምክር ቤቱ አንድ ከፍተኛ ባለስልጣን እንደገለጹት የቀረበው ዘገባ ትክክል ነው። እያንዳንዱ የክፍያ ጥያቄ በደንብ ይመረመራል። ለሽብርተኝነት አሊያም ለሐማስ ተልዕኮ ገንዘብ ወጪ አይሆንም ብለዋል። አሜሪካ ከሄዶን ስካል ቀየረች ድረስ የሆርሙዝን የባሮሽ ምጥ የማትከፍት መሆኑን ኢራን አስታወቀች። የኢራን ብሔራዊ ደህንነት ጉዳይ ዋና ጸሐፊ ሞህሳን ሬዛይ ከቻይና አምባሳደር ጋር በቴህራን ትላንት ከተወያዩ በኋላ ባወጣው መግለጫ አሜሪካ የኢራንን ጥያቄዎች ለመመለስ ያካሄድ ለውጥ ካላደረገች የሆርሙዝ የባሮሽ ምጥ ዝግ እንደሆነ ይቆያል፣ እንዲሁም አሜሪካ በሊባኖስና ዛ ያለው ጦርነት እንዲያበቃ ማድረግ አለባት፣ ይዞብን ያለውን ገንዘብ መልቀቅ አለባት ብሎም በሌሎች ቃል በገባቻቸው ጉዳዮች መቆም ይገባታል ብሏል ሬዛይ። አሜሪካ የሚሳኤል መከላከያዎች ብዙ ጥረት እንዳለባት የኒውዮርክ ታይምስ ጋዜጣ በድጋሜ አረጋገጠ። አሜሪካ በኢራን ጦርነት ወቅት ከ1500 በላይ የጸረ ሚሳኤል መከላከያዎች ተጠቅማለች። አሁን በእጇ ላይ ከ1700 ያነሱ ሚሳኤሎች እንዳሉ የኒውዮርክ ታይምስ ጋዜጣ ጨምሮ ዘግቧል። በአሜሪካ የሚሳኤል መከላከያዎች ጥረት በመኖሩ ምክንያት የሳውዲ አረቢያን መሰረታዊ የኃይል ማመንጫ ጣቢያዎች ለመጠበቅ ስጋት እንዳለ የሳውዲ አረቢያው አልጋ ወራሽ ቢን ሲልማን ለፕሬዝዳንት ትራምፕ እንዳሳሰቡ ሁኔታው እንዲረጋጋ መጠየቃቸውንም ጋዜጣው ጨምሮ ዘግቧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ቢባልም በአንዳንድ አካባቢዎች ሙቀታማ አየር ጽባይ እንደሚቀጥል ነው የዘርፍ ባለሙያዎች ያደረሱን ትንበያ የሚጠቁመው። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭና አካባቢዋ 32፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውናቸው ንርሰ ጉዳዮች ቀጥለን ባጭሩ እናቀርባለን። የማሪብነ ሰላዮም እንዲሁም ሀሬዝ እንዲሁም ደግሞ ኢዲዮት ሀሮኖት ጋዜጦች በፊት ገጻቸው ዘውት ቀረቡት ዘገባ በሊኩድ ፓርቲ ያለ ቅድመ ምደባ ምርጫ ወይም ፕራይመሪስ ምርጫ ሳደርጉ ለሶስት ሚኒስትሮች ቦታ እንዲሰጣቸው ጠቅላይ ሚኒስትር ናታንያሁ የደረሱበት ውሳኔ ነው። የሊኩድ ፓርቲ ፊታችን ሰኞ ናሲ 17 ቀን 2016 ዓ.ም የፕራይመሪስ ምርጫ ለማካሄድ እቅድ ይዞ እየተንቀሳቀሰ ቢሆንም ምርጫው ከመካሄዱ በፊት ለ10 ሰዎች ቅድሚያ ቦታ እንዲሰጥ ጠቅላይ ሚኒስትር ናታንያሁ የደረሱበት ውሳኔ በሌሎች አባላት በኩል ተገቢነት ያለው ቦታ እናገኝም በሚል ቅሬታቸውን እየገለጹ ነው ብለዋል ጋዜጦች። የእስራኤል አዮም ጋዜጣ በ10 ቦታዎች ጠቅላይ ሚኒስትር ናታንያሁ የሚመድባቸው ሰዎች ይቀመጣሉ፣ ቀሪዎቹ ተገቢ ናቸው የሚባሉ ቦታዎች 15 ናቸው፣ እነዚህን ቦታዎች ለማግኘት ደግሞ 40 የክኔሴት አባላትና ሚኒስትሮች በቅድመ ምደባ ወይም ፕራይመሪዙ ምርጫ ይወዳደራሉ ብሏል። የሰላዮም ጋዜጣ በፕራይመሪዙ የቀረበ ቦታ የለም በሚል ርዕስ ሶስት ሚኒስትሮች ሳይል ካጽ፣ ሃይም ካጽ እና ጊዲዮን ሳር አስቀድሞ ቦታ መሰጠታቸውን በተመለከተ በሊኩድ ፓርቲ ምላሽ ከመስጠት ቢቆጠቡም በዝግ ውይይቶች ግን ጉዳዩ ሌላ ይታለው ጠቅላይ ሚኒስትር ናታንያሁ አታለውናል፣ በፓርቲው ሌሎችን ለማስገባትና የበለጠ ድምጽ እንዲያገኝ ለማድረግ አካሄዱ እንዲህ አልነበረም በማለት ቅሬታቸውን እየገለጹ እንደሆነ የሃሬጽ ጋዜጣ ዘግቧል። የማሪብ ጋዜጣም በሊኩድ ፓርቲ ተገቢነት ያለውን ቦታ ለማግኘት የሚደረገው ጥረት ቀጥሏል። ጠቅላይ ሚኒስትር ናታንያሁ ባልተጠበቀ ሁኔታ ለሶስት ሚኒስትሮች ጊዲዮን ሳር፣ ኢስራኤል ካጽ እና ሃይም ካጽ ከምርጫው በፊት አስቀድመው ቦታ ሰጥተዋል። በመጪው ክኔሴት ናታንያሁ መንግስት የሚመሰረቱ ከሆነ የመከላከያ ሚኒስትር ስልጣንን ለመያዝ ብዙ ሩጫ አለም ብሏል ጋዜጣው። ይህን የሚኒስትርነት ስልጣን የሚይዝ ሰው በፖለቲካው ጉዳይ አይካፈልም ካለ በኋላ አይም ካጽ አስቀድመው ቦታ እንዲሰጣቸው አባላቱ ድምጽ እንዲሰጡበት የታቀደውን የሊኩድ ፓርቲ ፍርድ ቤት ትላንት ማገጃ አውጥቶበታል። አይም ካጽ የፓርቲው የህግ አርቃቂ ክፍል ሊቀመንበር ስለሆኑና ናታንያሁ ያለ ምርጫ ሌሎች ሰዎችን ሽሪዮን በተባለው ቦታ እንዲያስቀምጡ የፈቀዱ በመሆናቸው እሳቸው ያለ ምርጫ ቦታ ማግኘታቸው የጥቅም ግጭትን ያስከትላል በሚል ነው የሊኩድ ፓርቲ ፍርድ ቤት ያገደው ብሏል የማሪብ ጋዜጣ። የሃሬጽ ጋዜጣም ጠቅላይ ሚኒስትር ናታንያሁ ለሶስት ሚኒስትሮች አስቀድመው ቦታ መስጠታቸውንና በሌሎች የሊኩድ ፓርቲ አባላት በኩል ተቃውሞ የገጠመው መሆኑን ዘግቧል። የኢዲዮት ሀሮኖት ጋዜጣ ደግሞ በሊኩድ ውስጥ ያለ ጦርነት በሚል በፓርቲው የቅድመ ምደባው ወይም ፕራይመሪዙ ምርጫ ሊካሄድ 5 ቀናት በቀሩት ወቅት ጠቅላይ ሚኒስትር ናታንያሁ ለሶስት ሚኒስትሮች አስቀድመው ቦታ መስጠታቸው በውስጥ ቅሬታን ፈጥሯል፣ አንዳንዶች የናታንያሁን አካሄድ እየተቹ ነው ብሏል የኢዲዮት ሀሮኖት ጋዜጣ በዛሬ ዘገባው። የማሪብ ጋዜጣ ኤልዳድ ዳያን የተባለው ወጣት መዳረሻው ጠፍቶ ሲፈለግ ከሰነበተ በኋላ በሰው እጅ ተገድሎ የተገኘበትን ሁኔታና ትላንት የቀብር ስነስርዓቱ መፈጸሙን ዘግቧል። በግድያው የተጠረጠረው ጓደኛው እንደሆነ ጋዜጣው ጨምሮ ዘግቧል። የኤልዳድ ዳያን ቤተሰቦችና ጓደኞቹ ትላንት የመጨረሻውን ሽኝት አድርገውለታል። አክስቱ በሕይወት እናገኛለን ብለን ተስፋ አድርገን ነበር፣ ግን ተስፋችን ሳይሳካ ቀርቷል በማለት የተሰማትን ጥልቅ ሐዘን ገልጻለች። ማሪብ በእስራኤልና ሊባኖስ መካከል የሚካሄደው ድርድር ለጊዜው መቋረጡን ዘግቧል። ድርድሩ የተቋረጠውም እስራኤል ከሊባኖስ አንዳንድ ግዛቶች ለመውጣት ፍቃደኛ ባለመሆኗ ምክንያት እንደሆነ ጋዜጣው ዘግቦ የእስራኤል መከላከያ ሰራዊት አሊ ታሃር በተባለው ቦታ በሚገኙ የሂዝቦላ አሸባሪዎች ላይ የሚያደርገውን ጫና ማጠናከሩን ማሪብ በዛሬ ዘገባው ተመልክቷል። እንደሚታወቀው በእስራኤልና ሊባኖስ መካከል በአሜሪካና ጣሊያን በተለያዩ ጊዜያት ድርድሮች ተካሂደዋል። እስራኤል ጦር አንዳንድ ቦታዎችን እየለቀቀ ለሊባኖስ መከላከያ ሰራዊት ለናሙና ያክል ማስረከቡ ይታወቃል። እስራኤል የሊባኖስን ግዛቶች መልቀቋን የበለጠ እንድትቀጥልበት ሊባኖስ በመጠየቋ ምክንያት ለጊዜው ድርድሩ መቋረጡን የማሪብ ጋዜጣ በዛሬ ዘገባው ተመልክቷል።
የእስራኤል አየር ኢንዱስትሪዎች ገበያቸው እየጨመረ መሄዱን እና ማስታወቃቸውን የማሪፍ ጋዜጣ በዛሬ ዘገባው ተመልክቷል። ኤልቢት የተሰኘው የአየር ኢንዱስትሪ 2.3 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። ኤልቢት የ32 ቢሊዮን ዶላር የጦር መሳሪያና ተያያዥ ቁሳቁሶች ሽያጭ ስምምነቶችን በ2026 ዓ.ም መፈራረሙን አስታውቋል። ራፋኤል የተሰኘው የአየር ኢንዱስትሪም እንዲሁ ገቢው መጨመሩን ገልጿል። በቅርቡም ገቢና ወጪ ይፋ አድርጋል ተብሎ ይጠበቃል። ሁለቱ የእስራኤል አየር ኢንዱስትሪዎች የተለያዩ ጦር መሳሪያዎችና ተያያዥ ቁሳቁሶችን በማምረት የሚታወቁ ናቸው። የኢትዮ ታህሮኖት ጋዜጣም ሆነ ሌሎች ጋዜጦች ዛሬ ካቀረቡት ዘገባ መካከል በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ባለፈው ሰኔ 8 ቀን ኢራናውያን ጥቃት ለመፈጸም አቅደው መክሸፉን ነው። ትራምፕ በሰሜን አትላንቲክ ቃል ኪዳን ሀገራት ኔቶ አመታዊ ጉባኤ ተሳትፈው ለመመለስ ባቀዱበት ወቅት ኢራናውያን ጉዳት ለማድረስ አቅደው ነበር። ትራምፕ ካታር በሰጠቻቸው አውሮፕላን ለመመለስ ባቀዱበት ወቅት በደረሰ መረጃ በዚያ አውሮፕላን እንዲወርዱና በመኪና እንዲሄዱ ተደርጓል። ትራምፕ ወደ አሮጌው ኤርፎርስ አንድ የተሰኘው አውሮፕላን በግራ በሩ በኩል እንዲገቡ ከደረገ በኋላ ወደ ብሪታንያ እንዲበሩ ተደረገና ከዚያም ወደ አዲሱ አውሮፕላን እንዲመለሱ ሆኗል። ኢራናውያን በሳቸው ላይ ጉዳት ለማድረስ የነበራቸው ቅድም በደረሰው መረጃ መሰረት ሊከስፍ ይችላል በማለት የኒውዮርክ ታይምስን ጋዜጣ ዋቪ በማድረግ የእስራኤል ጋዜጦች መረጃውን አቀርቧል። የአሬጽ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የቀድሞ የሶሪያ ፕሬዝዳንት ባሻር አልአሳድ በሌሉበት የሞት ፍርድ ተፈርዶባቸዋል። እንደሚታወቀው አሳድ ወደ ሩሲያ መኮብለላቸው ይታወቃል። የሶሪያ ፍርድ ቤት ትላንት በዋለው ችሎት የሞት ፍርድ መወሰኑን ጋዜጣው ተመልክቷል። ሌላው በሩሲያ ከዩክሬን ጋር የሚካሄደው ጦርነት እንዲቆም የጠየቀን ፓርቲ የሀገሪቱ መንግስት መሰረዙን ተገልጿል። ሩሲያና ዩክሬን እንግዲህ ከአራት አመታት በላይ ጦርነት እያካሄዱ ይገኛሉ። ሌላው በስፖርታዊ ዘገባዎች ከቀረቡት መካከል ሀፖኤል ቤርሸባ የተባለ እግር ኳስ ቡድን ኳሃቫዶም የተሰኘውን የእግር ኳስ ቡድን በማሸነፍ ለአውሮፓ ሻምፒዮን ጠንካራ የአውሮፓ እግር ኳስ ቡድኖች ወደሚሳተፉበት ለማለፍ በመለምዚህም ለውድድር ለመብቃት አንድ ጨዋታ ካካሄደ የተሻለ ውጤት ሊያመጣ የሚችልበት ሁኔታ እንዳለ ዘግቧል። ሌላው ደግሞ ክሪስቲያኖ ሮናልዶ ከባለቤቱ ጋር ጋብቻ መፈጸሙን እንዲሁ ጋዜጣው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከቀድሞ ክነሴት አባልና ባሁን ወቅት ደግሞ በትምርት ዘርፍ ከሚሰሩ አቶ ፈንታውን ስዩም ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ፈንታው፣ እንደምን አደርክ?
1: ሰላም ጤና ይስጥልኝ ሰጠ። እንዲሁም ለአድማጮች
0: እንዴት ነህ? ስፖርት ላይ ነው ያዝነህ ዛሬ?
1: አይ ዛሬ የስፖርት ፕሮግራም ለሰዓት በኋላ ተቀይሯል። ምክንያቱም ትላንት እንግዶች ነበሩና ምሽቼ ስለተኛው ፕሮግራሙን ምሽት ነው የሚሆነው።
0: ጥሩ ነው። እንግዲህ ያው ደግሞ ስፖርቱ እንዳለው ነው፣ በፖለቲካውም ብዙ ውጥረት አለ። በተለይ በሊኩድ ፓርቲ በኩል ይሄ ሽሪዮን የሚባለው ቅድመ ምደባ እንዲሁ ሳይወዳደሩ በጣም በፓርቲው አባላት መካከል ትንሽ ችግሮችን እየፈጠረ ነው ተብሎ ከትላንት ጀምሮ በጣም መነጋገሪያ ሆኗል። እና 10 ሰዎች ከተመደቡ አስቀድሞ ምን ቦታ ሊቀር ይችላል የሚሉ አካላት አሉና እንዴት ተመለከትከው?
1: እንግዲህ ጠቅላል ባለመልኩ አሁን በሊኩድ ውስጥ በጣም ትልቅ ውጥረት አለ። በነገራችን ላይ በዚሁ አጋጣሚ አንድ ማስተላለፍ የሚፈልገው መልእክትም ቢኖር በተለያዩ ወቅቶች ብዙ ሰዎች እየደወሉ አትወዳደሩኝም ወይ ያሉ ጠይቀዋል። ምንም በማህበራዊ አውታሮች አልወዳደርም ብዬ ከጻፍኩ እንግዲህ 2 ወር ሊሆነ ነው ባለሳሳት እና በአሁኑ እኔ አልወዳደርም። ግን ጥያቄውን በተመለከተ በሊኩድ ላይ አሁን በጣም ትልቅ ውጥረት አለ። ምክንያቱም በዚሁ ፓርላማ በአሁኑ የፓርላማ አባል የነበሩ ሚኒስትሮች የነበሩት ሁሉ ለቦታ ያለው ሽኩቻ ውድድር በጣም የተጨናነቀ ነው። ምክንያቱም የፓርቲው መሪ ጠቅላይ ሚኒስትር ቢንያሚን ነታንያሁ ራሳቸው ያው ያለ ውድድር ቅድም የማጣራት ውድድር አለ ፕራይመሪ ብለን የምንጠራው በእርሳቸው ኃላፊነት እንዲሰጣቸው መብት እንዲሰጣቸው የሊኩድ ያው ህጉን የሚደነግጉ ተስማምተውበት እድሉ ተሰጥቷቸው ግን 2 ሚኒስትሮች የነበሩትን ቦታ ሰጧቸው። ከአንድ እስከ 5 ድረስ የትራይል ካት መከላከያ ሚኒስትሩን እና ሀይም ካትን
0: ይሄ ጌዶን ሳርንም እንደዚህ
1: ጌዶን ሳርም እንዲሁ ሁላችን የምናስታውሰው ከሊኩድ ቆይቶ ወጥቶ ሌላ ፓርቲ አቋቁሞ እንደገደ ለሊኩድ ተመልሶ አሁን ምንም ሳይወዳደር ቦታ ሲሰጠው የሚወዳደሩትን ሰዎች በጣም ነው ያነደዳቸው። ምክንያቱም እኛ ለመወዳደር የሊኩድ አባሎች እንዲስፋፉና እንዲበዙ ከአገሯን በሙሉ እየዞርን ደክመን ለፍተን ምንም ሳያደርጉ እንዲሁ 3ኛ፣ 4ኛ፣ 5ኛ ቦታ የሚሰጣቸው ምን ስለሆኑ ነው እያሉ በዚህ ጉዳይ ብዙ መነጋገር አለ። ይፋ ወጥቶ በሚዲያ የሚነገርም አለ፣ ውስጣዊ ጠብም አለ። እኔ ያው መቼ የፓርቲው አባል ስለሆንኩ እና እሰማለሁ አንዳንድ ሰዎችም እየደወሉ የሚያነጋግሩኛ ሚኒስትሮች ያነጋግረ ያው በዚህ ወቅት መቼም ተመራጭ መራጭን ይፈልገዋል ያው ምርጫው ስለደረሰ እና በዚህ ወቅት የሊኩድ አባል የሆነ ሰው አሁን በቃ ወርቅ ነው ይፈልጋል፣ ማንም ሰው ይፈልገዋል። ያው እንግዲህ ፕራይመሪሱ ያው በፊታችን ሰኞ ነው።
0: አሁን አንዱ ችግር እንግዲህ ብዙ የሰሩ በፓርቲው ብዙ ጊዜያትን ያገለገሉ አሁን እንኳን በጋዜጦች ካየ ነው 40 የሚሆኑ ሰዎች ናቸው ክኔሴት አባላትና ሚኒስትሮች ወደ 15 የሚሆኑ ቦታዎችን ለመያዝ የሚወዳደሩትና ብዙዎችን የሚያስወጣ ነው የጠቅላይ ሚኒስትሩ አካሄድ የሚሉ አሉ። ፓርቲውን ለማጠናከር ነው ወይስ አዳዲስ ሰዎች እንዲገቡ ከመፈለግ አንጻር ነው? በምን ጉዳይ ነው ናታንያሁ ከዚህ ውሳኔ ላይ ደረሱት?
1: በጣም ጥሩ ጥያቄ ነው። እንግዲህ ጠቅላይ ሚኒስትር ቢንያሚን ነታንያሁ እቅዳቸው አላማቸው አንድ ነው። የሚመለከት በአንድ አላማ ብቻ ነው፣ ማሸነፍን ብቻ ነው። ምርጫ ተወዳድሮ ማሸነፍን ነው። ለማሸነፍ የሊኩድ እጩ ተወዳዳሪዎቹ የጸዱና የሚያምኑባቸው የጠነከሩ መሆን አለባቸው ብሎ ያስባሉ። ይህም ደግሞ ማለት አሁን ባሉት የፓርላማ አባሎች ውስጥ አንዳንድ አካላት አንደኛ እርሳቸው በሚሉት ብዙውን ጊዜ የማይራመዱ ለፓርቲው እንቅፋት ናቸው ብሎ የሚያስቧቸውን ወይም ደግሞ አነጋገራቸው፣ አሰራራቸው ሊኩድን የሚያስተቹ ሊኩድን የሚያሰድቡ እና መራጭን የሚያርቁ ናቸው የሚል በነገራችን ላይ ግምታዊ ጥናት አድርገው ነው። ያው ስሞች ገሌ ገሌ ባንልም የተወሰኑ ሰዎች ከዚያ ከሊኩድ ደህና ደህና ቦታ ከያዙ አሁን ብዙ ሰው ሊኩድን አይመርጥም ወደ ሌላ ፓርቲ ይሄዳል የሚል መረጃው ስለደረሳቸው ጠቅላይ ሚኒስትር ቢንያሚን ነታንያሁ በዚህ ጉዳይ ተጨናንቀዋል። እቅዳቸው አላማቸው ማሸነፍ ስለሆነ እነዚያን ሰዎች በተሻለ መጠን ማራቅ ነው ማራቅ ደግሞ የሚቻለው በዲሞክራሲ ምርጫ ማራቅ አይቻለም። ስለዚህ ሽሪውን ወይም ለሌሎች ቦታ ደና ቦታ ከሰጡ የሊኩድ እጩ ተወዳዳሪዎች ለፓርላማ የሚወለዱ ደና ቦታ ለምሳሌ 1-15 ቦታ ራሳቸው የሚፈልጓቸው ሰዎች ከዚያ ማስቀመጥ፣ ሁለተኛ እነዚያ ሰዎች ከዚያ ቢቀመጡ ሊኩድን የሚደግፈው ቁጥሩ መቀነስ ብቻ ሳይሆን ይጨምራል፣ እድገት እናገኛለን፣ በዚህ መልኩ አሸንፋለሁ ብለው ስላሰቡና ስላቀዱ ብቻ ነው።
0: ለሌላ በኩልስ በተቃራኒ ዋጋ ሊያስከፍላቸው አይችልም ወይ? እነዚህ አባላት ሊርቁ አይችሉም ወይ? ቁጣቸውን ይገልጹ አይችልም ወይ? ድምጽ ባለመስጠት
1: ይሄ በጣም ጥሩ ጥያቄ ነው። ምክንያቱም አሁን ይሄን የምናውቀው የጠቅላይ ሚኒስትሩ አካሄድ ወይም የተቃዋሚዎቹ አካሄድ በሊኩድ ውስጥ የትኛው ነው ምን ያመጣል ለሚለው ያው ከምርጫ በኋላ ማየት የምንችለው አንደኛ ከፕራይመሪስ በኋላ፣ ሁለተኛ አጠቃላይ ምርጫ ከሆነ በኋላ ሊኩድ የሚያገኘውን ቦታ አይተን የጠቅላይ ሚኒስትሩ አካሄድ እንዴ ጥሩ ጀብድ አመጡ፣ ጥሩ ውጤት አመጡ፣ እቅዳቸው አላማቸው የሄዱበት የሚያዋጣ ነው ወይም የማያዋጣ ነው የሚባለው ከዚያም በኋላ አሁን ማወቅ አይቻልም። ጠቅላይ ሚኒስትሩ ይሄ ያዋጣኛም ብሎ ስላሰቡ ነው። እንግዲህ ጠቅላይ ሚኒስትሩ ደግሞ እውነት ለመናገር የፖለቲካ ልምድ እንደርሳቸው ያላቸው የፖለቲካ ልምድ እስራኤል ሀገር አለ ብሉ የለም እውነት ለመናገር እና ጠቅላይ ሚኒስትር ቢንያሚን ነታንያሁ ቢደግፉም ለማይደግፉም ለሚወዷቸውም ለማይወዷቸውም ስለ ፖለቲካ ያላቸው ግንዛቤና እውቀት ላቅ ያለ ነው እና ያዋጣኛም ብሎ ስላሰቡ ነው። በዚህ ጉዳይ
0: ለጊዜው እሳቸው ያዋጣኛል ብለዋል፣ ግን እንዳልከው ምርጫው ከተካሄደ በኋላ የትኛው ነገር ነው ትክክል የሚለውን የምናየው ይሆናል።
1: ያን ኋላ እናየዋለን ሁላችንም።
0: ግን በአንዳንድ በኩል ብዙ ያገለገሉት እንዲሁ ሊወጡ ነው መባሉም የሚያሳዝን ነው። በሌላ በኩል ግን ውጤቱን የምናየው ይሆናል። ለማንኛውም
1: ማገልገል ይቅርታ፣ እንዲሁ ስለማገልገል እንድትዘመት መነገር አለብኝ። በፓርላማ አባልም ሆኖ የመንግስት ሰራተኛም ሆኖ ማንም ባለስልጣን ማንም ስራ ሆኖ አገልግሎቱ ውጤታማና ስኬታማ ለህዝብ ጠቃሚና ጎጅ መሆኑን መገምገም የሚችለው የተገለገለው ማህበረሰብ ብቻ ነው። እኔ አገለገል ብሎ ጥሩም በሰነፉ ብቻ አይደለም። ምክንያቱም በደንብ ያገለገሉት ሰዎች እኔ አሁን በምርጫ ላይ ነን አይደለም፣ አሁን ፕራይሜሪስ፣ አሁን በፕራይሜሪስ ወቅት በቃ ከህዝቡ ጋር ተገናኝቶ የማያውቁ ሰዎች ለመረጣቸው ሰው እዚያ ደረጃ ላደረሳቸው ዞሮ ያላዩ ሰዎች ከአራት አመት በኋላ ምርጫው ሲደርስ በየቤቱ ይዞራሉ። በቃ ካልጠሯቸው ሰርግ እንኳን ለመሄድ ይፈልጋሉ። በቃ ከሰው ጋር ለመገናኘት ማለት ነው። ደሞንበትም የህዝብ መሪ ማለት ህዝቡ ጋር መለያየት የለባቸውም። በተቻለ መጠን ከተመረጡ ጀምረው ህዝቡን በተቻለ መጠን ማገልገል፣ ስልክ ሲደውሉላቸው ማንሳት፣ ስልክ ማንሳት፣ አንዳንድ ችግሮች ሲኖሩ አይዟቸው ማለት፣ በርቱ ማለት፣ መተባበ የህዝብ መሪ እንደዚያ ነው ብዬ ነው የማስበው። በተለይ በእኛ ማህበረሰብ ይሄ የጎላ ነው። ከምርጫ በፊት ተባካችሁ ይላሉ። በየቦታው በየማዶሩ በየከተማው ምናምን ይዞራሉ። ለግ ምርጫው ካለፈ በኋላ እንኳን ደውሎ ሰላም እንዴት ችግር አለ ወይ ምናምን ለመተባበር ሲደውሉላቸው ስልክ አነሱ። የእኛ ሰው ደግሞ አሁን ነቅቷል፣ አሁን በስሏል። እንደው እንደ ድሮ ዝም ብሎ መጎተት እየቀነስን ነው፣ ቁሞ ማሰብ ጀምሯል። ድሮ ለመምረጥ የማን ዘመድ ነው ምናምን ሲባል ነበረው፣ አሁን እኔ ዝምድና ለጋብቻ ነው እያለ ነው ብዬ ነው ማሰኛ ማህበረሰብ።
0: ጥሩ እንግዲህ የሚሆነው
1: ልንማር ይገባል።
0: ጥሩ ወደ ሌላው ርዕሰ ጉዳይ እንለፍና እስራኤል ከላቲን አሜሪካ ሀገራት ጋር ያላት ግንኙነት የዳበረ ሄዷል። ኮሎምቢያ አንደኛ በኢየሩሳሌም ኤምባሲ ጽህፈት ቤቷን ለመክፈት አስታውቃለች። ሁለተኛ ደግሞ ራማታ ጎላንን እውቅና ሰጣለች። ከቬንዙዌላ ጋርም የተቋረጠው ከ2009 ዓ.ም ጀምሮ የተቋረጠው ግንኙነት እንደገና ሊታደስ ነው እና በዛ አካባቢ የተሰራለ ዲፕሎማሲያዊ ጥረት ስላለ ነው እንደዚህ ለውጥ የመጣ በአጭር ጊዜ?
1: በጣም ጥሩ ጥያቄ ነው። በመጀመሪያ ለአድማጮቻችንም ለእኛም በኢየሩሳሌም ላይ የእስራኤል ዜጋ ሆኖ ይሁዳውያን ሆኖ እስራኤልን ደጋፊ ሆኖ የሚደራደር የለም። ዋና ከተማችን ኢየሩሳሌም ነች። ምንም ብዙ ሀገሮች ኢየሩሳሌም የእስራኤል ከተማ ዋና ከተማ ነች ብለው እውቅና ባይሰጡም ቅድሚያ እውቅና የሰጡ አሜሪካኖች ናቸው። ፕሬዚደንት ትራምፕ የእስራኤል ኤምባሲ ወደ ኢየሩሳሌም የሚተላለፉ ብለው ከወሰኑ ጀምሮ ሌላ አገሮችም የኤምባሲ ጽፈታቸውን ወደ ኢየሩሳሌም ማስተላለፋቸው ይሄ ትልቅ የመሰራች ነው። ደቡብ አሜሪካን ደግሞ በተለይ ከዚያ በጣም እስራኤልን የሚቃወሙ ለአረቦች የሚደግፉ ምናምን አገሮች ነበሩ። አሁን ኮሎምቢያ የተመረጡት ፕሬዚዳንት የእስራኤልን ኢንዲያ ንግግራቸውን ስሰማ ከዚህ ሀገር የሀገራ ክንፎች የበለጡ የእስራኤል ደጋፊዎች ሆኖ የሚናገሩት እና በጣም የሚያስደስት ሁኔታ ነው። ይሄ ደግሞ የዚህ አይነት ውጤት የሚያመጣው ደግሞ አንደኛ የዲፕሎማሲ መልካም ስራዎቻችን፣ ጥሩ ስራዎቻችን ነው። የእስራኤል መንግስት ማለት ነው፣ የውጭ ጉዳይ ሚኒስተር ሆነ የእስራኤል መንግስት ጠቅለል ባለመልኩ ይሄ አንድ። ሁለተኛ ደግሞ የእስራኤል መንግስት የእስራኤል አገር በምናምንበት ደረቅ መሆን አለብን። አሁን ራማዳ ጎላን እንጠቅሳን። ራማዳ ጎላን የእስራኤል ሀገር ነው፣ የኛ ሀገር ነው። በዚህ ጉዳይ መደራደር የለም፣ የስሪያም አይደለም የእስራኤል ነው ብለን አሜሪካኖች እውቅና ከሰጡ ጀምሮ በዚህ ጉዳይ ይሄ መነጋገር አይደለም የሚል አቋም መኖር ያለበት። የጨከና አቋም ከሆነ የቆረጠ አቋም ካለን እኛ ሌላም ሀገሮች ያከብሩናል። ግን ራሳችን ካወላወል አሁን ለምሳሌ የቀይ ክንፍ ራማዳ ጎላን ምን መነጋገር ራማዳ ጎላን እስራኤል ነች 4-0 በ1967 ዓ.ም ራሳቸው በቀሰቀሱት ጦርነት የመለስ ነው ሀገራችን ነው 4-0 ስለዚህ ጉዳይ ግን የግራ ክንፎች ሲወዳደሩ አሁን ከአሁን በፊት የነበረው በአሁኑ ስለዚህ ብዙ መነጋገር ቁሟል። ድሮ በፔረት ጊዜ ከሱሪያ ጋር ሰላም ከተፈጠረ ራማዳ ጎላን እንመለሳለን ምናምን የሚለው ማነጋገር ለጠላቶቻችን ተስፋ መስጠት ነው። ከታገላችሁ ከተዋጋችሁ እንመልሳለን፣ እንደዚያ የሚባል ነገር የለም። ሰላም የሚፈልግ ሰው ሰላም እንፈልጋለን፣ አገር ግን መሬት ግን እየቆረስን አንሰጥም። ሰላም ለመፍጠር መሬት መስጠት አያስፈልግም። ሰላም ለመፍጠር በሰላም ማመን ብቻ ነው። እነሱ አገሩን ይሰጡናል። እኔ በዚህ ጉዳይ አንድ ምናልባት የኛ ሬዲዮ አድማጮቻችን ያላወቁት ነገር ለማሳወቅ የምፈልገው አሁን በዚህ በቅርቡ በድብቅ ሚዲያ እንዲያውም ውስጥ ዝርዝሩን ማጋለጥ አይቻል ምስጢር ነው ተብሎ ነው የአንድ የመካከለኛው ምስራቅ አረብ አገር ትልቅ ባለስልጣን ለአንዷ መካከለኛው ምስራቅ አረብ አገር ከእስራኤል ጋር ሰላም እንፍጠር አንፍጠር እያሉ የሚወላወሉትን ሀገሮች ምን የሚል መልእክት ነው ያስተላለፉላችሁ? ከእስራኤል ጋር ሰላም ፍጠሩ። ግን ሰላም ፈጥራችሁ እስራኤል ከእኛንተ ጋር ወዳጅነት ፈጥር ያለው ሰላም ነው ብለ እንዲያንቀላፉ ነው፣ እንዳይጠራጠሩ ጠላት ናቸው ብሎ እንዳይነቁ። ግን በዚያን ወቅት እኛ ጦራችን ኃይላችን እናደራጃለን እንዘጋጃለን፣ እስራኤል ባላሰበችው ወቅት ጦርነት እናነሳባታለን እናሸንፋታለን። ይሄን ደግሞ የተማርነው ከማን ነው? ከየህ ሲንዋር ነው፣ የሐማስ ሊቀመንበር የነበረው ማለት ነው። እና ጠላት ሁልጊዜም ጠላት ነው። ጠላት ወዳጅህ ነኝም ቢልም ሁልጊዜ በቃ ይሄ እንደ ጅብ ነው መሆን ያለብን። ጎን ለጎን ከጠላት ጋር ሰላም ነኝ ብል ይሄ ሰውዬ ሰላም የፈለገበት ሰላም እውነት ፈልጎ ነው ወይስ ሰላም ነኝ ብሎ እኔ ባላሰብኩት ወቅት ሊወጋኝ ነው ሊጎዳኝ ነው ጥቃት ሊያደርስብኝ ነው እያልን መጠራጠር ነው ያለብን። ከአሁን በፊት ከነበሩት ጥቃቶች መማር አለብን።
0: ጥሩ እንግዲህ ይሄ ወደ የት ያመራናል? በአሜሪካና ኢራን እስራኤል መካከል ያሉ ሁኔታዎችን ነው እና የአሜሪካውን ፕሬዚዳንት ዶናልድ ትራምፕን በቱርክ እያሉ በሰኔ ወር የኔቶ ስብሰባ ወቅት ሊመለሱ ሲሉ ኢራን ለመጉዳት አቅዳ ነበር የሚሉ ዘገባዎች በጣም ትላንት ሲናፈሱ ነበር እና ይህን ያክል ኢራን አሜሪካን ያክል ታላቅ ሀገር ፕሬዚዳንት ለመጉዳት ማቀዷ ራሱ እንደው ለአሜሪካ ውድቀት አይደለም ወይ?
1: ይሄ ምንን ያሳያል? የኢራኖች እቅዳቸው፣ አላማቸው፣ አጀንዳቸው፣ ድፍረታቸው፣ አለመስጋታቸውን ነው። እንግዲህ ጦርነት አሜሪካን ያህል አያላን ሀገር በኢራን ላይ ጦርነት አንስታ እንደዚህ ሆኖ እስከ መጨረሻው አለመዋጋታቸው ሌላው ዓለም እኮ ሌላው በመካከለኛ ምስራቅ ብቻ ሳይሆን ስለ አሜሪካን ያለው አመለካከት የነቀሽ አመለካከት ነው። ጦርነት ጀምሮ መጨረስ የማይችሉ አሜሪካን ያህል ሀገር ሌላ ሀገሮችም እንኳ ከአሜሪካን ጋር ወዳጅነታችን እናስፋፋለን፣ አደጋ እንኳ ቢደርስብን ይተባበሩናል፣ ይረዱናል የሚሉት ሀገሮች ሁሉ አይ እንዴት አድርገን አሜሪካን እናምናለን? እያየናቸው አይደል? ይሄ ንቀሽን ያመጣል። ይሄ ሁለተኛ ደግሞ አሜሪካኖች የእስራኤል የጦር ሰራዊት የእስራኤል መንግስት በኢራን ላይ ጦርነት እርምጃ እንዳይወስድ እባካችሁ ተው እያሉ እየከለከሉ ኢራኖችን እንደገና አምባገነንነታቸው እየበዛ አሁን በአረብ ሀገሮች ምንድን ነው የሚናገሩት? እኛ እኮ አሜሪካን ያህል አገር ከእስራኤል ጋር ሆኖ ተዋግተው ያልተንበረከክንን ጀግኖች ነን እያሉ ኃይላቸውን እየጨማመሩ እንዲያውም ሌላ ሀገሮች እነሱ ሸሽተው ወደ አሜሪካ ሲገጥሙ የነበሩት እንዲወላወሉ ያደርጓቸዋል። ይሄ ደግሞ ያልሆነ አስተሳሰብ፣ ያልሆነ አመለካከት። በዚህ መልኩ በሰላም እነሱ አረቦች ሰላም አይፈልጉም። አረብ ሀገር ጠላት ሰላም እፈልጋለሁ ብሎ ከመጣ መሳሪያ ስላለቀበት ነው፣ አቅሙ ስለደከመ ነው። በዚህ ከቀጠልኩ እንኮተኮታለሁ፣ አማራጭ አላገኝም፣ እጠቃለሁ ስለሚል በሰላም መልክ ኃይሌን ማደራጀት አለብኝ ብሎ ስለሚያስብ ነው። ኃይሉን የሚያደራጅ ለሚመጣው ጦርነት ነው እንጂ እውነት ሰላም ፈልገው አይደለም። ሰላም የሚፈልግ ሰው እንደዚህ አይደለም። ሰላም እንፈልጋለን ብለው እየተደረደረው በአንድ በኩል ፕሬዚደንትን ያህል ጥቃት ለማድረስ ለመግደል ተሞክሮ ማድረጉ የአሜሪካን ሕዝብ ብቻ ሳይሆን የዓለምን ሕዝብ ሊያነቃቃው ይገባል። አሁን ካልነቁ ጥቃት ይደርስባቸው አንድ ቀን ይባንን አሉ። በአውሮፓ ያለውን እናያለን። አውሮፓኖች ከአረብ ሀገር ስደተኞች እንቀበላለን እናስተናግዳለን እያሉ ነው። ግን አሁን ከተቀበሏቸው በኋላ በስፈራር ምን እንዳለ ሁላችንም እያየን ነው። በፈረንሳይ ምን እንዳለ እያየን ነው። በየጊዜው መስጊድ መስፋፋት፣ ያ መስጊድ ግን የፖለቲካ መንቀሳቀሻ

0: በመመለስ ሲነሳ ፊትን ዙረህ ስትሄድ ዋጋ በስተጀርባ
1: ብረትን እንደጋለ ነው መቀጥቀጥ እንደሚባለው እንደዛ ነው የምትለን መሆንም ያለበት መስሎ የሚታይ ካልሆነ ኢራኖች እየተጠናከሩ ነው የሚሄዱ እንቀጥል ነበር በዚህ ውይይታችን ጊዜው ገደበን በጣም እናመሰግናለን መልካም ቀን
0: በጣም አመሰግናለሁ ሰጠይ ላንተም እንዲሁም ለአድማጮች በዚሁ አጋጣሚ የማስተላልፈው መልእክት በፕራይመሪስ በሚመጣው ሰኞ ለሚወዳደሩ በተለይ የኢትዮጵያ ኢትዮጵያውያን ተወዳዳሪዎች መልካም እድል እላለሁ እገዜ ብለው ለጠየቁኝ ሰዎች በተቻለ መጠን አግዛለሁ እንዲመረጡ መልካም የመርጫ እድል ይሁን ከዚህ በመቀጠል ደግሞ በተለይ የሊኩድ አባል የሆኑ ሰዎች የሊኩድ አባል ሆነው በአመጣን ጊዜ ገንዘብ እየከፈሉ በተቻለ መጠን የፓርቲው አባል ሆነው የሚፈልጉትን ሰው ህዝቡን ለሀገሯ ጥሩ ናቸው የሚሉትን ተወዳዳሪ ለመምረጥ ስለሆነ ድረስ ያላችሁን እድል ተጠቀሙበት። የሊኩድ አባል ሆናችሁ የፓርቲ አባል ሆናችሁ ወጥታችሁ በምርጫ ግን ካልመረጣችሁ አባል የሆናችሁበት ምንም ትርጉም የለውም። ከአባልነት መውጣት ይሻላል።
1: ጥሩ ግልጽ ነው። በጣም እናመሰግናለን መልካም ቀን። የተከበራችሁ አድማጮቻችን ከዚህ ቀጥለን አሎን ከተባለ ስነ ልቦና አገልግሎት ማዕከል ከምትሰራው የማህበራዊ ጉዳይ ሰራተኛ ከሆነችው ወይዘሮ አለምነሽ ሲሳይገር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ አለምነሽ እንደምን አለሽ?
2: ሰላም ሰጠኝ እንደምን አላችሁ?
1: እኛ ደህና ነን። በጣም ነው እናመሰግነው ለቃለ ምልልስ።
2: ያው በመጀመሪያ የዚህ እድሉ ስለተሰጠኝ መድረኩ ላመሰግናችሁ ፈልጋለሁ።
1: ለኛም እንግዲህ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንሽ በጣም ነው እናመሰግን። እንደው አለምነሽ ከማዕከላችሁ መርካዝ አሉን ከተባለው ማዕከል አካባቢ የምትሰሩትን ከመጠየቃችን በፊት እስኪ ወይዘሮ አለምነሽ ሲሳይ ማናት ቢለውን ለአድማጮቻችን አስተዋውቂልን።
2: እሺ አመሰግናለሁ። ያው አለምነሽ ሲሳይ የአባቴ ስም ነው። በስራ በኩልና እንደዚሁም በሌላ ቦታዎች የሚታወቀው አለምነሽ ወንዴ በመባል ነው። እንግዲህ ሀገሩን ባህል ታውቃለህ። የተጋባን በኋላ የቤተሰባችን ስም በባለቤት ስም ነው የሚሄደው። ያው ባለትዳር ነኝ፣ የሶስት ልጆች እናት ነኝ፣ የሶሻል ወርክ ወይም ማህበራዊ ጉዳይ ሰራተኛ ነኝ። በስራው 20 ዓመታትን ያሳለፉ ልምዶች አሉኝ። ከነዚህ ልምዶች ያው እንግዲህ በተለያዩ ቦታዎች ሰርቻለሁ። ቤተሰባዊ እና ልጆቹን በተመለከተ የቤተሰብ ጥናት አድርጌ ያው ከቤተሰብና ከልጆች ጋር ብዙውን ጊዜ ስራ ሰራለሁ። እና የማህበራዊ ማዕከል ሲባል ያው ብዙ የተለያዩ አገልግሎት ይሰጣል። አሁን እንግዲህ ዛሬ ያው እንግዲህ ራሳችን የሆነው የስነልቦና አገልግሎት የሚሰጠው መርካዝ አሎን የሚባለው ለወንዶች የተከፈተ አዲስ ማዕከል እዛ ውስጥ ሰራለሁ። እና ስለዛ ገለጻ ነው እንግዲህ ዛሬ ውይይታችን ማለት ነው።
1: አዎ ዋናውም ጥያቄያችን እሱ ነው። ጥሩ ነው እንግዲህ የቤተሰባዊ ግንኙነት የተያያዘ ነው የምትሰሪው ስራና ጥሩ ነው ያለችን ልምድና እውቀት ለማካፈል በድጋሜ ፍቃደኛ ስለሆንች በጣም ነው እናመሰግን። እንግዲህ ወደ ጥያቄዎች ስናልፍ ይሄ መርካዝ አሎን የተባለው ወይም ደግሞ በአማርኛ ያሎን የስነ ልቦና አገልግሎት ማዕከል የተቋቋመበት ዋና አላማ ምንድን ነው?
2: ያው እንግዲህ ይሄ መርካዝ አሎን ተብሎ ያቋቋመው የሀገሪቱ የማህበራዊ ሰራተኛ አዛዥ ክፍል መስሪያ ቤት ነው እና ጆይንትን ጋር ተጨምሮ ያን ነገር ይሄ ማዕከል ለወንዶች ነው አገልግሎቱን የሚሰጠው። ይህ አገልግሎት የሚሰጠው ለወንዶቹ ብዙውን ጊዜ ወንዶቹ ይሄን ቦታ ወይም ደግሞ እንደዚህ አይነት ስሜታቸውን ለመግለጽ ለማውራት ወይም ደግሞ ካላቸው ችግር አንጻር ከቤተሰብም ሆነ በገንዘብ ማጣትም ሊሆን ይችላል፣ ለራስን መሞያየት ሊሆን ይችላል፣ በስራ በኩል ሊሆን ይችላል። ብዙ ነገሮች ያው እንግዲህ እንደምታውቀው አገራችን ከምታሳልፈው ጋር ከጦርነት ጋር የተያያዙ ብዙውን ጊዜ አሁን በዚህ 2 ዓመት ውስጥ ያሳለፍናቸው ነገሮች ብዙ ጫና ከብዙ ቤተሰቦች ላይ አድርሷል እና ይሄ አገልግሎት በተለይ ለወንዶቹ የተከፈተው ብዙውን ጊዜ ወንዶቹ እርዳታ ለመጠየቅ ትንሽ ያዳግታቸዋል ማለት ነው። ስለሚያዳግታቸውና እርዳታውን መጥተው ይሄን እንፈልጋለን ብለው ለማውራት ወይም ደግሞ ለማወያየት ብዙውን ጊዜ ስለማይችሉ ይሄ መርካዝ በተለየ መንገድ ወይም ደግሞ በጣም ምስጢራዊ በሆነ መንገድ ለወንዶቹ የተለየ አገልግሎትን ለመስጠትና ለማቅረብ ማለት ታስቦበትና ታንጾ የመጣ ነው። ሰራተኞቹ የዚህን ልምድ ብዙ ትምህርት ወስደውበት የውይይቱን ልምድ ወይም ደግሞ የንግግሩን

0: ሁላ ተምረውበት የመጡ ስለሆኑ ለነዛ ሰዎች ይሄን ነገር እድሉን ለመስጠት ተብሎ ነው ይሄ መርካዝ የተቋቋመ ማለት ነው።
1: በጣም ጥሩ ነው። እንግዲህ ካሁን በፊት ብዙ ያልነበረ ነውና ይሄ መልካም ነው ብለን እናስባለን። ለወንዶች ጥሩ ብስራት ነው። እዛ ከሆነ ይሄ መርካዝ ዛሎን የሚሰጣቸው አገልግሎቶች ምን ምን ናቸው?
0: ያው መርካዝ ዛሎን ዋናው ነገር ከሚሰጠው አገልግሎት አንደኛ ያው የስነ ልቦና ምክር ወይም ትምህርት ይሰጣል። ሁለተኛ ደግሞ አስፈላጊ የሆኑ ማለት ስሜታዊ የሆኑ ሰው ወንዶችን ከራሳቸው ጋር ለመነጋገርና ወይም ራሳቸው እነሱን ለማመካከር እርዳታውን ይሰጣል። ይሄ በግላዊ ጉዳይ። እንደገና ደግሞ በግሩፕ የሚሰጡ ትምህርቶች አሉ። ማለት ለምሳሌ ብዙ ወንዶች ስለ ልጅ አስተዳደግ ልጆቻችን ማለት የጉርምትና ሰዓት ሲደርሱ የተለያዩ ጠባዮችን ያሳያሉ እና ብዙውን ጊዜ እናት አባት ይሄን ነገር በደንብ ጠለቅ ብሎ ለማወቅ ብዙ ስለ ማርክ የሚያስፈልጋቸው ስለዛ ነገር ያን በተመለከተ ወይም ደግሞ ፍቺ ላይ የሆኑ ወንዶች ካሉ የዛን ይሄ ተያዙ ግሩፖች አሉ። ለምሳሌ ሚሉይም ደግሞ በውትድርና ጊዜ ቆይተው ብዙ ወራት ቆይተው መጥተው ከቤታቸው ሲመለሱ ብዙ ነገሮች ከቤት ተለዋውጠው ይገኛሉ እና ያ ነገር ተነበሩበት ስሜት ጋር እየተጋጨ ብዙ ችግር ላይ ቤተሰብ ላይ ያደርሳል። ስለዚህ በግሊሻ ወይም ደግሞ ባህር ላይ ሄደው ከባህሩ ጋር ከተለያዩ ወንዶች ጋር እንደዛ ካሉ ነው ውይይት ያደርጉላቸዋል። የሚወዱት ነገር ውሃ ውስጥ ከሆነ በዛ በሚወዱት ነገር ትምህርት ይሰጣቸዋል ማለት ነው።
1: በሚወዱት ነገር አማካይነት ለምሳሌ አንዱ ውሃ ዋና ወይም ደግሞ እንዳልሽው በጀልባ መቅዘፍ ሊሆን ይችላል፣ ስፖርት ሌላ አይነት ሊሆን ይችላል።
0: የተለያዩ ስፖርቶችን እነሱን ለማጽናናትና ሁኔታቸውን ለማረጋጋት ይረዳቸዋል ማለት ነው። እንደገና ደግሞ ያው አስፈላጊ ከሆነ የጠበቃ አማካሪ ይሰጣቸዋል። ለምሳሌ ፍች ላይ ወይም ደግሞ ፍች የሚመሰሩት ከሆነ የውጥ ምሽፓቲ ይባላል። አንድ ጊዜ ነው ያንን የውጥ ምሽፓቲ ወይም ደግሞ የጠበቃ አማካሪነት ይሰጣቸዋል። ወይም ደግሞ እንደዚሁ የውጥ ፕሳያትሪ ያው ችግር የስነ ልቦና ችግር ብዙ አጋጣሚ ጥቃት ካለ ከዝናቸው ላይ ያን ደግሞ እንደዚሁ ደግሞ ምክር ይሰጣቸዋል ማለት ወይም ደግሞ ወደ አስፈላጊ ሕክምና ሄደው ሕክምናቸውን ለመቀበል እንዲረዳቸው ያን ነገር ምክር ይሰጣቸው ቦታው ያን ምክር ይሰጣል ማለት ነው። በተለያዩ ነገሮች ደግሞ አስፈላጊ ነገሮች ካሉ ሚጥስ ህይወት ይባላል። ያው እንግዲህ ሚጥስ ህይወት ማለት የራሳቸውን ብዙውን ጊዜ
1: መብታቸው እንዲከበር
0: ወይም መብታቸው እንዲጠበቅ የሚሰጥ አገልግሎት መስሪያ ቤቶችን ወደዛ ሊያስተዋውቅና ወይም ደግሞ ሊያሳይ መንገዱን ሊመራ ይችላል ማለት ነው። ራስ መርካዙ ይሄን ፍቹን መልሱን ባይሰጥም አገልግሎት ወደሚሰጡት ቦታ ይሸኛቸዋል ወይም ደግሞ ይረዳቸዋል ማለት ነው። ወደዛ እንዲያገኙ ቦታውን እንዲያገኙ ማለት ነው።
1: አሁን በአጠቃላይ እንደተረዳሁት እንግዲህ በወንዶች ጉዳይ ያሉ የስነ ልቦና ችግሮችን በቤተሰብም ችግር ካለ ለእነዚህ መፍትሄ እንዲመጣ እናንተ አቅጣጫ ታስይዛላችሁ፣ በስነ ልቦናም ምክር ታደርጋላችሁ፣ እንዲሁም አስፈላጊ ወደሆነበት ቦታ ትልካላችሁ ማለት ነው። በአጠቃላይ በጣም ጥሩ ነው። እንግዲህ አገልግሎቱ እንደዚህ ከሆነ በተለያዩ ቦታዎች ሰዎች ሊኖሩ ይችላሉ ይህንን አገልግሎት የሚፈልጉ። በአገር አቀፍ ደረጃ ነው ወይ የምትሰሩ? እንዴት ነው ነወስ የተወሰኑ ክልሎች ውስጥ ነው ያላችሁ? ከዚህ ጋር የዘሽን እንድትመልሽው የምፈልገው የአገልግሎቱ እናንተ የምትሰጡት በክፍያ ነው ወይስ በነጻ ነው?
0: አገልግሎት የሚሰጠው አገራዊ ነው ማለት መርካዝ አርጺ ይባላል። አርጺ ያው የአገር ክልል ክፍል የያዘ ነው እና ብዙ ሰዎች በዚህ ውስጣዊ መስመርም ሆነ በማህበራዊ ወይም ደግሞ በተለያዩ መስሪያ ቤቶች የሚሄዱ ወንዶች ብዙውን ጊዜ መምጣት ችለውና መምጣት ጀምረዋል። ያው አሁን ድረስ በመቶ የሚቆጠሩ ወንዶች ወደ መርካዛችን መጥተዋል። ሰባዎቹ አገልግሎቱን ይቀበላሉ። 30%ቶች ያው እንግዲህ ከኛ አገልግሎትን የማያገኙ ከሆነ ቅድም እንዳልኩ ወደ ሌላ ቦታ እናስተላልፋቸዋለን ማለት ነው። እነዚህ ማዕከሎች ሁለት ቦታ ይገኛሉ ከሀገር ውስጥ። አንደኛው ያው ሀይፋ ውስጥ ነው። ሀይፋ እና ሲራት ካርሜል መካከል ላይ ነው ያለ ይገኛል። ማታም ውስጥ ነው ያለ። ሁለተኛው ደግሞ አሁን አዲስ ነው በኢየሩሻላይም አካባቢ እና ያው እንግዲህ ወደ ዳሮም ወይም ደግሞ ወደ ደቡብ ያሉትን ነዋሪዎች ለዛ አገልግሎት ለመስጠት ነው። አገልግሎቱ የሚሰጠው ፊት ለፊት በግንኙነትም ሊሆን ይችላል ወይም ደግሞ በዘመናዊ አውታሮች። አሁን እንግዲህ ያው በዙም ወይም ደግሞ በተለያየ በቪዲዮ ነገር ይሄ ነገር አገልግሎቱን ይሰጣል። ስለዚህ የግዴታ አካባቢው መገኘት አይጠበቅበትም። ያው ሰውዬ ማለት ኢየሩሳሌም ሆኖም ወደኛ ቢደውል ከኛ ጋር ግንኙነቱን ያገኛል ማለት ነው። ክፍያው በጣም ያው ብዙ ክፍያ አይደለም። የሚሰጠው አገልግሎት ከሀያ ግንኙነት ነው የሚሰጠው። ያው ቅጣር ሞሄድ ነው የሚባል ማለት ያጭሩ ማለት እንግዲህ አንድ ሰው ችግር በደረሰበት ጊዜ ያን ችግር ለመርዳት በጊዜው ነው። ከዛ በኋላ ተፈላጊ ከሆነ ያው በግሉ ሊቀጥል ይችላል ማለት ነው። በየወሩ የሚከፍሉት 150 ብር ነው ለዚህ ግንኙነት።
1: በየወሩ ነው አንድ ጊዜ ነው?
0: በየወሩ 150 ብር ይከፍላሉ። ያው 20ውን ግንኙነት ሲጨርሱ ወይንም ከዛ ውስጥ ካሉ ቅድም ከጠቀስኳቸው ከቡድኖች ውስጥ መቀጠል ይችላሉ ማለት በአንድ ግሩፕ ካሉ ማለት የትምህርት ግሩፕ የሚሰጡ ካሉ ከነዛ አንዱን ወስደው መቀጠል ይችላሉ። ወይም ደግሞ ከዛው እነዛ ሰራተኞች እንዳልኩ ቅድም እዚህ ቦታ የሚሰሩት ያው ስለዚህ ጉዳይ ተመርጠው ተመርምረው ስለዚህ ትምህርት ወስደው ስለ ወንዶቹ ጉዳይ ብዙ ገባ ጠለቅ ባለ ሁኔታ በቋንቋም ሆነ በባህልም ሆነ እንዲገባቸው በደንብ ትምህርት ተሰጣቸው ወይም ደግሞ ድጋፍ እየተሰጣቸው የሚሰሩ ሰራተኞች ናቸው። እና ያ ሰው ፍላጎት ካለው በግሉ የመቀጠል ከዛው ሰው ጋር ማለት እዛው ሰውየው ጋር ከተገናኘው ወይም ከተገናኛት ሴትየው ጋር መቀጠል ይችላል ማለት ነው። አገልግሎቱ ግን የሚሰጠው ያው አገራዊ ስለሆነ የመንግስት ስለሆነ ለሁሉ ሰው እንዲደርስ በማለት አጭሩ ነው የሚሰጠው ያው ለሌሎች ሰዎችም አገልግሎቱን ለማድረስ ማለት ነው።
1: በጣም ጥሩ። አሁን እንደውም ምናልባት ተለያዩ ኢኮኖሚ ችግር ያለባቸው ሰዎች ከሆኑ እና መክፈል ካልቻሉስ አገልግሎቱን ለመቀበል ይፈልጋሉ ግን መክፈል ማይችሉ ከሆነ ለጊዜው አማራጭ አለ ወይስ የግድ መክፈል ያስፈልጋል?
0: አማራጩ አይታጣን። ለምንድን ነው እንደዛ ማለት የሚፈልገው? አንደኛ ያው ቅድም እንደጠቀስኩት አንደኛ የመርካዝ አሎን ዋናው አላማ ሰዎቹ ሲመጡ በመስሪያ ቤት ይላኩም ያ መዝገብ ቤት ወደ መስሪያ ቤት አልፍም ነው እንደ ረባሃ ነገድ መመዝገብ አላቸው ወይ ደሞ ፋይል ከረባሃ መገኘት አለበት ምናምን ይሄ ነገር አስፈላጊ አይደለም ማለት አንድ ሰው የግሉነን ስለግሉ ህይወት ራስን ጠብቆ ስለሚመጣ ያ ነገር ወደ ሌላ መስሪያ ቤት አለ ያው የሚጻፈው ሰው የሚመዘገበው ከዛው አሎን ማከል ውስጥ ነው እንጂ ለሌላ ቦታ አይሄድም። ግን ይሄ ነገር ደግሞ ችግር ካለው የዛ ገንዘብ ያን መክፈያ ያን መቀጠያ ችግር ካለ የተለያዩ ድርጅቶች ወይም ደግሞ የተለያዩ በረባሃ የሚሰጡ አንዳንድ ድጋፎች ሊኖሩ ይችላሉ። ሁላ ምናልባት ማለት ያን ጊዜ ያን ሰው ወደ ሌላ መስሪያ ቤት ያ ማለት ወደ ወይም ወደ ረባሃ ወይም ወደ ሌላ መስሪያ ቤት ካሳለፍን ክያውን እንዲረዱት ወይም ደግሞ እንዲቀጥል የሚልበትን መንገድ መፈለግ ይቻላል። ያው ከዚህ ላይ ብዙም እንደዚህ አይነትም ስላላጋጠመን እስካሁን ማለት እንዳልኩ ቦታው አዲስ ነው። ቦታው በጣም አስፈላጊ ሆኖ ስለነበር መሰለኝ ሰዎቹ ይመጣሉ። እንደዚሁም ደግሞ መስሪያ ቤቶች ይልካሉ ወደኛ። ብዙውን ጊዜ የሚመጡትን ከዛ መልስ ባገኙ ወደ ሌላ ቦታ መላክ እንችላለን። አስፈላጊ የሆነ ቦታ ለምሳሌ አሁን መርካዙ በቤተሰብ አምባጓሮ ጸብ ላይ ከሆነ ይህን ነገር መስጣት አይችልም። ወይም ደግሞ የአልኮል ተጠቃሚ ሰዎች ወይም ደግሞ እንደዚሁ አሽሽ ምናምን የሚወስዱ ሰዎች ያለባቸው የዚህ ጥቃት ምናምን ያለባቸው ማዕከሉ ይሄን ነገር አይቀበልም። ግን ወደ አስፈላጊ መስሪያ ቤቶች እንልካለን ማለት ነው።
1: ችግሩ ሰፋ ያለ እንደሆነ በወንዶች ዘንድ ያለው ከአሁን በፊት ሲነገር ነበረ። ይህ ማዕከል መቋቋሙ ጥሩ ነው፣ መፍትሄ ያመጣል የሚል ተስፋ አለን። አንደኛው ችግሮችን ለመፍታት እዚህ ሀገር የቋንቋ የባህልን የመረዳት ሁኔታ ነው እና ብዙ ጊዜ በማህበራዊ ጉዳይ ሰራተኝነት የተሰማሩ ሰዎች እኛን ባህል እኛን ያኗኗር ሁኔታ አይረዱ የሚሉ ወንዶች ብዙ ቅራኔ ሲያሰሙ ነበር እና ይህን ችግር ለመፍታት አለምነሽ፣ እንደው በእናንተ ማዕከል እንዳንቺ ወይም ደግሞ በማዕከላችሁ በቂ የአማርኛ ቋንቋ ተናጋሪና እኛን ባህል የሚረዳ አለ ወይ?
0: አዎ ሰጠኝ። እሱ በትክክል ራስ እኔ ባለሁበት በእስራኤል ብዙ ቦታዎች በሰራሁበት ቦታ ያው ብዙውን ጊዜ ፍላጎቴ የምሰራው ከኛ ሰዎች ጋር ነው። አንደኛውም አላማዬ ይኸው በቋንቋ በማቀው ወይም ደግሞ በዛ ያንን ዳታ ወይም ደግሞ አስፈላጊውን ነገር ለመስጠት በራስ በቋንቋ ስናገረው የበለጠ ጥሩ ይሆናል። ጌታማ ሆኖ ይገኛል እና ብዙም አሁን በፊት ነበር ነው በጣም ተሻሽለናል። ብዙ ለሰራተኞች አሉ፣ ብዙ በግላቸው የሚሰሩም ሆነ በመስሪያ ቤት የሚሰሩም ሆነ የኛ ሰዎች አሉ። ብዙ ቋንቋውን አማርኛ ቋንቋ የሚያውቁ ባህሉን የሚያውቁ ብዙ ሰዎች አሉ። ያው ከዚህ ከኛ ማዕከል አሎን ማዕከል የሚለው ዋናው አላማ ራሱን ችሎ የተነሳበት ጋር ይሄ በቋንቋ መሰጠት ወይም ደግሞ እንዲጋም ለምሳሌ በአረበኛም ሆነ በሩሲትም ሆነ በአማርኛም ሆነ በብራይትም ሆነ በእንግሊዘኛም ሆነ ያ አንድ ሰው ችግር አለ ብሎትን በራሱ በሚገባው ቋንቋ ለመስጠትና አመቻችቶ ለእነሱ እርዳታውን ማቅረብ ስለሆነ ይሄ ዋናውን እንዳላማ አድርገው ስላዩ፣ አዎ ይሄ እርዳታ በአማርኛም ይሰጣል፣ በተለያዩ ቋንቋዎችም ይሰጣል። አማርኛ ቋንቋ ብቻ መናገሩ ብቻ ሳይሆን ዋናው ባህሉ ጋር የሚገባና ያስፈልጋል። አንድ ሰው ከመጣበት ባህር ወይ ደሞ የሚመጣበት ቦታ ከባቢው የዛን ሰውዬ አስቀድሜ ማወቅና መማር ያስፈልገኛል። ለዛ ሰውዬ የተመቻቸ መልስ ወይ ደሞ የተመቻቸ እርዳታ ለመለገስ ለዛ ሰውዬ አኗኗሩም ሆነ የሚመጣበት የህብረተሰብ ጉዳይ ሆነ የግዴታ ሊገባኝ ያስፈልጋል። ለሱ ማለት ጥሩ ምቹ የሆነ አገልግሎት ለመስጠት ማለት ነው።
1: ቀጥሉበት ነው ምንል እንግዲህ እስኪ እነማን ነው ማመልከት የሚችሉ ምንሆን ትንሽ ማጭሩ አብራሪው።
0: ያው እንግዲህ ማንኛቸውም ወንዶች ከቤት ውስጥ ወይም ደግሞ የራሳቸው የግላቸው ጫናም ሆነ ችግር ካለ በቤተሰብ ውስጥ እንግዲህ አንድ ሰው ለራሱ ችግር ካለው ቤተሰብ ጋር ከሆነ ብዙውን ጊዜ ያ ችግር ለራሱ ብቻ አይቀርም ማለት ነው። ያ ችግር ወደ አካባቢዎቹ ጋር ሊደርስ ይችላል። ብዙ በቤተሰብ ላይ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በልጆችም ወይም ደግሞ በጓደኛ ወይም ደግሞ ማለት በሱ አካባቢ ባሉት ሰዎች ሁሉ ያ ነገር ሊደርስ ይችላል። ስለዚህ ያ ሰው ራሱንም ለመጠበቅ ሲል አካባቢውንም ለመጠበቅ ሲል ራሱንም መርዳቱ ይሄ በጣም ጥሩ አስፈላጊ ነው እና ማንኛቸውም ወንዶች ጫና የተሰማቸው ውስጣዊ ስሜታቸውን አሁን ራሱ ወይም ደግሞ ተናግረን ምናልባት መፍትሄ እናገኛለን ብለው የሚያስቡ ሰዎች ራሱ ይሄን ነገር እንኳን ለሀያ ግንኙነት ልምጣሳለን አንዴ ብቻ ራሱ ተወያይቼ ላይ ምክር ተቀብዬ ላይ ያስፈልጋል አስፈልግም የሚለውን ለኢትያጡ ለምክር ለመጀመሪያ ብቻም ቢሆን እንትን ማለቱ ወደኛ መምጣቱ አስፈላጊ ወይም ጥሩ ነው ብዬ አስባለሁ።
1: ችግርን ደብቆ ከመያዝና ለመጥፎ ነገር ከመጋለጥ እንደዚህ ባለሙያዎችን አማክሮ ተመካክሮ ከባለሙያዎች ጋር መፍትሄ መፈለጉ ጥሩ ነውና ወይዘሮ አለምነሽ ጥሩ ነው የገለጽሽልን። ይሄ ማዕከላችሁ ጥሩ አገልግሎት ይሰጣል ብለን ተስፋ እናደርጋለንና እናንተን ማግኘት ለሚፈልግ ሰውና አገልግሎቱን ደግሞ ለመጠቀም የሚፈልግ ሰው ካለ አድራሻችሁን በተገልጽልን።
0: አዎ አመሰግናለሁ ስለጠኝ። የአድራሻ በስልክ ቁጥርም ቀጥታ መስመር ማግኘት ይቻላል፣ እንደዚሁም በዋትሳፕ መላክ ይቻላል፣ ኢሜይልም አለ፣ በፌስቡክም ኢንስታግራም ማለት ብዙውን ጊዜ ለዚህ ተጠቃሚ ለሆኑ ሰዎች አገልግሎቱ መስጠት ይችላል። የዋትሳፑን ቁጥርና የመስሪያ ቤቱን ቁጥር ልስጥ ልንገራቸው። ስልክ ቁጥር 0482828970 ይሄ የመስሪያ ቤት ቁጥር ነው። እንደዚሁም ደግሞ በዋትሳፕ ወይም ደግሞ በዚሁም መደወል ይቻላል፣ በዋትሳፕ መልእክት መላክ ይቻላል። 0503631859 ብላችሁ መልእክት ብትልኩ ቀጥታ ዞሮ ይመልስላችኋል ማለት ነው።
1: በጣም ጥሩ ነው።
0: ያው በበለጠ ደግሞ በተለያዩ መገናኛ አውታሮች መርካዝ አሎን ብላችሁ ታች ብትፈልጉ ያን ታገኛላችሁ። በውስጣዊ መስመር መልእክት መላክ ይቻላል። ያው መልእክቱን አይቶ እናንተን ለማግኘት ዝረው ወይም ደውሉላችኋል ማለት ነው፣ ወይም በዛውኑ በላካችሁበት መልእክት ትቀበላላችሁ ማለት ነው ለመገናኘት።
1: በጣም ጥሩ። በጣም ነው እናመሰግን ወይዘሮ አለምነሽ። መጨረሻ የምታስተላልፊው መልእክት ካለ?
0: መጨረሻ ማለት የምፈልገው እንግዲህ በተነጋገርነባቸው ሁኔታዎች አንድ ሰው ጭነት ወይም ደግሞ ሀሳብ ወይም ደግሞ ውስጣዊ ችግር ውስጡን ይዞ ብቻውን ከማንፈላ ምን ላድርግ ወይም ደግሞ ምን ይሆናል ብሎ ነገሩ ካልሆነ ቦታ እስከሚደርስ ድረስ ከመጠበቅ ይሄን ነገር መፍትሄ መፈለግና ከሰው ጋር መወያየቱ በጣም ትልቅ ነገር ነው ብዬ አስባለሁ። እና እርዳታ መጠየቅ ድክመት አይደለም፣ ኃይል ነው። ችግሮችን ቸሱ መቋቋም አይፈልጋችሁም። ለዚህም ነው አስፈላጊ ሰዎች እዚህ ያሉና ይሄን ችግራችሁን ለመቋቋም ይረዷችኋል ብዬ ማስተላለፍ ፈልጋለሁ። በተረፈ በጣም አመሰግናለሁ።
1: እኛም በጣም ነው የምናመሰግን። ለወደፊት የተለያዩ ዘርፎች አሉ ከገለጽሻቸው ቃለ ምልልስ እናደርጋለን። ለዛሬው ግን በቂ የሆነ መልእክት አስተላልፈሻል ብለን ተስፋ እናደርጋለን። እንቀጥልበታለን። በጣም ነው የምናመሰግን። የመርካዝ አሎን ወይም የአሎን የስነ ልቦና ማዕከል የምትሰሪው ወይዘሮ አለምነሽ ሲሳይ በጣም እናመሰግናለን። ሰላም ሁኝልን።
0: ሰላም መስጠኝ።

የተከበራችሁ አድማጮቻችን የዕለተ ሮብ የጠዋት ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። እንግዲህ በፕሮግራማችን ለተሳተፉት አቶ ፈንታውን ስዩም እና ወይዘሮ አለምነሽ ሲሳይ እንዲሁም ለቴክኒክ ባለሙያችን ሮኔን ዳህን እናመሰግናለን። ቀን አንድ ሰዓት ላይ እንጠብቃችኋለን። በያላችሁበት መልካም ቀን እንዲሆን እንመኛለን። በደህና ዋሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራውን ዘመን አቆጣጠር ዮምርቪ ከፍተት በአፍታፍሽን ፔቫ ዶርፓ ዘመን አቆጣጠር ኦገስት 12 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 6 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮነን ዳሃን ሲሆን የስቱዲዮ ተረኛ ተደጋጆች ወርቅነሽ ሸቴ ሰጠ ዘመንና ራሐሚን መረዘርነን በቅድሚያ ማስተዲዮ ነው። በክኔሴት የቦታ ምደባ ምርጫ ባስመለከተ በሊኩድ ፓርቲ አባላት ውስጥ ከባድ የሆነ የፖለቲካ ትርምስምስ አስከትሏል። የትምህርት ቤቶች መምህራን ቁጥር በዚህ ዓመት በጣም ቀንሷል በማለት በመምህራን ማህበርና በትምህርት ሚኒስቴር መካከል ከባድ የሆነ መወቃቀስ አስከትሏል። የጠቅላይ ፍርድ ቤት ዳኞች ብያኔ ሚዛናዊ አይደለም በማለት የሚቃወሙት የግና ፍትህ ሚኒስቴር ያሪው ለቢን በመከመርጫ በኋላ ዳኞችን እንቀይራቸዋለን አሉ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት በዮርዳንና ሰማርያ ቀበሌዎች ግጭት ዙሪያ ትናንት ምሽት አስቸኳይ ስብሰባ አካሄደ። ለ50 ዓመታት ያህል የቆየው ኢራን የውንብድና ስራ እያከተመበት ነው በማለት ፕሬዚዳንት ዶናልድ ትራምፕ ትናንት ተናገሩ። የሚሉት ለሰዓቱ ካለ ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በሰጠ ዘመና
3: አመሰግናለሁ። ጋሽ ራህሜም በሊኩድ ፓርቲ ውስጥ ያለ የፖለቲካ ቀውስ እንደቀጠለ ነው ተባለ። ጠቅላይ ሚኒስትር ቢንያሚን ናታኒው 10 ለሚሆኑ ሰዎች ያለ ቅድመ ምደባ ፕራይመሪስ ምርጫ ቦታ ለመስጠት መወሰናቸው ሌሎችን የፓርቲውን አባላት ቅር ማሰኘቱ ይታወቃል። ለሶስት ሚኒስትሮች እስራኤል ካጽ፣ ጌዲዮን ሳርና ሃይም ካጽ አስቀድሞ ቦታ መሰጠቱም ከፍተኛ ቅሬታን መፍጠሩ ተገልጿል። አንዳንድ የክኔሴት አባላት በፕራይመሪሱ ምርጫ ተገቢነት ያለው ቦታ ካላገኙ ከፓርቲው ሊለቁ የሚችሉበት ሁኔታ ሊፈጠር ስለሚችል በመጪው የክኔሴት ምርጫም የራሱን ተጽዕኖ ሊፈጥር ይችላል ተብሏል። የሊኩድ ፓርቲ በመጪው ሰኞ ነሐሴ 17 ቀን 2026 ዓ.ም የፕራይመሪስ ምርጫ የሚያካሄድ ሲሆን 15 ለሚሆኑ ቦታዎች ከ40 በላይ የክኔሴት ሴት አባላትና ሚኒስትሮች ይወዳደራሉ ተብሏል። የእስራኤል የትምህርት ስርዓት ለመውደቅ እየተንገዳገደ መሆኑን የርሳነ መምህራን ማህበር ዋና ስራ አስኪያጅ ጊል ሞሽኮቪች ገለጹ። ዋና ስራ አስኪያጁ ከካነረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የእስራኤል የትምህርት ስርዓት ለመውደቅ ተቃርቧል። ብዙ መምህራንና ርዕሳነ መምህራን እጥረት አለ። ብዙዎች ስራቸውን እየለቀቁ ነው። ይህ ችግር እያለ የትምህርት ሚኒስትር ዮአብ ኬሽ ነገሩን

0: በቸልታ እያለፉት ይገኛሉ። እኛ እንደሚሰማን ሚኒስትሩ ችግሩን እያስተባበሉ ነው። ለሚኒስትሩ አብኬሽ የምናቀርበው ጥሪ ችግሩን ለመፍታት አሁንም አረፈደም። በሜዳ ላይ አብረው ተሳታፊ የሆኑትን ርሳነ መምራን ይረዱ። በመምራን ጥቅማ ጥቅም ዙሪያ እየተወሰዱ ያሉ እርምጃዎችን ያቆሙ። ቀጥተኛ ከኛ ጋር ተነጋገሩ ብለዋል ጊል ሞሽኮቪች። ይበንድ እንዳለ በመጪው ዓመት የትምህርት ዘመን ከ3000 በላይ መምራንና ርሳነ መምራን እጥረት አለ። እንዲሁም በሙያ ለህፃናት ብዙ ተንከባካቢዎች ይጎድላሉ ተብሏል። በመጪው የክነሴት ምርጫ ተካሂዶ የአሁኑ ጥምር መንግስት የሚቀጥል ከሆነ የከፍተኛው ፍርድ ቤት ዳኞች የሚቀየሩ መሆኑን የህግና ፍትህ ሚኒስትር ያሬቭ ሌቪን ተናገሩ። ቃል አቀባያችን የአራ ሻፒራ ዛሬ ጠዋት ይፋ ካደረገችው የተቀረጸ ድምፅ መረዳት እንደተቻለው የህግና ፍትህ ሚኒስትር ያሬቭ ሌቪን የከፍተኛው ፍርድ ቤት ዳኞች እንዲቀየሩ እንጥራለን ማለታቸው ተገልጿል። ለመጪው ስልጣን ዘመን እንጠብቃለን። ትንሽ ችግር አለ። እሱም 2/3 የሚሆኑት የከፍተኛው ፍርድ ቤት ዳኞች ይቀየራሉ። እናንተ ትጠፋላችሁ፣ አትኖሩም፣ ሌላ አማራጭም የላችሁም። የከፍተኛው ፍርድ ቤት መሰረት ሊለውጡ የሚችሉ አካላት እንዲገቡ ይደረጋል በማለት የህግና ፍትህ ሚኒስትር ያሬቭ ሌቪን ተናግረዋል ተብሏል። በክኔሴት የትምህርት ጉዳይ ቋሚ ኮሚቴ ሊቀመንበር ጽቢ ስኮት የህግና ፍትህ ሚኒስትሩን ያሬቭ ሌቪንን ሀሳብ የሚደግፉ መሆኑን ገልጸው የከፍተኛው ፍርድ ቤት ዳኞችን ወንበዴዎች ናቸው በማለት ወቅሰዋል። በአንጻሩ ሀባይታ ጽዮኒ ሀሚሉኒኪም የተሰኘው ፓርቲ ሊቀመንበር ሄሊ ትሩፐር በበኩላቸው ፓርቲያቸው የህግና ፍትህ ሚኒስትሩን ፖሊሲ የሚቃረን መሆኑን ገልጸዋል። ዳኞችን የሚመርጠው ኮሚቴ አሁን ባለበት ይቀጥላል እንጂ ያሬቭ ሌቪንና ጊዲዮን ሳር እንደወሰኑት አይደረግም። ይህ አቋማችን ነው፣ ዋናው መሰረቱ እንጂ የሰዎች ጉዳይ አይደለም ካሉ በኋላ ናታኒዮ ከሚመሩትና ጽዮናዊ ካልሆነ መንግስት ጋር አብረን የጥምር መንግስት አንመሰረትም ብለዋል። ሄሊ ቱርፐር ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በዮርዳንና ሰማሪያ ባሉ ግጭቶች ዙሪያ ትላንት ምሽት አስቸኳይ ስብሰባ አካሄደ። በተባበሩት መንግስታት ድርጅት የሰላም ጉዳይ ኃላፊ ራሚዝ አላክብቢ በዮርዳንና ሰማሪያ ያለው የጸጥታ ችግር ወደ ከፋ ደረጃ እየሄደ መሆኑን አስጠንቅቀዋል። ሁኔታው እንዲሁ የተፈጠረ ሳይሆን በአስር በሚቆጠሩ ዓመታት የቆየና እስራኤል በአካባቢው የሰፈራ ቀበሌዎችን በማስፋፋት የፍልስጤም ራስ ገዝ መስተዳደር እንዲወድቅ እያደረገች ነው በማለት ወቅሰዋል። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን የጸጥታው ጥበቃ ምክር ቤትን ወቅሰዋል። ምክር ቤቱ ጸረ እስራኤል እንቅስቃሴ በማድረግ ፍልስጤማውያን በይሁዳን ላይ የሚፈጽሙትን የሽብር ጥቃት አይቶ እንዳላየ ያልፋል በማለት ወቅሰዋል። በጸጥታው ጥበቃ ምክር ቤት የሚያገለግሉት የአሜሪካ አምባሳደር ጄኔፌር ሎኬታ በበኩላቸው እስራኤል በሰፈራ ቀበሌዎች የሚደርሱ ግጭቶችን ለመከላከል የወሰደቻቸውን እርምጃዎች እናደንቃለን። ያም ሆኖ በአንድዮሽ ውሳኔ አካባቢውን ወደ ሉዓላዊ ግዛት ለማጠቃለል የሚደረገውን እንቅስቃሴ ግን እንቃወማለን ብለዋል። ለአምሳ ዓመታት ያክል በመካከለኛው ምስራቅ የቆየው የኢራን ወንበዴነት ያለፈበት መሆኑን ዶናልድ ትራምፕ ተናገሩ። ፕሬዚዳንት ትራምፕ ትላንት ሌሊት እንደገለጹት እኔ ኢራን ላይ እምነት የለኝም፣ ውሸታሞች ናቸው። አሁን በሆርሙዝ የባህር ወሽመጥ ላይ ሙሉ ቁጥጥር አለን። አንድ ነገር ካደረጉ ከባድ እርምጃ እንወስድባቸዋለን በማለት ዝተዋል ትራምፕ። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ያለው ችግር እስካልተፈታ ድረስ የመካከለኛው ምስራቅ ውጥረትም የሚቀጥል መሆኑ ይታወቃል። የኢራን ፓርላማ በሆርሙዝ የባህር ወሽመጥ ጉዳይ አዲስ መመሪያዎችን ለማስተላለፍ ሕግ ለመደንገግ እየተዘጋጀ ነው ተባለ። በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ሁሉ ከኢራን መንግስት ፍቃድ ማግኘት እንደሚገባቸውና የጠላት ሀገር መርከቦች በባህሩ መስመር እንዳያልፉ ለመከላከል የኢራን ፓርላማ ሕግ ለመደንገግ እየተዘጋጀ መሆኑን የኢራን ብሔራዊ ደህንነት ጥበቃ ኮሚቴ ሊቀመንበርና የውጭ ግንኙነት ክፍል ኃላፊ ኢብራሂም አዚዚ ገልጿል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ የአቋም ለውጥ ካላደረገች ቴህራን የሆርሙዝን የባህር ወሽመጥ የማትከፍት መሆኑን ትላንት ማስታወቋ ይታወሳል። የሆርሙዝ የባህር ወሽመጥ በኢራንና ኦማን ድንበሮች መካከል የሚገኝ ቢሆንም ኢራን ከጦርነቱ ጋር በተያያዘ በባህር ክልሉ ዙሪያ ያላትን ባለቤትነት ለማጠናከር ከፍተኛ እንቅስቃሴ እያደረገች ትገኛለች ተብሏል። ስፖርት። የአፖኤል ቤርሸባ እግር ኳስ ቡድን ትላንት ምሽት ኮሃቫዶም የተሰኘውን የሰርቢያ እግር ኳስ ቡድን 2-0 በማሸነፍ ለአውሮፓ ሻምፒዮን የጥሎ ማለፍ ጨዋታ አለፈ። ቃል አቀባያችን ሊያን ካደረሰን ዘገባ እንደተረዳ ነው አፖኤል ቤርሸባ በጥሎ ማለፍ ጨዋታው ከአዘርባጃኑ ሳባህ ቡድን ጋር የፊታችን ሳምንት በመጪው ሳምንት ሮብ ይጫወታል። የአፖል በርሸባ እግር ኳስ ቡድን አሰልጣኝ በተጫዋቾቻቸው ኩራት የሚሰማቸው መሆኑን ገልጿል። ይበንድ እንዳለስ ከ16 ዓመት እድሜ ባላቸው ታዳጊዎች ብሔራዊ ቡድኖች መካከል እስራኤልና ጣሊያን ዛሬ የምሽት ጨዋታቸውን ያካሄዳሉ። በሌላ በኩል ደግሞ በአውሮፓ የሱፐር ካፕ የፍጻሜ ጨዋታ የፈረንሳዩ ፓሪስ ሳን ጀርመንና የእንግሊዙ አስቶን ቪላ ከምሽቱ 10 ሰዓት ጀምሮ ይጫወታሉ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ47 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ቢባልም በአንዳንድ አካባቢዎች ሞቃታማ የአየር ጸባይ ያለ መሆኑን የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። ጋሽራሚም ለሰዓቱ ያለን ዜና ይህን ይመስላል።
1: ተጠይዘመናል።

ክቡራትና ክቡራን አድማጮች እንግዲህ ከጥቂት ደቂቃዎች በኋላ የተለመደውን የውይይት መድረክ መስመር እንከፍታለን። የስልክ ቁጥራችን የወሰዎች ስልክ እየደወላችሁ አስተያየት መስጠት ፈልጉት የተለመደው ስልክ ቁጥራችን ነው 07-23-940-555 ደግሞ አለው 07-23-940-555 ነው ደውሉልን።

0: ስርጭታችን እንደቀጠለ ነው። ጋሽራብም እንደምንዋልክ?
1: አይ ወርቀሽ እንደነሽ?
0: አለን። ሰላም ነው?
1: ሰላም ነው። እንዴዳ
0: እንዴት ነው ሙቀቱ? እንዴት ታዋለ ሙቀቱ? በእስራኤል ሀገር እየጨመረ ነው የመጣ ይባላል ከአመት አመት። እንግዲህ አንተ ከ50 አመት በላይ ስለሆንክ እዚህ ሀገር የምትኖረው እውነት ነው ይሄ ነገር?
1: ይመስላል እኮ ሰኒያውን ባለፈው አመት የነበረው ዛሬ ጨምሯል የሚባለው ባለፈው አመት ከዚያ በኋላ የነበረው ደግሞ እንደገና ያለፈው አመት ጨምሯል የሚባለው እና እነዚህ በየጊዜው እየቀጠለ እየጨመረ ነው የሚሄደው። ደግሞ እዚህ በእኛ አካባቢ ብቻ ሳይሆን አሁን የምንመለከተው በዓለማችን በተለይ ደግሞ በአውሮፓ ዘንድሮ በጣም ነው ሙቀት ሆኖባቸው ያለው። የማውቁት ነገር ነው። ብዙ ስቃይ እየደረሰባቸው እንደሆነ ነው የሚነገር ያለ። አውሮፓ ይሄ ማስጋር ወይም ደግሞ ይሄ መቀዝቀዣ እንትን አያውቁ እና የሌላቸው ስለሆነ ይሄ በአንዴ የመጣባቸው ሙቀት ስለሆነ ተቸግረው ጨንቋል የሚባል ነው ወሬ የምንሰማ ያለ ነው። እና ለማንኛውም ዓለም በአጠቃላይ ወደ ሙቀት እየተሸጋገረች ነው ያለችው። ሙቀት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ ክረምት ብርድ ሲሆን ልብስ ጨማምሮ ለብሶ መከላከል ይቻላል
0: ይቻላል። አዎ ጎርፍ ምን ከሌለ መቼም ብርዱን አዎ እንደዛ ይቻላል።
1: አዎ በጋ ሲሆን ግን ራቁት አይኬድም።
0: ችግር ነው በጣም
1: አስቸጋሪ ነው።
0: ራቁት ቢሆንም እኮ ነው ለሙቀቱ ተጋልጦ መስጠት ነው እንጂ በዚህ ሙቀት ከባድ ነው መከላከል አይቻልም።
1: እና እንደዚያ ነገር አለስ እንግዲህ?
0: አዎ እንግዲህ ከባድ ነው። እንዳልሁ የአየር ጸባይ ለውጡ በዓለማችን ያው በረሃነት በጣም እየተስፋፋ ነው። እንግዲህ የዓለማችን እንቅስቃሴ ውጤት ነው። ቴክኖሎጂ ሲያድግ ደግሞ ሌላ ተጽዕኖ ይፈጥራል። የፋብሪካዎች
1: አየር ብክለት አለ። ይህን የአየሩን የፀሐዩን ጨረር የሚከላከለው ፊልተር የሚያረገው እንትን እየላላ ስለሄደ ቀጥታ የአየር ጨረር ይመጣል ወደ እኛ መካከል ላይ ፊልተር የሚያረገው የሚቀናነሰው እንትን የለም። ይሄ ዳመናው ምናምን ወላ አደለ ያነ እንደ ድሮ አደለም። ስለዚህ ጨረሩ እንዳለ በቀጥታ ነው
0: በቀላሉ ሙቀት ቀጥታ ወደ ምድር ነው የሚመጣው።
1: ያን እንግዲህ አሁን ጨረር እንግዲህ መጥቶ ምድር ከተጋጨ በኋላ ነው እንደገና ወደ ላይ የሚነጥረው ደግሞ ተመልሶ እና ያ መቼም
0: ህይወት ያለው ነገር አዎ ከባድ ነው በዚህ ሙቀት ውስጥ እንግዲህ። አዎ
1: አስቸጋሪ ነው
0: አስቸጋሪ ነው። አዎ ከሙቀቱ ስናልፍ ይሄ የተፈጥሮ ጉዳይ ነው። በእርግጥ ሌላም አደጋ የተፈጥሮ አደጋ እየደረሰ ነው እዚህ ጋር ተያይዞ ጋሽራ እንደምናውቀው በዓለማችን። ግን ደግሞ ሰው በሰው ያለው ነገር ከባድ ነው። ወደ ሀገራችን ወቅታዊ ተጨባጭ ሁኔታ ስንመለስ
1: አሁን እንደጠቀሽው አሁን ለምሳሌ አሁን ስናየው ጦርነቱ እየጎደረ ያለው ይሄ የአየር ብክለት ሙቀቱ ገበሬዎች አዝመራው ምናምኑ እየተጎዳ ያለው ከዚያ በተጨማሪ ደግሞ የምድር መናወጥ አደጋም እንደዚህ በተለያዩ ቦታዎች በመደጋገ የሚከሰቱ ነገሮች ናቸው። እና በተለያየ አቅጣጫ ስናየው ብዙ ጥፋት እየደረሰ ነው ያለ። እና ይህን እንግዲህ ዓለም ህብረተሰብ መሪዎች እንዲሁ ትንሽ ነቃ ብለው የተመለከቱት አይመስልም። የዕለት ከዕለት ሁኔታ ነው እንጂ የሚያስከትለው ለትውልድ የሚያስከትለውን አደገኛ ሁኔታ የሚያይ ሰው ያለ አይመስለኝም።
0: ያው በጣም መሬትን ለማረጋጋት እየተሰራ ያለ ስራ ብዙም የለም። መሬት ደግሞ በዚህ ሁኔታ እየተቆጣች ነው። እውነትህን ነው። በጠራራ ፀሐይ በዚህ አይነት ሙቀትም አንዳንዴ ደግሞ ምድርን የሚያናውጥ ጎርፍ ሲከሰት እናያለን በተለያዩ ዓለማት። ያው የዚህ ሁሉ እንቅስቃሴ ውጤት ነው እንዳልከው እንደገለጽከው ጋሽ ራሚም። ወደ አካባቢያችን ስንመለስ በሊባኖስ የሂዝቦላ ድርጅት አባላት የመሸጉበት አካባቢ እንዳለና የእስራኤል መከላከያ ሰራዊት ደግሞ በቅርብ ርቀት እየተቆጣጠራቸው እንደሆነ ይነገራል። ይሄ ታሪክ እንዴት ነው?
1: እንግዲህ ስናወራ አሁን ስለ ሊባኖስ ብናወራው ያው ወደ ሆኑ የምንሻገረው ወደ ሂዝባላ ነው። እንግዲህ እሱ ነው ከዚያ ሆኖ ይህን ችግር እየፈጠረ ያለው እና ሂዝባላ ነው። በተለያዩ ጊዜ በተለያዩ አጋጣሚዎች እስራኤል ብዙዎችን ጎድታቸው ከመሪው ከላይ ከነስራላ ጀምሮ እስከ መጨረሻ ጦር አስታጣቂዎች እነሱም በሙሉ ጎድታለች። በብዛት ተዳክመዋል ነው የሚባለው ሂዝባላዎቹ። አሁን ለየት ያለ ሁኔታ ደግሞ ይህን ጉዳይ በተመለከተ በሊባኖስ አሊ ጣሃር የሚባል ኮረብታ ነው፣ ተራራ ቦታ ነው። እዚያ ቦታ ሂዝባላዎቹ ታጣቂዎች እዚያ ምሽግ ገብተው ተቀምጠዋል። የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ ተነስቶ ወደዚያ ወደ በቡፎር የጦር ምሽግ ሲደርስ እነሱ ከዚያ ከተራራው ስር ከኮረብታው ስር ካለ ዋሻቸው ገብተው ተደብቀዋል የሚባል መረጃ እስራኤል ደርሷት። ያን አካባቢ ጋራ ነው፣ ዳገት ያለበት ነው። እዚያ ውስጥ ነው መሸገዋሉ ወይም ገብተው ተደብቀዋል የሚባል መረጃ አለ። አሁን እነሱን እንግዲህ ሁለት ነገሮችን ለማድረግ ነው። አንደኛ ከዚያ ተዘግተው ብዙ ጊዜ ሲቆዩ ቁሳቁስ እርዳታ ለምሳሌ ምግብ ውሃ አይገባላቸውም አያገኙም ከውጭ ካልገባላቸው ያን ለማጣን ለመዝጋት። ሌላው እንደዚያ ሲሆኑ እንግዲህ ሲጨንቃቸው ወይ ይወጣሉ እጃቸውን ይሰጣሉ ያን ያው ይያዛሉ። ካልሆነ ደግሞ እስራኤል ከዚያው ካሉበት በተለያየ ዘዴ ታፍነው እንዲሞቱ ለማድረግ ነው። እንግዲህ አሁን እስራኤል ወታደሮች በዚያ አካባቢ ነው አሉ በብዛት የሚቀለው በተለይ ኮማንዶ ወታደሮች የውሃ የሚያስገቡበት መስመር ነበር እሱን ቆርጠውባቸዋል ይባላል። የመብራቱም እንደዚሁ ነው ይባላል። ምግብ የሚቀበሉበት ቦታ ነበር። አሁን አንዳንድ ዋሻዎችን እንደምንም ብለው እየቆፈሩ ቀዳዳ ለማብጀት እየሞከሩ መሆኑ ተረጋግጦ
0: አየር እንዲያገኙ
1: ሌላም በዛ ሾልኮ ምናልባት ምግብ ነገር እና ያንያን ሁሉ ለመዝጋትና እዛው ታሉበት ታፍ ነው እንደ ግራጫ እንደ ጅራ ማነው ባለው ጃርት እዛ ታፍ ነው እንዲሞቱ ወይም ደግሞ እጃቸውን ይሰጡ ነው። እንግዲህ እና የኔ መሰለ ሁኔታ ነው ያለው። አሁን እንዴት ነው መታወቅ ይችላል ሲባል ከሂዝባላ ጋር የአባል የሆኑ የሂዝባላ ሰዎች ለእስራኤል መረጃ ድርጅት እነሱ ናቸው መረጃ የሚያቀብሉ።
0: የሂዝቦላ አባል
1: አባል ይሆኑ
0: እነሱ በነሱ
1: አሁን እነዚህ ናቸው። ያው እንግዲህ ሾሁን በሾር በታወጡ የዚህ አይነት ሁኔታ ነው እንግዲህ
0: ሚገርም ነው።
1: እንደዚያ ያለ ሁኔታ ተከስቷል ነው የሚባለው በዚያ በኩል።
0: አስቸጋሪ ነው። እንደው ከዚህ ጋር ተያይዞ ወደ ላርስ ጉዳይ ሳናልፍ በሊባኖስና በእስራኤል መካከል ስላለው የድርድር ሂደትም የሊባኖስ መከላከያ ሰራዊትም እንደው ከሂዝቦላ ድርጅት ጋር ግንኙነት ይኖራል እየተባለም እየተነገረ ስለሆነ አሁን በዚህ ደንበር በማስከበሩ ሂደት የምትጨምረው ነገር ካለ ቀሽራ።
1: እንግዲህ የሚያስመለከተ የደንበሩን ጉዳይ ስመለከተ እንደሚታወቀው ደጋግመንም ተናግረነዋል። ይህን ጉዳይ እስራኤልና ሊባኖስ የመሬት የድንበር ጥላቻ ያለባቸው መሬት ወስደብኛን መለስልኝ ያኛው ደግሞ አልመለስም የሚል አከራካሪ ነገር የላቸውም። እና ዋናው ለሁለቱም ሀገሮች ለእስራኤልም ለሊባኖስም ራስዎ ጠንቅ ሆኖ ያለው ሂዝበላ ነው። እንግዲህ እና ሂዝበላን እንግዲህ አሜሪካ ሊባኖስ መንግስትም ይጠለዋል፣ ግን ደፍሮ ለመዋጋት አልቻለም፣ ኃይሉ የለውም። ከሊባኖስ መከላከያ ሰራዊት ውስጥም በርካታ የሂዝበላ ደጋፊዎች አሉ። እና በዛ ምክንያት ተቸግሯል የሊባኖስ መንግስት እንደዛ ነው የሚለው። እንግዲህ ያሱ ሌላው እንግዲህ ተጀምሯል ድርድሩ ነው። ድርድሩ ተጀምሯል በእስራኤልና በሊባኖስ መካከል በመደጋገም አሜሪካ ዋሽንግተን ዲሲ ከዚያም ወደ ሮማ ወደ ጣሊያን ተላልፈው እዚያም እንደዚህ ተገናኝተው መከረዋል። አሁን እንግዲህ የተለያዩ አስተያየቶች አሉ በአሜሪካ በሊባኖስ በኩልም በእስራኤል በኩልም። እና እነዚህን እንግዲህ እየተግባቡ ለመሄድና ከመጨረሻው ፍጻሜ ለመድረስ ነው የሁለቱም ሀገሮች ፍላጎት። ያ ከሆነ እንግዲህ ሁለቱ ሀገሮች በጥሩ ጉርብትና እንዲኖሩና እያንዳንዱ ሀገር የሀገሩን ሕዝብ በሰላም በብልጽግና እንዲያኖሩ ለማድረግ ነው። በተለይ ሊባኖስ ብዙ ህዝቦች ብዙ የተጎዱ የቆሰሉ የደሙ የተሰቃዩ ህዝብ ነው አለ እዚያ። በድሮ ጊዜ ምን ትባል ነበር ቤይሩት የመካከለኛው ምስራቅ ፓሪስ ትባል ነበር ያኔ ከ1975 ዓመተ ምህረት በፊት
0: ሂዝቦላን ሳትወልድ ገና ማለት ነው።
1: ከዚህ በኋላ ሳይፈጠር የእርስ በርስ ጦርነት በነበረበት ጊዜ ሶሪያ ጣልቃ ገብታ ብዙ ጣጣ ነበረ እና ከዚያ በፊት እንደዚያ ነበረች። አሁን ያንን እንግዲህ የቀድሞዋን ዘውዷን ለመመለስ ክብሯን ለመመለስ የሊባኖስ ዜጎችን ፍላጎት አላቸው፣ ጉጉትም አላቸው። አሁን እንግዲህ ጠንቁኖ ያለውን ሂዝቦላን በሁለቱም በእስራኤልም በሊባኖስም በኩል ለመጉዳትና እንዲጠፋ ለማድረግ ነው። አሁን እንግዲህ ያው የኢራኑ ጉዳይ አለ። ኢራን ነበረች ለዚህ ለሂዝቦላ እርዳታ መስጠት። አሁን ቅድም የዘነጋሁት ነገር ቢኖር ምንድን ነው እዚያ ተራራው ስር ተደብቆ ካሉ ሂዝቦላ ሰዎች መካከል የኢራን የአቤታዊ ዘብ አባላትም አሉ ይባላል። ለማሰልጠን ሄደው እዚያው እያሉ እዚያው እንደገቡ ቀርተዋል።
0: እንደታፈኑ
1: አሉ አብሮ ነው የሚባለው። እና ስለዚህ የኢራን ጉዳይም ያው እንደምናውቀው ነገር ነው። እንደዚያ ነው ጉዳዩ ያለው።
0: በጣም እንግዲህ የሚገርም ታሪክ ነው። መጨረሻችሁ ምን ይሆን እንደዚህ ውድጓር ውስጥ ታፍነው እንዳልከው? ወደ ጎረቤቷ ወደ ሊባኖስ ጎረቤት ሶሪያ ስናልፍ ጋሽራሚም የትናንት የሶሪያ ፍርድ ቤት የቀድሞ የሀገሪቱ መሪ ፕሬዝዳንት በሽር አልአሳድ በሌሉበት ችሎት አካሂዷል። በሳቸውና በወንድማቸው ላይ እንግዲህ ፍርድ አስተላልፏል። በሌሎችም እንዴት ነው የነበረው ሁኔታ ምን ይመስላል?
1: የሶሪያ ፕሬዝዳንት የነበረው ባሻር አልአሳድ በዜጎቹ ላይ ግፍ ነው የፈጸመ ሰውዬ ነው። ብዙ ግፍ የፈጸመ ሴት፣ ወንድ፣ ትልቅ ትንሽ ሳይል በግፍ የጨፈጨፈ ያስጨፈጨፈ ሰውዬ ነው እና የዚያ ቂም አለበት። እንግዲህ ለብዙ ዓመታት ነው በግሪቱ ዜጎች ላይ ይህን የመሰለ በደል የደረሰባቸው። ይሄ ሆኖ በነበረበት ጊዜ ነው እንግዲህ አሁን ያለው የሶሪያ መሪ ባልተጠበቀ ሁኔታ ወደ ሶሪያ መግባት ቻለና የሶሪያ መከላከያ ሰራዊቱም ተንኮታኮተ። በዚያን ሰዓት ፕሬዚደንት ባሻር አሳድ ቤተሰቦቹ ጋር ሆኖ ከአንዱ ወንድሙ ጋር ሆኖ ከሀገሩ ወጥቶ ወደ ሩሲያ ገብቶ ሩሲያው የፖለቲካ ጥገኝነት ጠብቆ እዚያ ነው ያለው። ሩሲያ የገባበት ምክንያት ሩሲያና ሶሪያ ወዳጅ ሀገሮቹ ነው፣ ለብዙ ዓመት የተቆዩ ናቸው። አብዛኛው ጦር መሳሪያም የሶሪያ የጦር መሳሪያም ከሩሲያ የተሰጠ ነው። አሰልጣኞችም የሩሲያ አሰልጣኞች ነበሩ ለሶሪያ መከላከያ ሰራዊት። በዚህ ሁኔታ የተቀራረበ ወዳጅነት ያላቸው ሀገሮች ነው ሆነው የቆዩት። በዛ ምክንያት ነው ቤተሰቦቹን ይዞ ባሻር አልአሳድ ወደ ሩሲያ ሄዶ ሩሲያ ርዕሰ ከተማ ውስጥ ከጥሩ ከቦይ ቤት ገብቶ ቤተሰቦቹን ያስተዳደረ የሚገኝ ወንድሙም እንደዚያው ታሂር አልአሳድ የሚባል እሱም የዚያው አብሮ ተባባሪ የነበረ ዜጎቹን የፈጀ ያስፈጀ ሰውዬ ነበር። እሱም እንደዚሁ እዚያው ነው ያለ። ሌላው ያጎቱ ልጅ የባሻር አልአሳድ ያጎቱ ልጅ እሱ አንዱ ቀንደኛ የሆነ አስገዳይ አስጨፍጫፊ አስረሻኝ የነበረ ሰውዬ እሱ ግን ከሀገሩ ሳይወጣ ቀርቶ በፍርድ ቤቱ ችሎት ጊዜ ፍርድ ቤት ተገኝቶ ያን እሱም የሞት ፍርድ እንዲተበየኖበታል። ባሻር አልአሳድና ወንድሙም እንደዚሁ የሞት ፍርድ የተበየነባቸው በሌሉበት ፍርድ ቤት የለውም እንዳልነው እዚያ ነው የሚገኙ ሩሲያ ውስጥ እና እንደዚያ ያለ ሁኔታ በሶሪያ በኩል አሁን በቅርቡ ጊዜ የምናየው ነገር ነው።
0: የሚገርም ነው እንግዲህ መሪዎች በመሯት ሀገር እንደገና ዝሮ ያው ለፍርድ ይቆማሉ።
1: ስለፈሰሰ
0: በጣም እንግዲህ ያው መቼም አንዳንድ ምንድን ነው የሚባል ዛፍ ላይ ስትወጣ እታች ያሉትን ሰዎች ተመልከት ስትወርድ ያገኘሃል የሚባል አባባል አለ። አንዳንዴ መሪዎችም ሆነ ከፍተኛ ቦታ ላይ እንደው ጊዜና አጋጣሚ ሰጧቸው ወይም ህዝብ መርጧቸው ስልጣን ላይ ሲቀመጡ ጊዜ አይቀየር ማለት አይቻልም። ይህን ማየት ይቻላል። ጋሽ ራሚም ካለን ጊዜ አንጻር ነው በዚህ ዙሪያ ብዙ አንዳንድ ነገሮችን ብናነሳ ደስ ይለኝ ነበር፣ ግን ጊዜያችን ደግሞ ያው እየፈጠነ ስለሆነ ወደ ትራምፕ ጉዳይ እንመለስ። ፕሬዚዳንት ዶናልድ ትራምፕ የአሜሪካው ፕሬዚዳንት ባለፈው ወር ይመስለኛል እንግዲህ በኔቶ ጉባኤ ለመሳተፍ ወደ ቱርክ መጥተው ነበር። በቱርክ መንግስት በኩልም ከፍተኛ አቀባበል ተደርጎላቸው ዝግጅቱን አቀባበሉን ድምቀቱን አይተናል። ከዛ በስተጀርባ ግን ሌላ ነገር እንደነበር ደግሞ አሁን መረጃዎች እያመላከቱ ነው። ምንድን ነው የነበረው ሁኔታ?
1: ድራማ ነበረ እዚያ በጀርባ ደግሞ ድራማ፣ ትልቅ ድራማ ነው የነበረው። እንዳልሽው አሁን ከናቶ እንግዲህ የሰሜን አትላንቲክ ቃል ኪዳን ሀገሮች ማህበር ነው የዚያ ማህበር የጦራው የዚያ ማህበር እንግዲህ ያው አሜሪካ ናት ዋና በዋነኛነት እንትን የምትለው እና ቱርክም የዚህ ማህበር አባል ናት። ቱርክ አንካራ ከተማ ነው እንግዲህ ይህ ጉባኤ የተካሄደው። በዚያ ጉባኤ ሊሳተፉ ፕሬዚደንት ትራምፕም ሌሎችም ሀገሮች ያው የአባላት ሀገሮች ተገኝተዋል። አሁን እንግዲህ ምንድን ነው ኢራን ፕሬዚደንት ትራምፕን ለማስገደል እቅድ አወጣ። በዚያን ጊዜ እሳቸውን ለመጉዳት እንግዲህ እቅዱ የነበረው ምንድን ነው ሲባል ኒውዮርክ ታይምስ እና ሲኤንኤን ቴሌቪዥን ጣቢያና ሬዲዮ ማነው ጋዜጣ የዘገቡትን ነው እኛ ተመርኩዘ ምንለው እና የአሜሪካ መሪዎች የሚሳፈሩበት ኤርፎርስ ዋን የሚባል አይሮፕላን አለ እንግዲህ በዚያ ልዩ አይሮፕላን ነው ወደ ቱርክ የሄዱት ወደ አንካራ የሄዱት ፕሬዚደንት ትራምፕ። ጉባኤው ሲጠናቀቅ ሊመለሱ የሚመለሱ ወደ ሀገራቸውን በዚያ አይሮፕላን ነበር እንግዲህ አሁን ኢራን ያወጣችው ቅድ እንደሚባለው ከሆነ በመጀመሪያ ደረጃ ነበራት መረጃ ጥሩ መረጃ ነበራት ፕሬዚደንት ትራምፕ ያረፉበት ሆቴልና በየትኛው ፎቅም እንደሆነ ሰጨው ክፍል መረጃ ነበራቸው ይባላል እንግዲህ ያን መረጃ ዘጋጅተው ከዛ አውሮፕላን ሚጥል ሚጎዳ ሚሳኤል ከትክሻ ላይ ሆኖ የሚተኮስ ሚሳኤል የሚተኮሰው አዘጋጅተው ሲጠባበቁ እንደነበረ መረጃ ደረሰ። በዚያ መረጃ መሰረት የአሜሪካ ጦር ኃይል ዋና ኃላፊ የሆኑት ጀነራል ኮፐር እሳቸው እንግዲህ ቀደም ሲል የሲአይኤ አባል ነበሩና እንግዲህ ይሄ መረጃ እንደ ሲአይኤ እንደ ሞሳድ የመሳሰሉ ድንቶች በችግር ጊዜ ዘዴ የመፍጠር እንትን አላቸው። አሁን እኒህ ሰውዬ ኢራኖቹ ፕሬዚደንት ትራምፕ ለመጉዳት ተዘጋጅቷልና አሁን ማድረግ የሚገባ ምንድነው እኒህ ሰውዬ ለማትረፍ ከዚያ ኤርፎርስ ዋን አውሮፕላናቸው ሚሳፍሩ አስመስለን ግን ሌላ ቦታ አሾልከን እንወሰዳቸውና በሌላ መኪና አንዳንድ ቦታ የተባለው አንዳንድ ቦታ የተባለው ይሄ ቃ የምግብ ቁሳቁስ የሚጫንበት መኪና ነው አሉታው። ሌላዎቹ ደግሞ አይ በሌላ ዘዴ ነው ተወሰዱት ይባላል። ለማንኛውም በዚያ ሾልከው ለማወናበድ ነው ለማሳሳት ነው እንግዲህ ከዚያ ሌላ አውሮፕላን ላይ አሳፍረው እዚያ አውሮፕላን የነበሩ በርካታ ጋዜጠኞች ነው የነበሩበት እና ከዚያ ውስጥ ፕሬዚደንት ትራምፕ አብረው ወደ ሀገራቸው እንዲሄዱ ተደረገ።
0: ሾልከው አመለጡ
1: እና እንደዚያ ሆኖ አመለጡ የሚባል ነገር ነው ያለው።
0: የሚገርም ነው በጣም እንደው አንዳንዴ ታላቁ አሜሪካ ዞሮ ዞሮ ማምለጣቸው ትልቅ ነገር ነው እንጂ በኢራን ግን በጣም መረጃዋ ከተልቅ ነው ማለት ይቻላል። በዚህ ሁኔታ
1: ኢራኖቹ አላቸው እንኳን ዘኛ ወያችን ውስጥ አሁን በየጊዜው የሚወራል ከኢራን ጋር ተብብር ያደረጉ የተባሉ የሚገለጡና ፍርድ ቤት የሚቆሙ የኛ ሰዎች ይሁዲዎች አሉ በጦርነት ላይ ያሉ ያወቁ እና ዘራ ሳይሽ እንግዲህ ይሄን ማረጋ ይቻለች ኢራን ሌላ ቦታም ቢሆን ኢራንና ቱርክ ያን ያለ ተቀራረበ እንት ነው የሚኖራቸው አረቦች ስላም እና ሌላም ሲራል ኖርባት ይችላል ቀስያ ለሚጋለጥ ጉዳይ ነው መስሎ የሚታይ ይሄ በዚህ የሚያበቃ ሳይሆን በጀርባ የነበረው ሲራብን እንደሆን እስቲ ደግሞ
0: ቆይተን
1: ምናየው ነገር ሊሆን ይችላል። አዎ
0: ጥሩ ጋሽ ራሚም እንግዲህ ካለን ጊዜ አንጻር ወደ አድማጮች ውይይት ነው ምናልፈው። መስመር ላይ አድማጭ እንዳለ ምልክት ይታየናል። ወደ አድማጭ ነው ምናልፈው በቀጥታ።
1: እሺ ሄሎ
2: ደናስተለኝ
1: ማለበል
2: ታስማማው
1: አይደና ስለ ታስማማው
2: እንደና ነኝ እንደምን አለ ገሽራሚ
1: ያለና ስለምን ነበር መነጋገር የፈለከው?
2: እኔ ለመነጋገር የፈለኩትኝ በሚቀጥለው ሰኞ በስልጣን ላይ ያለው መንግስት ፕራይሜሪስት እንትን ይደረጋል ምርጫ ማለትም ቅድመ
1: የቦታ ምደባ ምርጫ
2: አዎ 140 ሺህ ሰዎች አባል ባሉበት ምርጫ ይደረጋል። አሁን በዚህ ምርጫ ላይ በተለይ ድሮ ከነበረው ያለው ልዩነት አንዳንድ ግልጽ ያልሆነ ለማስረዳትና በሌላ በኩል ደግሞ የኛ ከኛ ህብረተሰብ እንትን ያሉ ወደ 4 የሚሆኑ በዚህ ላይ ይወዳደራሉ።
1: እሺ
2: በሴቶችም እንዲሁም በተቅላላ በአገር አቀፍ ደረጃም ደግሞ የሚወዳደሩ አሉ። ላ በመጀመሪያ እኔ ምክሬን ለመስጠት ነው።
1: እሺ ምክር ምንድን ነው?
2: ምክሬ ምንድን ነው? በተለይ እነዚህ አራቱ የሚወዳደሩት ራሳቸው ተነጋግረው እርስ በራሳቸው መረዳዳት ይችላሉ። አንዱ አንዱ እንደ ጠላት ሳያይ አንድ መረዳዳት የሚችሉበት መንገድ ነው መኖር ቢያደርጉ የተሻለ ነው።
1: እንደ ጠላት ይተያያሉ እነሱ?
2: ያ
1: እንደ ጠላት ይተያያሉ።
2: እኔ እንግዲህ አንዱ አንዱን በአንድ ፓርቲ ሆነ ለምሳሌ መምረጥ የሚችለው አንድ ሰው እስከ 12 ሰው መምረጥ ይችላል። የኛ አራቱ ብሰጥ ምንም አይነት እንትል ጉዳት ሊያደርስ አይችልም። ሌላው 8 ሰው ቢሰጥም ከዚያ ውስጥ እንትን ማለት አንደኛ በተለይ በአሁኑ ሰዓት ያለው ሁኔታ የሊኩድ ምርጫ ላይ አንደኛ ጠቅላይ ሚኒስትሩ የተሰጣቸው 9 ነው ቦታ አለ። ከ9ኙ 8ቱ ሪያሊ ወይም ደግሞ ትክክለኛ ይገባሉ የሚሉ ነው። ሊኩድ ፓርቲ ባውን ሰዓት 24 ነው ይቀበላል ተብሎ እንግዲህ ባለው ሴክተር መሰረት እንግዲህ ይሄ በየጊዜው ሊለወጥ ስለሚችል ስምንት ደግሞ የራሳቸው ቀጥታ የተፈቀደላቸው አለ ሽሪዮን ወይ ቀጥታ ምርጫ በሳቸው የፈለጓቸውን ሰዎች የሚያስገቡበት አሁን በዚህ ላይ የሚወዳደሩ ሚኒስትሮች ብዙዎች እና በጣም ውድድሩ ከፍተኛ ነው።
1: እና ወን ያንተ መከራው ምንድነው? እንግዲህ አንተ እንደማውቀው በቃ እንዴ እንደማውቀው አንተ ብዙ ጊዜ ከደሴት ውስጥ ሰርተሃል ለብዙ አመታት 27 ነው 26 አመት። አዎ። እና እዚያ ባይኸው ሁኔታ አንተ ተመራጭ ሆነ ሳይሆን የተመራጮችን እንቅስቃሴ ስራ ታውቀዋል ለሞላ ጎደል ብዬ ነው ማምነው።
2: አዎ።
1: እና በዚህ ከዚያ በመነሳት ያለ የተለምዶ ተሞክሮ ምከረ ምንድነው?
2: አዎ እንግዲህ ከልምድ አኳያ ባለፈው ለምሳሌ ባለፈው ምርጫ ጋዲ ባርከን ተወዳድሮ ነበር ብዙ እርዳታ አድርገንለታል። አሁን በትንሽ በ700 እና በ600 ድምጽ ነው እንት ነው ነበር። በዚህ ላይ ግን ከኞች ጋር ተለያይተው የተወሰኑት ደግሞ ሌሎች በውድድር ላይ አብረውት የተወዳደሩ አሉ። አንድነት እንትን አልነበራቸው። አንድነት ቢኖራቸው ኑሮ ግን ያን ጊዜ መግባት እድሉ ሰፊ ነበር። አሁንም ቢሆን እርግጥ ባሁን ሰዓት ግን በጣም ይከብዳል። በተለይ ዶክተር ጸጋ ምትወዳደረው በአገር አቀፍ ደረጃ ነው። በአገር አቀፍ ስለሆነ ከሚኒስትሮች ጋር ከሌሎች ጋር ነው ምትወዳደረው። ውድድሩ ከባድ ነው። ቢሆንም ግን በተለይ አሁን እኔ ማሳሰቢያም ሆነ መስጠት የሚችለው ምንድን ነው በየኛ ህብረተሰብ 4000 በላይ የሚሆን ኢትፓክ ዱት ያደረጉ የፓርቲ አባሎች አሉ። እነዚህ በአብዛኛው አሁን ምንድነው በምርጫው ቀን በአብዛኛው መተው መምረጥ ከቻሉ የሌሎችንም ኃይል ሆኖ ምላልባት ከዚህ ከኛ ህብረተሰብ ውስጥ ከሚወዳደሩት አንዳቸው ሊገቡ ይችሉ ይሆናል። ካልሆነ ግን በጣም ውድድሩ በጣም ከባድ ስለሆነ እንግዲህ በክነሴት በዚህ መጥተለው ነጽግ ላይ ኖረን ይችላል የሚል እምነት ነው ያለ።
1: ስለዚህ ተባበሩ ነው የምትል?
2: አዎ ስለዚህ ተባበሩ። ምክንያቱም የሊኩድ ፓርቲ አንተ ብትሆንም ያንዳንዱ ፓርቲ እንትን አባል የሆነ ክሙጻ ክሙጻ ነው ይታዘዛል አይታዘዝም ይላል አይልም የሚል ምክንያቱም እንበልና ሃይም ቃጽ የሚባል የፓርቲው ጠቅላላዋና የመርካዝ ዋናው ኃላፊ ነው። ወደ ታሲያብሬት ወደ 20000 የሚሆናል አሁን ሽሪዮን ተሰጥቷል። አሁን በሶስት ያሉ ከ800 ወይም 500 የሚሆኑ ኢትዮጵያውያን አሉ። እነዚያ ኢትዮጵያኖች እሱ ካላዘዛቸው በስተቀር የኛ ሰውም ቢሆን ኢትዮጵያ አይመርጡም። ብዙም ጊዜ ያለው ችግር ይሄ ነው። እንበል እናንተ በግል እኔ ለምሳሌ በግሌ 100 150 200 የመዘገብኳቸው ቢሆን እኔ በሰጠዋቸው ነው እንጂ የሚሄዱት እያንዳንዱ። በዚህ ላይ ግን የመነጋገር ህብረት ካላቸው እነሱ ውድድሩን እንትን ማለታ ድፋውት እንትን ማለት ይችላሉ የሚለ
1: እንደዚህ ይሁን። እንግዲህ ለመቋጨት ያህል ይሄን ሌላም ሰው ስላለን መስበር ላይ አሁን እንግዲህ የምደባ ምርጫ ነው እንጂ በክነሴት የክነሴቶት አጠቃላይ ምርጫው አይደለም። አሁን ይሄ ምደባ ምርጫ ጊዜ እንግዲህ ይሄንን እያንዳንዱ እንመጭም ተፈጥሮ ነው ማንኛውም ሰው የሚፈልገው ነው። እሱ ቀደም ብሎ ቀረብ ያለ ቁጥር ለመቀበልና የመመረጥ እድል እንዲኖረው ፍላጎት ሁሉም ይኖረዋል እንግዲህ።
2: አዎ።
1: እና ያን ባስመለከተ ለኔ ቀርቶብኝ ለሱ ይሁን የሚል ሰው ይኖራል ብለ ተገምታለ?
2: አንደኛ ቅድመ ዝግጅት ለማድረግ በተለይ ኃይል የሚኖረው በሊኩድ ፓርቲ ውስጥ ቀልድ የለም። ትሰጣለህ ትቀበላለህ። ምሰጠው ከሌለ የምትቀበለው ነገር አይኖርም። ይሄ ነው ያለው ትልቁ አሁን። እና በብዛት ደግሞ የኛ ሰው ካለው ቁጥር አኳያ ብዙ አይደለም። ሁልጊዜም ቁጥሩ አያድግም። 5000 6000 እንደዚያ 4000 ምናምን ነው የሚሆን። ግን ቁጥራቸው ቢጨምርና ብዙ ኃይል ቢኖር ኑሮ አንተ ከዚያ ከሌሎች ጋር ዲል ማድረግ ወይም ደግሞ ያው ማሳው መጣን አርገተ አስተስማምተህ
1: ተደራድረህ ማለት ነው። ኦኬ
2: ተደራድረህ ጥሩ አመሰግናለሁ። ተደራድረህ መግባት ማለት ይችላል። አንደኛው ሁለተኛው ደግሞ ማሳሰቢያ የምሰጠው ምንድነው? በቂ ችሎታ ሳይኖራቸው በህብረተሰብ ተቀባይነት ሳይኖራቸው ለመታየት ብቻ ብለው መተው የሚወዳደሩት እናንተ የሚሉት እኔ በጣም ነው ማዝ ነው። ሌላው በየሚፍላጋው ይገባሉ ይሄዳሉ። ኢትዮጵያዊ ስለሆን እንጂ ኢትዮጵያዊ ስለሆነ ብቻ አይደለም መምረጥ ያለብን። ማን ችሎታ አለው ማን ይሰራል ነው።
1: ገባይ
2: ይሄ ነው። ለምሳሌ በተለያዩ ፓርቲዎች ውስጥ አሉ። እኔን የሚወክለኝ ሳይሆን እኔን አላማከረኝም። ይዶ ለምሳሌ ህቤኔትን ይሄድ ከዚህኛው ምግባ የለም ህብረተሰቡ ጋር ተነጋግሮ በውይይት ምን ይሻላል ተብሎ በቀበሌ በወረዳ በአውራጃ በምን ራባን ይሁን ቄስም ይሁን ማንም ይሁን ተመካክረን አንድ ላይ ቢሆን ድረስ ግን ምርጫው በደረሰ ጊዜ ወርና ሁለት ወር ሲቀረው ይሄ የሚደረገው አንደኛ ትልቁ ክሻሎን ፖለቲካ ካለወክ ወደ ፖለቲካ አትግባ።
1: የባይ መልእክቱ ግልጽ ነው። ሌላም ሰው ስላሉ ነው። አመሰግናለሁ አቶ አስበሞ።
2: ና ወዳራባ
1: ሰላም ሰላም። ሌላ ሰው መስመር ላይ አለ። ሄሎ
3: ሄሎ።
1: ደናስተልኝ
3: ደናስተልኝ አቶ ረሃም
1: ደናስተልኝ አቶ ማልበል
3: አቶ ደሴ ነኝ።
1: ደናስተልኝ
3: አምሮ ይስተልኝ። የመጀመሪያ ደረጃ ለሰማይ ለምድር አምላክ ለሰራዊቱ ጌታ ስሙ የተባረከ ይሁን። ለዚህ ያበቃን ቸሩን ወሬ ያሰማን። እና እኔ አሁን የገባኩና የደወልኩበት ምክንያት ያው መቼም የኛ ችግር መፈቻ የለውም። ሁልጊዜ ከችግር ላይ ችግር ካልሆነ መቼም መፍትሄ አናገኝም። የኔ ወንድሜ ልጆች አሉ ኢትዮጵያ ጎንደር። በ2001 አባትየውና እኔ እዚህ ሀገር መጣናል። በዛን ጊዜ አብረው እንዲመጡ ሲባል እድሜያቸው አልደረሰም ተብለው ተነጥለው ቀሩ። አለኝ አበበ ሀገር አበበ ይባላሉ። አሁን በ2005 ፎርም ሙሉ ተብሎ ፎርም ሞልቼ የፎርም ፋይል ሁሉ ተሰጠኝ ነበር። ከዛ ጊዜ ጀምሮ ብጠይቅ መልስ የለም። አሁን ነገ ልጆች ያው የተፈጠረ ጉዳይ ነው ተጋብተው ልጆች ሁሉ ወልደዋል። ግን አሁን ባለው ሁኔታ ያለውን ችግር ራሚን ከዚህ ሆነ ሳይሆን አንተ የሄድክም ታውቀዋለህ የኛም ቤተሰብ ችግር ታውቀዋለህ አብሮ የኖረ ነው። ምን ማድረግ ይሻለኛል? እነዚህ ልጆች ተቋርጠው ቀሩ። አባታቸው እዚያ ሀገር ሞት ወዚያ እናት አባት ቤተሰብ ሁሉ የላቸው ሞተዋል። ከዚህ በችግር ነው ያሉ።
1: ቆይ ምንድነው የሚሉት? ምክንያቱ ምንድነው? ወደኋላ እንዲዘገይ የሆነ ሁኔታው መቼም የመስሪያ ቤቱ የሆነ ምክንያት ሳይሰጣቸው አይቀርም። ምንድነው የሚለው?
3: በመጀመሪያ አባትየው ጋር እንዲመጡ ቢባል ሌላ ነው የተወለዱ እናታቸው ሌላ አንድ እናት ነው የሚወለዱ። የመጀመሪያ ምሽቱ ነበረች
1: ክርስቲያን ነች ቤተ እስራኤል ነች
3: ምሽቱ አላ ክርስቲያን ነች። አሁን በዛ ሰዓት አባታቸው በ2001 አራተኛ ወር 2 ቀን ከኔ ጋር ነው የመጣ በሰማይ ነብሱን ይማር እና ከዚህ መጥቶ አምጦልኝ በሚላቸው ጊዜ እድሜያቸው አልደረሰም አሉ። አሁን ግን እድሜያቸው ደርሶ ትልቁ እንኳን ይሁን እንግዲህ ወደ 37 አመት እየሆነው ነው ሎሎ ወደ 27 አመት እየሆነው ነው። ትንሽቱም ያው እንደዛ ሆኖ አሁን እሷ ማግብታ 2 ልጅ ወልዳለች። ያ ማግብቶ 3 ልጅ ወልዷል።
1: ምንድነው ያገቡ? ክርስቲያን ነው እነሱ?
3: ክርስቲያን ነው
1: ያገቡት።
3: ምን አማራጭ ያለ መዛ ደግሞ ታጣለ ተጠኖም አለ እኮ
1: ሎ ለምን መሰለ መጠይቅህ ነው። ምክንያቱም መስሪያ ቤቱ ምን ወቀት እየፈጠረ እንደሆነ የሚያዘገየው ለማለት ፈልጌ ነው።
3: ትክክል ነው። አንተን ጥያቄ እኮ አውቀዋለሁ እቀበላለሁ። ግን ምን አለ መሰለ አሁን እነዚህ ልጆች ተጋብተው ወልደዋል። ትልቁ 3 ወልደዋል፣ ትንሽቱ 2 ወልዳለች። እና ያለው በዛን ጊዜ አምጡልኝ እድሜያቸው ሳይደርስ አምጡልኝ ብዬ ጠይቄ ነበረ። እንደውም በዛን ጊዜ የነበሩ አያናው ሊወርን እና ነይ የነበሩት እነ ይሁዳ ሌሎችም ዛሬ ይመጣሉ ነገ ይመጣሉ ዛሬ ይመጣሉ ሲሉ በኋላ ማን ነበር አንድ ተቀየረ እሱን ደውዬ አነጋገርኩት። እድሜያቸው አልደረሰም ተብሎ ነው የቆዩ ይመጣሉ አለኝ።
1: አሁን ለምሳሌ ህፃናት ልጆች 18 ዓመት እስከሚደርሳቸው በእናትና በአባት ውሳኔ ነው እና እናታቸው ልጆቹ ወደዚህ እንዲመጡ ፈቅደዋል ፈቅዳለሁ ብለው ነበር።
3: ሻቀዳ ነበር ግን እድሜያቸው እነሱ አልደረሱም መለየት አይቻልም ብለው አስቀሯቸው። ከዚያም በኋላ እናቲቱ ሞተች፣ አባትየውም ተዚህ ሞተ። አሁን እነዚህ ልጆች እናት የላቸው አባት የላቸው። እዛም ያለ ሰው ለዚህ ያለው በሙሉ ሰው ወገኖቻቸው አለን እዚህ ነው። እዚህ ኢየሩሳሌም እህት ወንድሞች ሁሉ አሏቸው። እኔም ደግሞ ፎርም ሞልቼ የፎርም ፋይል ሁሉ ሰጠው ነበረ። በ2005 ነው በትክክለኛ ቀኑን ባላውቀውም በ2005 ፎርም ሞላ ነበር። ፎርም ሞልተው እድሜያቸው ደርሷል ይመጣል ሲባል ነገ ዛሬ ሲባል እንግዲህ የተፈጥሮ ጉዳይ ነው። ያው ልጁም አንዲቱን አገባ ያቺን ማን አገባች ወልደዋል። አሁን 9 ራሳቸውን ነው። 2 ራሳቸውን አምጡልኝ አልኳቸው 9 ራሳቸው ነዋል። አሁን ግን መፍትሄ አጣው 9 የሚሆን 10 ችግሩ በጣም እንደምታውቀው ነው። እዛ ደግሞ እየታገቱ ብር እየተቀበሉ ነው በየጊዜው ላፈነገጠው። እንግዲህ እነሱ ሰርተው አግኝተው ሳይሆን እዚህ ቤተሰብ ከሚልከው እየተሸጎጠ በማጣለል ላይ ነው ያሉ።
1: አሁን ምን ላይ ደርሰዋል እነዚህ? ይሄ ጉዳይ ምን ላይ ደርሰዋል?
3: ምንም የለውም። ያው እንዳለ በዛው ቁጭ እንዳለ ነው። ስጠይቅም ይመጣሉ በዚህ ብሎ ነው የሚቀጥለው ምናምን ነው የሚሉ።
1: አሁን በምርጫው ጊዜ ምርጫው እየተቃረበ ነው እንግዲህ መቼም ፖለቲከኞች አሁን እኛን ማንኛውም ዜጋ ድምፅ ለማግኘት ነው ጉንብስ ቀና እያሉ የሚለምኑን ያሉት። ምርጫው በኋላ ግን ዙሮ አይሆንም። ያም ሆነ አሁን ይህን አጋጣሚ በመጠቀም እናንተ አሁን ችግሩ ያለባችሁ ሰዎች ይህን የመሰለ ችግር ያለባችሁ በአሁኑ ጊዜ በዚህ በምርጫው ጊዜ ቃል እንዲገቡላችሁ ፖለቲከኞች ካልሆነ አንመርጥህም ድምፅ አንሰጥህም ሌሎችም እንዲሰጡ አናደርግም ብላችሁ መነጋገርና አንድ የሆነ ስምምነት ሰነድ በታስፈርሟቸው አይበጅም? አይሻልም? አይመስልህም?
3: አሁን እኮ ያሰራሩ ጉዳይ ለምስ

0: ነገር እስኪ አንጠራቸዋለና የሚሉ
1: ባለፈው ሰሞን ባለፈው ሰሞን የምስራዳ ፕሪም ሰዎች ወደ አዲስ አበባ ሄደው እንደነበረ አቃለሁ። ሄደው ሲመዘግቡም ሲመረምሩም ወለው አድሮ እንደተመለሱ ነው ማውቀውና የምታውቁት ነገር አለ? ይሄን በስመለከተ አዲስ ነገር እናንተ ጋር ተነጋግረዋል?
0: እኛ ጋር አልተነጋገሩም፣ ግን አዲስ አበባ ያሉት እነዚያ ፎርም የሞሉት አለ አይደለም፣ ፎርም ሞልተው ፋክስ ምናምን እንደዚህ ይላክላቸዋል የተባሉ እነሱን ጠርተው አነጋግረዋል። ግን ትመጣላችሁ ትሄዳላችሁ አልተባሉም፣ ትመጣላችሁ አላሉም። በቃ ያው አይተው ተመልሰዋል። ጎንደር ነው እነዚህ ግን የወንድሜ ልጆች አሉት ጎንደር ነው። እነሱን ግን አልጠየቁም አልሄዱም። እነዚህ ልጆች ደግሞ መስሪያ ቤት ገብተው አያውቁም። ለምንድነው? አባታቸው ሲሞጣ ቀደም አስሞልቷቸው ነበር። አበባለሙ ትልቅ ወንድሜ ነው፣ አስሞልቷቸው ነበር። በዛን ጊዜ ይመጣሉ ሲባል እድሜያቸው 18 ዓመት አልሞላም። 18 ዓመት በዚህ ያው ህጉ እንደሚፈቅደው
1: ነው እንደጓ እና ለማንኛውም የችግር በየጊዜው የሚወሳ እና መፍትሄ
0: ራምም አንተን እኮ ተላቪን መጥቼ ሁኔታውን ሁሉ ሬዲዮ እንደውም የተገናኘ ነው ታስታውሳለህ። ተላቪን መጥቼ እንደዚህ እንደዚህ ሆነውብኝ ብዬ እኮ ወረቀት ሁሉ ሰጥቻለሁ ጠይቅልሃለሁ ብለኝ ነበር። እስኪ በሞክራለሁ ብለኝ ነበር።
1: ድሮ እኮ ነው ቆየ እኮ ስንት ጊዜ ይሆናል? 10 ምናምን ዓመት በላይ።
0: አዎ እና እንደሱ ይሆናል። አንተም በዛው ጠፍተህ ቀረ። ምን ነው ምን ነካ?
1: አለሁ አልጠፋሁም።
0: አንተም አለ ግን ለምን ነው ደውለህ ያልጠየቅልኝ?
1: እሺ እንግዲህ ዋላ በግል እናወራለን። እና አመሰግናለሁ አቶ ደሴ አለሙ።
0: እሺ በል እኔም አመሰግናለሁ። ሀገሪቱን ሰላም ያድርግ፣ ቸር ወሬ ያሰማ።
1: አሜን። ሰላም ሰላም። ሄሎ
2: ይሸብሻለ ለቴፎት
1: ሄሎ

0: هلو
1: هلو
0: أنا أستلي
1: أنا أستلي
0: ملبل
1: خافتي جيتون بلالو جنا ولا تشو
0: سلام نانية مارتي
1: خافتي جيتون
0: خافتي سلام نو
1: دانا زاقر مسكين
0: إيش سلام النبأ من الأجر فلهم؟
1: أنا يوم كنا نجرو سلام مقاتنا وبمقاتو بس من بتعم سلام وقى لجال لا شو ده تنش لجال لا شو من دو تسرام كمن كنا سلام ودقو شو من دو بيزو عندك كمان ده مش ما قلي لا شو دو بمش ما قلي سنيس يلم جن دو لش ما قلي بين خات أمان حالو عيتا توم لنا سمندو وايتن بيساتو عندنا مكر هنا لما نجرنو عندنا عند هيك ده مو بالف ووزارة أجا عند هيك جسال فتاد بس جاهد بدي ألقى بين جرالين عندو بتأثر دبيانو ظروف عندنا جو سمتفاي من عند يال هيك جال بلو
0: أبتروفس يهون؟
1: يا أبتروفس من عندو سميوانو
0: ይህም ባስመለከተ እንግዲህ እኔ እስከማውቀው ድረስ አንድ ሰው ራሱን በራሱን ማስተዳደር የማይችል ከሆነ ያ ሰው የዚያን ሰው ማንኛውም ነገር ገንዘብም ሆነ ሌላ ንብረት ተንቀሳቃሽ ነገር ማንኛውም ነገር ኃላፊነት ወስዶ በሱ ኃላፊነት እንዲስተዳደር የሚል ነው እንግዲህ አሁን ያና አንዳንድ ሰዎች ለምሳሌ ያጭበረበሩ ምረዳለው እኔ ዘመድ ነኝ እኔ ወረቤት ነኝ እያሉ የሚያስቸግሩና ይህም ባስመለከተ በህጋዊ በጸደቀ መንገድ እገሌ ራሱን ችሎ መሰዳደር ለማይችለው ሰውዬ እገሌ ኃላፊነቱን ወስዷል በህጋዊ በህግ መሰረት የሚል ነው እንግዲህ ማለት ሞግዚት እንደማለት ነው በሞግዚትነት ማገል መርዳት እንደማለት ነው እንግዲህ እኔ እስከማውቀው ድረስ
1: ያው እንደወረ እንጂ ነው ወስንዶ በጥንጣል ማለት ነው
0: እንደ ኦረክ ግን አይደለም ግን በሞግዚትነት እኔ ኃላፊ ነኝ አስተዳድረዋለሁ እኔ መስፈላጊውን ነገር እኔ ተባበረዋለሁ ረዳዋለሁ አግዘዋለሁ እመክረዋለሁ በሚል ሁኔታ በዚያ አይነት ህጋዊ እንዲሆን ነው ዝም ብሎ እንዲሁ ማንኛውም እኔ ረዳለሁ እያለ በተለያየ ገንዘብን ባስመለከተ አንዳንድ ሰዎች ታማኝነት ያፈረሱ የዚያ

0: ያን ሰው ገንዘብ ወይም ንብረት የራሳቸው የሚያደርጉ ሰዎች አሉ። እና ያ እንዳይሆን በህጋዊ ሁኔታ ያን ሰው ማን እንደሆነ ታውቆ ለሰው የንከባከብ የሚያደርግለት ሰው ታውቆ በዛ መሰረት የሚያስፈልገውን አገልግሎት እንዲሰጥ ለማድረግ በህግ የጸደቀ እንዲሆን ለማለት ነው። እንግዲህ እኔ እስከማውቀው ድረስ
1: አመሰግናለሁ። ከዚህ በላይ ሌላ ምንም ቱዳረባ እግዚአብሔር መልካም ምሽት ያርግልና።
0: እሺ አቶ ሀብቴ አመሰግናለሁ።
1: ባይ
0: ሄሎ
2: ሄሎ
0: ተናስተል
2: ከናስተል ራሚ አራሚ እንደምን አሉ? እንደምን አለህልኝ?
0: እግዚአብሔር ይመስገን። ማለበል
2: ይርጋላም እባላለሁ። አፉላ
0: አቶ ይርጋ ተናስተል
2: ከናስተል አንጋፋ ራሚ 53 እና 54 የሬዲዮን አስተላላፊያች
0: አመሰግናለሁ። ስለምን ነበር መነጋገር የፈለጉት አቶ ይርጋ?
2: ፈለኩኝ ስለ ፖለቲካውና ስለ ሀገሪቱ ደግሞ ኢራቅ፣ ኢራንና አሜሪካ የውና የሰላምነቱ እንዴት እንደሆነ እግዚአብሔር ሰላም ያውርድልን። በሊባኖስ የሚደረገው ጦርነት ሁላ ወርቅ እያሉ ይፈካከላል። ወርቁ እንግዲህ ጠናም አልጠናም ሀገሯን ሰላም ያርግልና የሞቱት ወታደሮቻችን በጣም እና ያለንበት ዘመን እና ጊዜው በጣም አርጎ የሚያሳስብ ነው።
0: እና እንዴት ያዩታል? የእሱ አስተያየት ምንድን ነው?
2: እኔ አስተያየት አሁን ያለነው ዘመን እና ጊዜው በጣም አርጀ ስመለከት በጣም የሚያሳስብ ነው። እንግዲህ የበላይ ማለት አሜሪካ የሚባል ዋናው መሪያችን እሱ ነው። እሱ ከታገለ ኢራቅን ለማጥቃት እሱ ግን እንትን ካለ ኢራቅ ቆይቶምን ቶሬር አድርጎ ጦርነቱን ይከፍታል እንጂ አይስማሙም። አማስ የሚባል በአዛ ውስጥ ያለው ይኸውና አሁን ሰላም አድርጎ እየቆዩ ቶሬር ነው የሚያደርጉ እና ይህን እንግዲህ ምርጫውም እየመጣ ነው። አሁን ደግሞ ስለ ምርጫው ገባለው። የፖለቲካው ነገር በጣም ውስብስብ ያለ ጭቅጭቃቸው የበዛ ብዙ ነገር እያየነ ነው። በእናንተ ባህዳቾች እንሰማለን፣ በቴሌቪዥን እናያለን። እና ምርጫው እንግዲህ እግዚአብሔር አስተካክሎ ለሀገሪቱ የሚመራ ለሀገሪቱ የሚበጅ ተመራጭ ስጠነ። ከእኛ አብካር የመጣነ ከኢትዮጵያ 50 ዓመታችን አድርገናል። ወደ 50 ዓመት ይበልጣል። ግን ተከታይ ራስ እንዳንሆን ወደ ጅራት ማለት ተከታይ ተደራቢ የሆነ አዎ የገቡት በእውነት እኔ በጣም ላመሰግነው የምገባ አዲሱ መሰለ በሀቤር ክነሴት ገብቶ የሰራቸው ስራና የተናገራቸውላ ከልብ አመሰግነዋል። ሁሉም ገብተዋል፣ ሁሉም አሉ። ግን አሁን ደግሞ ምርጫ ሆኗል። የእኛ ሰዎች ከመከፋፈል ቅድም አንድ ወንድማችን ሲናገር ሰንባ በአንድ ሁነው በአንድ ተማክ ነው በአንድ አፍሬ በአንድ ዮም ሆነው ኢትዮጵያ ኢትዮጵያ ነን፣ ሀበሻ ሀበሻ ነን፣ አንድ ሆነው ቢሄዱ ጥቂት መንገድ እናገኛለን ማለት ነው።
0: አንድ ሲባልማ አንድ የሚባል ነገር እኮ ላይኖር ይችላል። ምክንያቱም የተለያየ አመለካከት ያለው ሰው አለ። እያንዳንዱ ሰው ሁሉም አንድ አይነት አይደለም የሚያስበው፣ አንድ አይነት አይደለም የሚፈልገው። የተለያየ አመለካከትና ፍላጎት አለ። ያ እንግዲህ ያለያያል። ግን የጋራ ሁኔታን ባስመለከተ ግን በመተባበር መስራት እና ማገልገል ነው የሚጠበቀው ነው የሚሉኝ አይደል?
2: አዎ እንግዲህ ልኩድ ዋናው ራሱ ልኩድ ነው። በልኩድ ውስጥ ያሉ አሜር ሆነው የተቀመጡ በልኩድ ቢቀመጡ የእኛ ወንድሞች እህቶች አንድ ሆነው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ የሚባላለ የዚህን ይዘው አብረው ቢሄዱ ሰፊ ውዝም ለመምረጥና ይመቻል። ይቆም ምፍራጋው ከሶስት ከአምስት እየተቆራረጡ የሰዋቢ ነው ይሆንና እንግዲህ የእኛ ሰዎች ገብተው ሊገቡልን ስለማይችሉ አሁን ግን ሰፊ ውዝም አዎ በየሀገሩ ምረጡነ በሉነ ይሉና ግን አንድ ካልሆነ እንዴት ነው የኛው ነገር? 50 ዓመት ቀላል አይደለም። በ50 ዓመት ውስጥ እንዳው ጥቂት ከኛ ገብቶ ለህዝቡ የሚመራ አሁን እኮ ተደራቢ ከሆኑ ለንግግር አይችሉም። ያው አሉ ተወክለው ሀቤር ክነሴት ነው እንጂ ራሳቸውን ችለው ለመነጋገር በጣም አይችሉም።
0: ማለት ምን ማለት ነው?
2: እንግዲህ ፍላጋውን ራሱን ችሎ የተጓዘ እንደሆነ አንድ ወንበር ሁለት ወንበር ያገኙ እንደሆነ አንድ ወንበርና ሁለት ወንበር ያዙ ለከርሞ ደግሞ ለሚመጣው እንዲያያሩ ያድጋሉ እንዳረቦቹ ይሄ ነው የምለው አሁን እኮ ተጀራቢ ተጨምሬ ወደዛ ስጠበር ያው መንገድ ሰጥቶኛ ናብየር ከሰንደቱ ለመቀመጥ ነው እንጂ መውጨ በጣም ለመናገር አልችልም።
0: ስለዚህ እንግዲህ ምንድነው የራስን ፓርቲ ማቋቋም የግል
2: እኔ ባንድ ላይ ሆኖ የራስ ፓርቲ ያቋቁም በጣም ደስ ይላል አሁን እናንተ ረድዎኑን ይው ባንድ ሆናችሁ እንደምትመሩና የራስ ፓርቲ ሽወኒ እንነቀኖ እንነሳለን አለበለዚያ ደግሞ እታች ትከላያን ከምን ከተነሱ እኛ ደግሞ ብን አቋቋም ጥሩ ነበር በእናስተያየት ራሳቸውን ችለው ምፍላጋ አርገው ቢነሱ ልነው እንደምቻችን ጥሩ ነው እነው እኔ ያሳ
0: ገባኝ አቶ ይርጋ በጣም አመሰግናለሁ
2: እኔም ደማ አመሰግናችኋለሁ እኔ ደውዬ በማቅረባችሁ በጣም አርጌ ሸጠይ ዘመነ ወርቅነሽ አንተ አንጋፋው ራሚ አንጋፋው የእውነተኛው አንጋፋችን መሪ አንተ ነህ
0: አመሰግናለሁ
2: ተናራባ
0: ሰላም ሰላም አቶ ይርጋ ክብራትና ክብራት አድማጮች እንግዲህ የቀኑን ክፍለ ጊዜያችን ለማጠናቀቅ የተቀረብነ ነው የውይይቱ መድረክ እዚ ላይ ይፈጸምና ከዚያ በፊት እንግዲህ ማለት ከመሰዳበት በፊት አስተያየት መደገሜ አቀርባለሁ በክሬሴት የቦታ መደባ ምርጫ ባስመለከተ በሊኩድ ፓርቲ አባላት ውስጥ ከባድ የሆነ የፖለቲካ ትርምስምስ አስከትሏል የትምህርት ቤቶች መምህራን ቁጥር በዚህ አመት በጣም ቀንሷል በማለት በመምህራን ማህበርና በትምህርት ሚኒስቴር መካከለ ከባድ የሆነ መወቃቀስን አስከትሏል የጠላይ ሚኒስትር የጠላይ ፍርድ ቤት ዳኞች ብያኔ ሚዛናዊ አይደለም በማለት የሚቃወሙት የህግና ፍትህ ሚኒስትር የለቢን ከምርጫው በኋላ ዳኞችን እንቀየራቸዋለን አሉ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በወዳና ሰማሪያ ቀበሮች ግጭት ዙሪያ ትናንት ምሽት አስቸኳይ ስብሰባ አካሄደ ለ50 አመታት ያህል የቆየው የኢራን የወንብድና ሥራ ያከተመበት ነው መሆኑን ፕሬዚዳንት ዶናልድ ትራምፕ ተናገሩ የሚሉት ለሰዓት ከነበረ ዜና መካከለ ዋናዎቹ ናቸው።

ክቡራትና ክቡራን አድማጮች የቀኑን ክፍለ ጊዜያችን ማከናወናችን ነው። ለተባበሩኝ ምስጋና ይድረሳቸው። ለባልደረባዬ ሰጠይ ዘመነ ወርቅነሽ ሸቴ እንዲሁም ለቴክኒክ ባለሙያችን ኖረዴን ዳን ምስጋና ይድረሳቸው። አብሬያቸው ቆየሁት ረሃሜም አላዛር ነኝ። በምሽቱ ክፍለ ጊዜ ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ የምሽቱ ያማረኛው ስርጭታችን እነሆ ጀመረ። እለቱ ዛሬ እንደ አውሮፓውያን ዘመን አቆጣጠር ኦገስት 12 ቀን 2026 ዓ.ም ሲሆን እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 3 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ጋብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛ ወቅታዊ ዘገባ እናቀርባለን። ባልደረባችን ሻያው ደጉ ከስቱዲዮ ውጪ ይገኛል። እንግዲህ ሄደበትን ጉባኤ ዛሬ ይካሄዳል። ይሄ ያለበትን እንግዲህ የሚገኝበትን አካባቢ ዘገባ ያድርግልናል። ያለውን ተጨባጭ ወቅታዊ ሁኔታ እሱ ጋር እንመለከተዋለን። ከዛም ሳምንታዊ ስፖርት ፕሮግራም ይቀርባል። ከአድማጮች ጋር ስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ በጋዛ ሰርጥ ሐማስ ለወታደራዊ ልምምድ ዝግጅት ላይ ነው በሚል ጥርጣሬ ከትናንት ወዲያ ሰኞ የእስራኤል መከላከያ ሰራዊት ከፍተኛ ዝግጅት አድርጎ እንደነበር ተገለጸ። የብረት ሰይፍ ከረቦት ባርዜል የተባለው ጦርነት ከተጀመረ አንስቶ እስካሁን በመከላከያ ሚኒስቴር የማገገሚያ ክፍል ለ43000 ቁስለኞች እውቅና እንዲሰጥ ጥያቄ ቀረበ ተባለ። የቤይሩት ፓርላማ ከአመታት በፊት በእስራኤል ጥገኝነት ላገኙ የደቡብ ሊባኖስ ወታደሮች ምህረት አጠቃላይ ምህረት ሊያሰጣቸው የሚችል ህግ ማጽደቁ ተገለጸ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጋዛ ሰርጥ ሐማስ ለወታደራዊ ልምምድ ዝግጅት ላይ ነው በሚል ጥርጣሬ ከትናንት ወዲያ ሰኞ የእስራኤል መከላከያ ሰራዊት ከፍተኛ ዝግጅት አድርጎ እንደነበር ተገለጸ። መከላከያ ሰራዊቱ የጋዛ አካባቢ ክፍለ ጦር ከጋዛ አካባቢ ክፍለ ጦር የተወጣጣ የምድር ኃይል በአካባቢው በማሰለፍ ተመልካችና ጥቃት የሚያደርሱ አይሮፕላኖችን በአየር ላይ አሰማርቶ የነበረ ሲሆን ከተወሰኑ ሰዓታት ካለፉ በኋላ የተለየ እንቅስቃሴ ባለመኖሩ ሰራዊቱ ወደ መደበኛ እንቅስቃሴው እንዲመለስ መደረጉን ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። የብረት ሰይፍ ወይም ሄርቦት ባርዜል የተባለው ጦርነት ከተጀመረ አንስቶ እስካሁን በመከላከያ ሚኒስቴር የማገገሚያ ክፍል ለ43000 ቁስለኛ ወታደሮች እውቅና እንዲሰጥ ጥያቄ ቀረበ ተባለ። የክነሴቱ የስራና ማህበራዊ ጉዳይ ቋሚ ኮሚቴ በእረፍት ወቅት ባካሄደው ልዩ ጉባኤ እውቅና እንዲሰጣቸው ጥያቄ ያቀረቡ ቁስለኛ ወታደሮችን ቁጥር አስታውቋል። ከአምስት ዓመታት በፊት ራሱን በሳት ያቃጠለው ቁስለኛ ወታደር ኢሲቅ ሳዲያን የማገገሚያ ክፍሉ ለቁስለኛ ተዋጊዎችና ራሳቸውን ለሚያጠፉ ወታደሮች እንደማይጨነቅ እንዲህ ሲል ገልጿል። ኢሲቅ ሳዲያን ራሳቸውን ለሚያጠፉ ወታደሮች ሰዎች አያሳስባቸውም። የሚያሳስባቸው ቢሆን ኖሮ አንድ መልእክት ያወጡ ነበር። አሁን አምስት ወታደሮች ራሳቸውን አጥፍተዋል፣ ነገር ግን መልእክት ያወጣ አካል የለም ያለ ሲሆን፣ ሌላ በውይይቱ የተሳተፈ ወታደር አሁን እዚህ ሳንሆን መቀመጥ የነበረብን አያሎን የተባለውን ጎዳና መዝጋት ነበረብን፣ የሚፈልጉትና የሚመርጡትም ይህን ነው በማለት በቁጣ በውይይቱ ላይ ንግግር ሲያሰሙ ታይቷል። የእስራኤል አየር ኃይል በሊባኖስ ደቡባዊ ክፍል አልማንሱሪ በተባለው ሰፈር ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። ከዚህ ጋር ተያይዞ የእስራኤል መከላከያ ሰራዊት በሊባኖስ የእስራኤል ሰራዊት የተኩስ አቁም ስምምነቱንና ዓለም አቀፉን ሕግ እየጣሰ ነው በማለት ተጠያቂ ማድረጉ ተገልጿል። የሊባኖስ መከላከያ ሰራዊት እንደገለጸው ዛውታር በተባለው አካባቢ ትምህርት ቤቶች፣ የሙያ ለሕፃናት ህንፃዎችና መኖሪያ ቤቶች በእስራኤል መከላከያ ሰራዊት ጥቃት አማካኝነት መፈራረሳቸውን አስታውቋል። በጎላኒ ክፍለ ጦር ተዋጊ የነበረው ብቸኛ ወታደር ዊሊያም ሼኪን ዛሬ ከሰዓት በኋላ በኢየሩሳሌም በግባት ሻውል መቃብር የቀብር ስነ ስርዓቱ ተፈጸመ። ዊሊያም በመከላከያ ሰራዊት ውስጥ በተጠባባቂነት ሲያገለግል ከቆየ በኋላ ወደ አሜሪካ ከተመለሰ በኋላ በአገልግሎቱ ጊዜ በነበረው ችግር የአእምሮ መረበሽ ስለ ስላጋጠመ ባለፈው ሳምንት ራሱን ማጥፋቱ ታውቋል። የዊሊያም ላጆች አስከሬኑን ይዘው ወደ እስራኤል በመምጣት በሃር ሄርጼል ወታደራዊ መካነ መቃብር እንዲቀበርላቸው ጠይቀው እንደነበር ተገልጿል። በመንግስት በኩል ግን የዊሊያም አስከሬን በኢየሩሳሌም ከተማ በሚገኘው የግባት ሻውል መካነ መቃብር በወታደራዊ ቀብር ስነ ስርዓት ዝግጅት እንዲቀበር መወሰኑ ተገልጿል። ነፍስ ይማር። የቤሩት ፓርላማ ከመታት በፊት በእስራኤል ጥገኝነት ላገኙ የደቡብ ሊባኖስ ወታደሮች ምህረት አጠቃላይ ምህረት ሊያሰጣቸው የሚችል ህግ ማጽደቁ ታወቀ። ህጉ የእስራኤል መከላከያ ሰራዊት ከ26 አመታት በፊት ከደቡብ ሊባኖስ ለቆ ሲወጣ አብረው የወጡትና በእስራኤል ጥገኝነት የተቀበሉ የሊባኖስ ወታደሮች ወደ ሀገራቸው እንዲመለሱ የሚያስችል መሆኑ ተገልጿል። የሊባኖስ ፓርላማ አባል ራዳ አዮቭ በኤክስ ገጻቸው ላይ በጻፉት መልእክት ሁሉም ወደ እስራኤል የሄዱ ሊባኖሳውያን እስከ ቤተሰቦቻቸው ምህረት ይደረግላቸዋል ብለዋል። ይሁን እንጂ የቀድሞው የደቡብ ሊባኖስ ወታደር ማህበር ቃል አቀባይ ጆናታን አልሃሪ ህጉን እንደማይደግፍ እንዲህ ሲል አስታውቋል።
1: משפחות צדל ואנשי צדל אינם פושעים וחוק זה שם אותנו בקטגוריה אחת עם מחבלים מארגון הטרור דאעש ופושעים וסוחרי סמים שהחוק הזה כולל. שנית, החוק שעבר כולל רק את הנשים והילדים שעברו לישראל עם נסיגת צהל מדרום לבנון במאי 2000 ולא כולל את האבות הגיבורים שלנו שלחמו למען המולדת אשר במידה ויחזרו יאסרו ויעמדו לדין.
0: ג'ונתן אלהורי የደቡብ ሊባኖስ መከላከያ ሰራዊት ቤተሰቦች ወንጀለኞች አይደሉም። ይህ ህግ ከዳአሽ አሸባሪ ድርጅት አባላት ጋር ከአደንዛዥ እጽ ነጋዴዎች ጋር ባንድ ላይ ያጠቃልለናል በማለት ህጉ በ2000 ዓመተ ምህረት ከእስራኤል መከላከያ ሰራዊት ጋር ወደ እስራኤል ተሻገሩትን ሴቶችና ህፃናት የሚመለከት እንጂ ለሀገራቸው የተዋጉ ጀግኖች አባቶቻችን አያጠቃልልም። እነሱ ወደ ሊባኖስ መመለስ ቢፈልጉ ሊከለከሉ ይችላሉ ወይም ለፍርድ እንዲቆሙ ይደረጋል ብሏል። የቀድሞ የደቡብ ሊባኖስ ሰራዊት ማህበር ቃል አቀባይ በተጨማሪ እንዳለው ሊባኖስ ወታደሮችን ይቅርታ በመጠየቅና ካሳ እንዲከፈላቸው የሚያደርግ ልዩ ህግ እንድታጸድቅ በማለት ፓርላማውን መጠየቃቸው ታውቋል። የበመጨረሻም ያየር ንብረት ትንበያ ለነገ ሙቀቱ መጠን በትንሹ ይቀንሳል። ይሁን እንጂ በአብዛኛው ሀገራችን ክፍል ከባድ ሙቀት እንደሚኖርና አርብ ሙቀቱ ቀንሶ ከወቅቱ ጋር ተመጣጣኝ ወደ ሆነ መደበኛ የአየር ጸባይ ወይም ሙቀት እንደምንመለስ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን ዜናው በቃ ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ራፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ቀደም ሲል በመግቢያችን እንደገለጽ ነው ዛሬ የኢትዮጵያ ቤተ እስራኤል ኢትዮጵያ ይሁዳውያን ራባናት ጉባኤ ያካሄዳሉ በቴል አቪቭ ያፎ ከተማ። ጉባኤው ሃይማኖት ላይ ትኩረት ያደረገ ነው። እንግዲህ በሃይማኖት ዙሪያ ነው። በዚህ ምክክር ጉባኤ ላይ ባልደረባችን ይሻያው ደጉ ተገኝቷል። እንግዲህ ያለውን ተጨባጭ ሁኔታ የጉባኤውን ሂደት ያሳውቀናል፣ ይዘግብልናል። እዛው በቦታው ተገኝቶ ቀጥታ ወደ ይሻያው ነው የምናልፈው። ይሻያው ጤና ይስጥልን፣ እንደምን አመሸ?
1: ወርቅነሽ ጤና ይስጥልን፣ እንዴት አመሻችሁ? እንዴት ናችሁ? እንግዲህ እንደ ማስታወቂያ በመግቢያ ላይ እንደገለጽሽው በአሁኑ ሰዓት እዚህ ቴል አቪቭ ከተማ ቴል አቪቭ ያፎ በሚገኝ ትልቅ አዳራሽ ላይ ያላነሱ በርካታ የሃይማኖት መሪዎች፣ ራባናት፣ የማህበረሰባችን ሊቀ ካህን፣ ቀሳውስት በተገኙበት ከጥቂት ደቂቃ በፊት ነው። በእርግጥ በስድስት ሰዓት ከምሽቱ ብለው ነበረ። አሁን ጸሎት የምሽቱን ጸሎት የጀመሩ አሁን ንግግር ያው መድረክ ላይ እየወጡ ንግግር እያደረጉ ናቸው የሚገኙ። እንግዲህ በንግግር ከመጀመሪያ ከተናገረው ራብ አሎን መካከል በእውነትም በዚህ ዛሬ የዚህ ስብሰባ የተሰበሰብ ነው። በእርግጥ ከአያት ቅድመ አያቶቻችን ለብዙ ዓመታት ሃይማኖታችን የኦሪጅ ሃይማኖትን ጠበቁበትን ሃይማኖታቸው ለቀጣይ ትውልዳችን ደግሞ ለማስተላለፍ ለመጠበቅ መብታችን ለማስጠበቅ ነው እና ዛሬ እዚህ የተሰባሰብን እኛ ለሌሎች ሃይማኖትን በመቃወም ሳይሆን የይሁዳውያን ሃይማኖትን መጎዳት የለበትም። ከዚህ ጋር አሁን ደግሞ የይሁዳውያን ሃይማኖት የሮሻሻ እና ሆደሽ ኤሎል እንግዲህ ሊጀምር ነው እና በዚህ ጊዜ በጣም የጸሎት እያንዳንዱ ህዝብ የሰራውን መጥፎ ስራ በህይወቱ የሰራው ስካለ ከወዲሁ ራሱን የሚያስተካክልበት ነው የሚሆነው። ከመጀመሪያ ከሮሻሻ እና ብርሃነ ሰረቀን ይጀምርና እንግዲህ ወደ ዮም ኪፑር ያስተስሮ የጾም ይመጣል። ሲቀጥል የስኮት በዓል ቀጣይ ይከበራል እና ከዚህ ጋር በተያያዘ እያንዳንዱ ሰው ባለው ትንሣኤ ወይም ሀሽቦን ነፈሽ ማለት የነፍሱም ስምን እንደሰራው ንስሐ የሚገባበት ጊዜ ስለሆነ ከዚህ ጋር በተያያዘ እንግዲህ ዛሬ የተደረገው ጉባኤ ከሃይማኖት ጋር ያነጻጸረ የሆነው እንድነቃቃ መነቃቃት አለብን፣ ሃይማኖታችን መጠበቅ አለብን በሚል ነው። እንግዲህ በቴል አቪቭ ያፎ የማህበረሰባችን የአባት መሪ ሊቀ ራብ ይሁዳ ሳህለ በሱ መሪነት እንሆ በዚህ ስብሰባ እየተደረገ ነው ያለው። በዋናነት ወርቅነሽ፣ በዋናነት በዚህ ስብሰባ ላይ የመጡ በዚህ በቅርብ ርቀት በቴል አቪቭ፣ በባቲያም፣ በሆሎን፣ ሪሾን ለጽዮን በቅርብ ርቀት የሚገኙ የማህበረሰባችን አባላት ነው። እንግዲህ በዚህ ላይ በእርግጥ የቴል አቪቭ ከተማ የራባርሺ ዋናው ሃይማኖት መሪ ተገኝቷል። ሊቀ ካህን ተገኘ ብሩ ተገኘ ብርቁ
0: ካህን ብርቁ ተገኘ።
1: አዎ እሳቸው ራብ ሻሃር ራብ አርሺ ሸሊዴ ኢትዮጵያ የኢትዮጵያ ማህበረሰብ ሃይማኖት መሪ ራብ ሮቤን ውብሸት እንደ ራብ አሎን እንደ ያላነሱ ራባኒም እና እንዲሁም ቀሳውስት መጥተዋል። እንግዲህ ስብሰባ አሁን ቅርብ ጊዜ ተጀመረ። እንግዲህ በቀጣይነት መሰባሰብ ብቻ ሳይሆን አንድ የሆነ ውሳኔ እናሳልፋለን የሚል ሀሳብ አለ። እንግዲህ እንከታተላለን።
0: አሁን ሻያው እንግዲህ በርካታ በተለይ የኢትዮጵያ ይሁዳውያን ራባናት እንደተገኙ ነው የገለጽከው። እንደው በጉባኤው ከኛ ከኢትዮጵያ ይሁዲዎች ተወካይ ሃይማኖት ተወካይ ቀሳውስትም እንደተገኙ ገልጸሃል። ከዚህ ውጪ ሌሎች የነጭው ማህበረሰብ የተጠሩ እንግዶች አሉ ወይ? ወይም ደግሞ ታላላቅ የሃይማኖት መሪዎች እንግዲህ ከራባናት ራሺ የእስራኤል ሃይማኖት ተወካዮች ካሉ አላማውም ደግሞ ምን እንደሆነ እንደው ብትገልጽልን፣ ቀደም ብለህ ያነጋገርካቸው ሰዎች ካሉ ከአዘጋጆች መካከል እንደው ምን እንዳሉ ብታሳትፍ።
1: ሌላ ለየት ባለ መልኩ ከፈረንጆች መካከል ልበል፣ ብዙ በዚህ ሃይማኖት ስብሰባ በሚካሄዱባቸው በፊልም የምንመለከተው የሃሬድም ማህበረሰብ የሆነ ፈረንጅ አለ። ባለሳሳት የኦርሃይም የተሰኘ ድርጅት ተወካይ ነው። ሁሌ በእንዲህ አይነት በሃይማኖታዊ በተመለከተ ማህበረሰባችን በሚያደርጉት ስብሰባ የሚሳተፍ ነው። የሃሬዲ ማህበረሰብ አባል ነው። ከዛ በተጨማሪ ቅድም እንዳልኩት ራባዋን ተላቢብ ከተማ የተላቢብ ያፎ የሃይማኖት መሪ አራባርሽን ተገኝተዋል። ከዛ ባነሰ አብዛኛዎቹ የእኛ ማህበረሰብ አባላት ይገርማል። በጣም በዚህ በአካባቢ በተላቢብ ያፎ፣ በባቲያም፣ በሆሎን በመሳሰሉ በቅርብ ብዛት ያላቸው ወንድ ሴቶች በዚህ ስብሰባ ላይ ተገኝተዋል እና በስብሰባ አሁን እየተከታተልን ያለ ነው በአሁኑ ሰዓት።
0: ከአዘጋጆች መካከል ቀደም ሲል አነጋግራቸው ከሆነ ያሉህ ካለ በስብሰባው በጉባኤ ላይ የሚነሱ ሀሳቦች በጉባኤው መጨረሻ ምናልባት የሚደረስበት ውሳኔ ካለ ናሳ።
1: ገና ውሳኔ በቀጣይነት ገና በውይይት ላይ ነው ያለው። ቃለ መጠየቅ ያደረግናቸው በአሁኑ በቀጥታ ማሰራጨት ባንችልም ወርቅነሽ፣ በቀጣዩ በነገም በቀጣዩ ቀን በዝርዝር እናቀርባለን ለአድማጮቻችን። አሁን ይህን ይመስላል። በእርግጥ ሁሉም በውይይት ላይ ናቸው በአሁኑ ሰዓት።
0: በጣም ጥሩ። እንግዲህ ይሻያው ወደ ውይይቱ ነው የምትገባው። አንተም ከዚህ በኋላ ምናልባት ወደ ስርጭታችን መጨረሻ አካባቢ አዲስ ነገር ካለ በድጋሜ እንገናኛለን፣ ታሳውቀናለህ። በጣም እናመሰግናለን ይሻያው።
1: በጣም ጥሩ ጥሩ ቆይታ።
0: እሺ፣ ሰላሙን እናመሰግናለን። ወደ የሚቀጥለው ዝግጅት ለማለፍ ሙዚቃ አጭር የሙዚቃ ቆይታ እናድርግ። You're free.

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ በርካታ የርሰ ጉዳዮች አሉ። በተለይ በደረነቱ በኩል እስራኤል መከላከያ ሰራዊት በደቡብም በሰሜኑም አካባቢ የመከላከያ ሰራዊቱ ላይ ጥቃት ለማድረስ በሚንቀሳቀሱ አሸባሪ አካላት ላይ እርምጃ እየወሰደ መሆኑ እየተገለጸ ነው። በሊባኖስ አካባቢ ወደ መከላከያ ሰራዊቱ ጥቃት ለማድረስ ያው የሚንቀሳቀሱ ኃይሎች ላይ ጥቃት እያደረሰ ነው። ሌላው በይሁዳና ሰማርያ አካባቢ የመከላከያ ሰራዊቱ ኃይሉን እንዳጠናከረ የሚገልጹ መረጃዎች እየወጡ ነው። እንግዲህ በአካባቢው መከላከያ ሰራዊቱ ከበፊቱ እንግዲህ በተለየ ሁኔታ ኃይሉን እያጠናከረ መሆኑን አዳዲስ መረጃዎች እየወጡ ነው። በጋዛ ሰርጥ ደግሞ መከላከያ ሰራዊቱ ላይ ጥቃት ለማድረስ ተዘጋጅተው ወደ ነበረ የሐማስ ድርጅት አባላት አሸባሪዎች ቡድን ላይ ጥቃት ለማድረስ እርምጃ መውሰዱን መከላከያ ሰራዊቱ አስታውቋል። ከዚህ ጋር ተያይዞም ዓለም አቀፍ የሰላም አስከባሪ ኃይል በጋዛ ሰርጥ እንግዲህ መልሶ ግንባታ የሚያካሄደው ኃይል ከሐማስ ጋር የገንዘብ ለመስጠት ስምምነት ተደርሷል የሚል መረጃ ወይም ዘገባ እንደወጣ ይታወሳል። በዚህ ዙሪያ የሰጠው ምላሽ አለ፣ ልክ እንዳልሆነ መረጃው። ቆየት ብለን በሚኖረን ጊዜ በሰፊው እንመለከተዋለን። አሁን ወደ ሳምንታዊ የስፖርት ፕሮግራም እናልፋለን።

0: በዚህ ፕሮግራም የተለያዩ ስፖርታዊ ዘገባዎች ይቀርባሉ። በሀገራችንና ዓለም አቀፍ ዙሪያ የተካሄዱ ስፖርታዊ ክንዋኔዎች በሰፊው ይዘገባሉ። ስፖርት ለጤንነት፣ ለማህበራዊ እድገት፣ ለወንድማማችነትና ለሰላም አስተዋጽኦ ያበረክታል።
1: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምን ሰነበታችሁ? ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን ከአትሌቲክስ ስፖርት አሰልጣኝና መምህር ግርማ ማረጋ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ግርማ እንደምን አለ?
2: ሰላም ነው ጋሽ፣ እንዴት ነህ? ሁሉም ሰላም ነው? እኔ ደህና ነኝ እግዚአብሔር
1: ይመስገን። እኛ ደህና ነን። አንተ እንዴት ነህ? እንዴት ነው አሁን እንግዲህ ከሩጫው መልስ ማለትም ያው እንግዲህ አትሌት ሲያረጅ አሰልጣኝ ይሆናል እንደሚባለው ወደ ስልጠናው ገባ?
2: አዎ፣ እንትን ካልሆኝ ያው አመት ሆነኝ ማሰልጠን ከጀመርኩኝ። ካደጉበት ክለብ አሰልጣኝ ዛሬ በአፖል ፋርሳ የሚባል ክለብ። ያው ምን ይደረግ፣ ሩጫ ጊዜያዊ ነው ታደርጋለህ። እዛም በኋላ ደግሞ ወደሚሆነው ህይወት መቀጠል ነው።
1: እርግጥ ገና ወጣት ነህ፣ እንዲያው ለስፖርቱ አሁን ባለው ለውድድሩ ለማለት ያክል ነው እንጂ ገና ወጣት ነህ።
2: እሱ ነው እኔ ደህና ውጤት እያለ ያቆምሁኝ። ምክንያቱም ቤተሰብ አለ፣ ልጅ አለ፣ ሌላ ህይወትም ስላለ ከቤተሰብና ከልጅ ጋር ስለምስማ አንዳንዴ ደግሞ ያልሆን ፊልም ካሳካህ በኋላ ወደ ቤተሰብ መዞሩ ነው ብዬ ዙሪያ ያልሆነ።
1: ጥሩ ነው። አንተ ብዙ ውጤቶች ነበሩ። እስኪ እንዲያው ከአሁን በፊትም ቃለ ምልልስ አድርገን ውጤቶችን የገለጽክበት ሁኔታ ነበረና እስኪ እንዲያው ያሳካሃቸውም በዚህ በሩጫው ዓለም ምን ምን ውጤቶች እንደሆኑ እንዲያው ለአድማጮቻችን ለማስታወስ ያክል ግለጽልን።
2: እኔ 25 ጊዜ አሉፍ እስራኤል ነበርሁኝ፣ 2 ጊዜ ኦሎምፒክ ነበርሁኝ፣ 5 ጊዜ የዓለም ሻምፒዮን ተወዳድሬ ያለሁኝ፣ 5 ጊዜ የአውሮፓን ሻምፒዮን ነበርሁኝ። በአውሮፓን ሻምፒዮን ከሚባል ውድድር ደግሞ የወርቅና የብር መዳሊያ ያለኝ አንዴ በግሩፕ በመጣ ነው ማለት ነው። ያው የእስራኤል ሪከርድ ሰብሬ ያለሁኝ ሪከርድ አሁንም ዛሬም በአንድ ሰዓት ሩጫ እና የ20 ሺህ ሩጫ ላይ የሪከርድ ባለቤት ነኝ። ያው ብዙ አድርጌያለሁ፣ ጥሩ ያለሁ እንትን ብያለሁ፣ ያለሙትን ፊልም ሁሉ አሳክቻለሁ። ይመስገን እግዚአብሔር።
1: ዋው በጣም ትልቅ ውጤት ነው። ደስ ይላል ምልህ ለቤተሰብ ልዛም በአጠቃላይ ለህብረተሰቡ ሲሰማም እንደዚህ አይነት ነገር ደስ የሚል ነው እና እንደው ወደ ማሰልጠኑ ከመግባታችን በፊት አንተም ያሳለፍክበት የህይወት ሩጫ አለ። በሩጫው ዘርፍ ራሱን የቻለ እና ከባድ ነው፣ ፈተና ነው፣ ብዙ ነገር ተቋቁማችሁ ነው እና እንዴት ነበረ ለዚህ ደረጃ ለመድረስስ? እስኪ የህይወት ልምድህን አካፍለን።
2: እኔ የጀመሩትም እንዲሁም አጋጣሚ ነው። የሆነ ሯጫ ይች 20 ዓመት የሆነኛ ከመጣሁ ከአንድ አመት በኋላ በ19 ዓመቴ ነው እዚህ ሀገር የመጣሁትኝ። በ20 ዓመቴ አንድ ሯጭ ሲወጣ አየሁትኝ። ምን ልሳደርግ ይዛ እንዳጋጣሚ ነው ጀመርኩኝ። ከዛም ሆኖ ተሳካ። ቀላል አልነበረም። ጫማ ሁላ እንኳን አልነበረኝም። ብዙ ነገር አልፍ ያለሁኝ፣ ብዙ ነገር ጥሩ ያለው የቤተሰብ ጥራ እገዛ። እዛም በኋላ ልጆች ሲመጡ ደግሞ ከልጅ ጋር ሆኖ ሩጫ የኛ ደግሞ ደህና ውጤት ለማምጣት እዚህ ሰልጥኖ አይሳካም። ወደ ኢትዮጵያ፣ ወደ ኢታሊያ ብዙ ጊዜ ተዳለህ። ይህ ሁሉም የሆነው ቀላል አይደለም። ብዙ ነገር በቃ እኔ ይህ አላማዬ ሩጫና ሩጫ ብቻ ነው። አሁን ቤተሰብ እንኳን አለኝ። ቤተሰቦችን እርዱኝ፣ እናንተ እኔን መረዳት ይገባችኋል። ይህ ህልም አለኝ። ብዙ ነገር ተግባብቶ ነው። ካልሆነ በጣም ከባድ ነው። ለቤተሰብም ለሚስቴም እውነት እግዚአብሔር አክሎ አክሎ ስታት እንጂ በጣም ጎበዝ ናት። ያን ገብቷት በቃ ችግር የለም እግዛለሁ። ቤተሰቦች በሙሉ ካልሆነ ከባድ ነው። ግን አላማ ደግሞ ትልቅ ደረጃ ለመድረስ ብዙ ነገር መስዋዕት ያስፈልጋል። መስዋዕትን ከፍያለሁ። መስዋዕት እንደከፈልሁም ጥሩ ውጤት አምጥቻለሁ። ይመስገን እግዚአብሔር።
1: በጣም በጣም ጥሩ ነው በእውነት። አሁን እንዳልከው ቤተሰቦች፣ ባለቤትህ በጣም ሊደነቁ ሊመሰገኑ ይገባል። ስፖርት ድጋፍ ከሌለው ሞራል የሚነካ ነገሮችን ሊያስከትል ስለሚችል አይዞህ የሚል ሰው ከጎን በጣም ትክክል ነው፣ ጥሩ ነው እና በጣም ቆንጆ ነው። እንዳልከው ለቤተሰቦች ምስጋና ይገባል እና አሁን አንተ ጎን ለጎንም ስራ አልተውክም፣ ትምህርት አልተውክም እና በትምህርቱም ገብተህ ያው መምህርም ነህ በአንድ በኩል።
2: አዎ ይዛኔ አሁን እንደዛ ሲሉኝ እኔ ሩጫ አይታወቅም ከተጎዳህ ማንም ዞር ባይህም እና ትምህርትን መማር አለብኝ ጀመርሁኝ። አንዴ ከጀመርሁ የማያልቅ ነገር የለም፣ አለቀ። አሁን ማስተማር የጀመርሁትኝ በዚህ ባለፈው አመት ብቻ ነው። ግን የመጀመሪያ ዲግሪን ጨረስኩ በ2018 ነው። ብዙ አመት አልሰራሁበትም በዚህ ምክንያት ካለ በኋላ ስጨርስ መለስና አስተምራለሁኝ። አሁን ያለው አላማ መሮጥ ብቻ ነው ብዬ እንትን አልሁኝ። ቀላል አልነበረም። ከሩጫ ወደ ትምህርት ከረል ከትምህርቱ ደግሞ የስፖርት ሳይንስ ስለተማርኩኝ ብዙ መስራት አለብህ። የተለያዩ የስፖርት አይነቶች እኔ ከኔ ጋር ማይሄዱ ነገሮች ሁሉ ነበሩ። ግን አላማ ነው፣ ምንም ማድረግ አይቻልም።
1: በጣም ጥሩ ነው። አሁን እንግዲህ በሩጫው ልምዱንም እውቀቱንም አካበትክ ተማርክ፣ በሌላ በኩል ደግሞ ሁለቱን ይዘህ አሁን ደግሞ አሰልጣኝ ሆንክ። እንዴት ነው ማሰልጠነው ሂደት?
2: መሰልጠና ማሰልጠን አንድ አይደለም። አሁን ሳሰለጥን ብዙ ነገር እየገበይ ብዙ ያንዳንዱን ሰው ያንዳንዱ ልጅ ተላዩ አይነት አይን አይተህና ተመረዳት መቻ እንዳለብ እየሰረደሁ ነው። አሁን አሉኝ መስገድ አሁን መጀመሪያ አመት ያሰለጠሁኝ ያሰለጠንኩ ልጅ አሁን የፌደራል ሻምፒዮን ሆኗን በ1000 ሜትር እና በ2000 ሜትር የታነድ የሚባል 14 አመት ልጅ ነው። በ1000 ሜትር እና በ2000 ሜትር የፌደራል ሻምፒዮንሺፕ ነው። ይሄ መጀመሪያ አመት የሚሳሰለጥን እሱንም በመጀመሪያ ነው ማጠውቲኝ። በቃ አሁን ዛሬ አሉ ከኤምባዩ አትሌቶች ውስጥ አንደኛ ነው።
1: በጣም ደስ ይላል።
2: ይሄ ትልእለኔ ትልቁ ውጤት ነው። እኔ ከኔ ብዙ ተጠብቃለሁ ብዙ ለማድረግ። ዋናው ምክንያቱም አሁን የመጡበት ወደዚህ ለማሰልጠን ልጅ ለማፍራት ነው እንጂ ገንዘብ ላድርግ ምናምን ብል ሌላ አሁን አርታ ማድረግ አለሁኝ። ኦንላይንም ፕሮግራም መሰጥ እችላለሁ፣ ግን ሰልጠኞች ለእኔ ብዙ ስለለፉ እኔ ደግሞ ለልጆች ብዙ ለፍቼ ደህናው ለእስራኤል ጥሩ ውጤት እንዲያመጡ ለመስራት እፈልጋለሁኝ። ለዛ ነው የሄድኩበት እነዛ ምክንያት።
1: በጣም ደስ የሚል ነው። መሰልጠንና ማሰልጠን ቀላል እንዳልሆነ ገልጸሃል። አሁን እያሰለጠንክ ባለበት ጊዜ በፊት አሰልጣኞች ሲሉ የነበሩትን ነገሮች እንደዚህ ብሰማቸው ባዳምጣቸው ብለህ የተቆጨህባቸው ነገሮች አሉ?
2: እኔ በአንድ በኩል የጀመሩት በትልቅ እድሜ ስለሆነ እነሱ የሚሉትን እንደገናም ከኢትዮጵያ እንደመጣሁ ስለጀመርሁኝ እነሱ የሚሉኝን ትልቅ የኢትዮጵያ ባህል አለ ትልቅ ሰው የሚልህ የመስማት እና አሰልጠኛ ላይ ሰማ ነበር። ግን ሁኖም ያም ሆኖ ግን አንዳንድ ነገሮች አሉ እውነትም ትክክል ናቸው። በጊዜርተኛ ሲሉኛ እንዲ ያልሰማም ነበር። ዛሬ ሳስበው ዞር ብዬ እንደዚህ ስሰት ነበር ላለሁ እና እንደነሱ አሁን ለእኔ ለሯጮች እኔ ይህን ስላለፍ ነው እንዲምላችሁ ዝም ብዬ አይደለም ባይጠቅማችሁ እንኳ አላችሁ ብላለሁኝ።
1: ጥሩ ነው፣ ልምድህን ታካፍላለህ። አሁን እንግዲህ አንተ የምታሰለጥናቸው ሌሎችም ውድድሮች አሉ። በቀጣይ እንዴት ነው? በእስራኤል በኩል ምን ይጠበቃል?
2: በእስራኤል በኩል አሁን በሚቀጥለው እሁድ የአውሮፓ ሻምፒዮንሺፕ እኔ 5 ጊዜ ተወዳደርሁበት ያልሁህ ቦታ እንትን ውድድር ተከፍቷል፣ ተጀምሯል። እስራኤል ወደ 19 ስፖርተኞች ተልከዋል። በተለያዩ የስፖርት አይነቶች የእኛ ህብረተሰብ ያሉበት ማራቶን ነው፣ እሁድ ይሆናል። እና በጣም ጠንካሮች ናቸው። ባንዴ ሰርተዋል፣ በልምድ ያላቸው ያካበቱ ናቸው። 6 ኢትዮጵያውያን አሉ። እንደገና ደግሞ አንዲት ኢትዮጵያዊት በማራቶን ሌሎች 2 ደግሞ በማራቶን ሰላዊ እና ደህና ውጤት እንደሚጠብቅ እኔ ጥርጥር የለኝ። ሁለቶቹ ሴቶቹም የኢትዮጵያውያን ናቸው፣ ከኢትዮጵያ ህብረተሰብ የመጡ አንደኛዋ ማወር ቴዎሪ፣ እሷም 3 ጊዜ ኦሎምፒክ ነበረች፣ ብዙ ጊዜ ተወዳድራለች፣ ብዙ ልምድ አላት። ሌሎቹ ደግሞ ሰላማዊት ተፈሪ፣ የማሩ ተፈሪ ባለቤት እና ምንታምር ቡካያ፣ እሷም የመጀመሪያ ውድድር ነው በእንደዚህ አይነት ትልቅ ደረጃ ስትወዳደር ልምድ ይሆናታል ብዬ አስባለሁ።
1: እስራኤል እንግዲህ ሜዳሊያዎችን ትጠብቃለች በእነዚህ አትሌቶች።
2: አዎ፣ ከ2022 እኛ የመጀመሪያውን የአውሮፓ ሻምፒዮን ሜዳሊያ ከመጣም በኋላ እስራኤል ከ1-3 ነው ያለ ነው። ባለፈው አመት በተደረገውም ወርቅ ያመጡ በግሩፕ በደረጃም 3 እና 2 ወጥተዋል። ጠንካሮች ናቸው፣ ልምድ አላቸው። ልምድ ደግሞ በጣም ወሳኝ ነው። ጠንካራ ቦታ ሰርተዋል። ጽዋ አሰልጣኞች አሉ። ዛሬ ግሩፕ አለ ጥሩ አድርጎ የሚንከባከበ። ስለዚህ ደህና ውጤት ያመጣሉ ብዬ ተስፋ አለኝ።
1: በወንዶች በኩልስ?
2: በወንዶች በኩል እነማሩ ጋሻው፣ ሀይምሮ ታደሰ፣ ጌታሁን ሽሞላ፣ ቦሀይ አሉ፣ ቡቃየው። 2 ወንዶች ደግሞ አሁን በ10,000 ይወዳደሉ፣ ደረጀ እንግዳ እና ዘመኑ ሙጬ። እነሱ ደግሞ 10,000 ይወዳደራሉ። በጣም ጠንካራ ልጆች ናቸው፣ በጣም ወጣቶች ናቸው፣ ደህና ውጤት ያላቸው ልጆች ናቸው። ደህና ውጤት ያመጣሉ ተስፋ አለኝ።
1: አሁን እንግዲህ እናንተ በተለይ በአውሮፓ ሲሆን መቼም ከኢትዮጵያ የሚመጡ አትሌቶች ላይኖሩ ይችላሉ። በአውሮፓ ሻምፒዮን ምናልባት እዛው የተወለዱ ያደጉ ሊኖሩ ይችላሉ ከአፍሪካ ሄደው ግን በዓለም ሻምፒዮን ሲሆን ደግሞ ከኢትዮጵያና ከኬንያ አትሌቶች ጋር የመወዳደሩ ሁኔታ አለ። እርግጥ የእናንተንም የነማሩንም ውጤት አይተናል፣ ጥሩ ነው የነበረ ባለፉት ጊዜያት። እና እንደዚህ ከሌሎች በተለይ ጠንካራ የሚባሉት የአፍሪካ አትሌቶች ጋር የመወዳደሩ ድል ሲገጥም እንዴት ነው የምትወጡት ይህን ፈተና?
2: ደረጃው ከፍ ባለ ቁጥር አሁን ከኤሮፕ ሻምፒዮን ወደ ዓለም ሻምፒዮን ከዓለም ሻምፒዮን የኦሎምፒክ ጌም ሲሆን ደረጃው ከፍ እያለ ነው የሚሄድ። ማሩን አይተሃን በ2023 ላይ 2ኛ ወጦ በዓለም ሻምፒዮን ላይ ሜዳሊያ ትኬሴፍ አግኝቷል። አሁን በአውሮፓ ሻምፒዮንሺፕ ቢሆንም አሉ ኢትዮጵያውያን፣ ኤርትራውያን፣ ኬንያውያን ሌላ ሀገሮች የሚሮጡ አሉ። የዘው ያደጉ ሳይሆኑ እንደኛ ወደ ሌላ ሀገር ሄደው እንትን ያሉ አሉ። አሁን በተለይ ጀርመኖቹ ሁለቶቹም አንደኛው ኤርትራዊ አንደኛው ኢትዮጵያዊ ናቸው። በጣም ጠንካሮች ናቸው። እና በተለይ ጀርመን ለኛን ግሩፕ ያስፈሩት እነሱ ብቻ ናቸው። ሌሎቹ አገሮች አሉ ጠንካሮች ናቸው፣ ግን ለጀርመን ብዙ አትሌት ያላቸው የሉም።
1: ግን ያም ሆኖ ምንም ያስፈራ ነገር የለም። ውድድር ነው፣ ሜዳ ላይ ነው የሚወሰነው። ጥሩ ነው፣ በጣም ደስ ይላል። እንግዲህ ለእስራኤላውያን አትሌቶች መልካም እድል ነው የምንመኘው። ጥሩ ውጤት ያመጣሉ ብለን ተስፋ እናደርጋለን።
2: አዎ፣ ሁሌም ባለ ተስፋ መሆን አለብን። እኛ ልጆች እንኮራባቸዋለን። አመጡም አላመጡም እኛ ወንድሞቻችን ናቸው፣ ግን እንደሚያመጡ ትልቅ ተስፋ አለኝ። በስፖርት ፋሚያች የተላለፋን ማየት ትችላላችሁ። ለነሱ እንትን አየኋችሁ እንትን ማለቱ ለእኛ ለእንደዚ ስፖርተኛ በጣም ትልቅ ጉልበት ነው የሚሰጥ። ባይመስለንም ግን እኛ አሁን እንደዚህ አየሁ እኮ እንደዚህ ሮጣችሁ እንደዚህ አምጠ ሲባል ጉልበት ሰጠናን። ብዙ ድካም ምላልፍተ ምናምን እንደዛ ሲሉን በጣም ትልቅ ጉልበት ነው እና ትልቅ ኃይል ሰጠናን። ሌሎች ውድድሮች ጀምሯል፣ ግን ማራቶን የሚደረገው እሁድ ነው።
1: ስለዚህ እሁድ እንግዲህ የማራቶኑን ውድድር በስፖርት ሀመሽ በመከታተል ማበረታታት ጥሩ ነው።
2: አዎ፣ እና መልካም እድል እንዲሆን እመኝላቸዋለሁ። ሁሉ
1: የእኛም ምኞት ነው። እንግዲህ ሌሎች ደግሞ ባለፉት ሳምንት የተደረገ በአሜሪካ ከ20 ዓመት በታች የሆኑ ውድድሮች ነበሩ እና አሜሪካ፣ ኬንያ፣ ጣሊያን፣ ጃማይካ፣ አውስትራሊያ፣ ኢትዮጵያ እያሉ ደረጃዎችን አግኝተዋል። እንዴት አየኸው ያንን ከ20 ዓመት በታች አትሌቶችን ውድድር?
2: በዓለም ሻምፒዮን የወጣቱ የ20 ዓመት በታች ወጣት የሆነውን እንትን ብዙም አልተከታተሉትም። ምክንያቱም ሰዓቱ ተቃራኒ ስለሆነ ማታ አካባቢ ነው የሚሆን፣ ሌሊት አካባቢ ነው። ግን አልፎ አልፎ እና በአንዳንድ ሚዲያዎች እንደተከታተሉት ደህና ውጤት ነበር። ደህና በተለይ አሜሪካኖች ደህና ውጤት አመጡ። በአንድ በኩል ደስ የሚለው ስታያቸው እኔ እንጃ በጣም 20 ዓመት 17 ዓመት ነው እንዲህ ውጤት መጠበቅ በጣም ነው የሚያስደንቀው። በጣም አኩሪ ውጤት ነው ያየሁኝ።
1: ኢትዮጵያንም ደህና ነው፣ ግን አንዳንዶች ደግሞ እዛው ቀርተዋል ተብሏል።
2: አዎ፣ ዛሬ ሰማየሁኝ 7 ሰዎች ኢትዮጵያ እና ኬንያ፣ ኢትዮጵያ እና ኤርትራውን በጣም አስቸጋሪ ደረጃ ደርሰዋል። ባለፈው እግር ኳስ ሄደው እንደዚህ ኖርዌይ ወይስ የሆነ ሀገር ሄደው አንድም የተመለሰ የለም። ምክንያቱም አሁን ኢትዮጵያ ውስጥ የኑሮ ውድነቱን በጣም ከባድ ነው። ወደ ውጭ ለመውጣት ቪዛ የሚሰጥም ከባድ ነው፣ ውጤት በተለይ ከሌለህ። ስለዚህ ያላቸው አጋጣሚ ተጠቅመው መሮጥ የሚችሉት እንኳን የማውቃቸው ስንት ጓደኞቼ በቃ ጠፍተው ቀሯሉ። ምክንያቱም ትንሽ ከወረደብህ የሚመልስህ የለም፣ ቪዛ የሚሰጥህ የለም። ከለኛ ሊቶፕ ላይ ሆነህ በጣም አስቸጋሪ ኢትዮጵያ ትልቅ ሳይሆን በጣም አስቸጋሪ ደረጃ ላይ ነው ያለ።
1: አስቸጋሪ ነው። ፖለቲካውም የኑሮ ውድነቱም ብዙም ውስብስብ ሲል ስፖርተኞች እንግዲህ እንዲህ ይወጣሉ፣ ለሌላ ሀገር ይሮጣሉ። የሚያሳዝን ነው። በአውሮፓም ያየነው ነው። አፍሪካውያን ለሌላ ሀገራት የሮጡ ለኢትዮጵያ፣ ለኬንያ የሚሮጡትን ውጤት ያመለጣቸው ለአረብ ሀገሮች የሚሮጡ ሁሉ አይተናል። ና የሚስተካከል ጥሩ ነው እንላለን። በጣም እናመሰግናለን። ግርማ፣ የመጨረሻ መልእክት ካለ?
2: እኔ የምለው የምፈልገው መልካም እድል ለብሔራዊ እንትን እንዲሆን እንፈልጋለሁኝ እና እናንተ ደግሞ አስባችሁ ይህን ስለሰጣችሁ እግዚአብሔር ስለአመሰግናለሁኝ። በርቱ፣ ጠንክሩ፣ ሀገራችን ሰላም ትሁን።
1: አሜን። እናመሰግናለን። እንግዲህ አትሌቶችን ደግሞ ያው ትንሽ ልምምድ ላይ ስለሆኑ ብንደውልም ለጊዜው አላገኘናቸውም፣ ወደፊት እንጠይቃቸዋለን። ግርማ፣ ከኛ ጋር ለነበረህ ቆይታ በጣም እናመሰግናለን። ወደፊት ደግሞ ብዙ እነጋገር።
2: በዚሁ አጋጣሚ ደግሞ ይህን የሚሰማ ሰው ካለ በክፋር ሰባ ና በክፋር ሰባ አካባቢ ያለ ካለ እዛ ስለጥናለሁኝ ሰኞና ሐሙስ ቀን ከአምስት ሰዓት ጀምሮ በስታዲዮን ጋሊሊ ተጋብዛችሁ አመጣችሁ ለማየት ና ለመሰልጠን
1: ጥሩ ነው። በዛ አካባቢ የሚገኙ እንግዲህ ልጆቻቸው እንዲያሰለጥኑም ጥሪው ደርሷል። እናመሰግናለን። ሰላሙን የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን።
3: የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ስልክ መስመራችን ላይ ወይዘሮ ተዋበች ባርኮ ይገኛሉ። ወደ ተዋበች እናልፋለን። ጤና ይስጥልን ወይዘሮ ተዋበች፣ እንደምን አመሸሽ? አንቺ ነው የምንልሽ። ወይዘሮ ተዋበች እንደምን አመሸሽ? ጤና ይስጥልን።
4: እግዚአብሔር ይመስገን። ደህና አመሻችሁ። እንዴት ዋላችሁ?
3: እናመሰግናለን። እኛ ሰላም ነን። እንዴት ነሽ? እንዴት ነው ደቡቦ? አንቺ የሲድሮት ከተማ ኗሪ ነሽ?
4: አዎ፣ ደህና ነው። እስካሁን ጥሩ ነው ያለነ፣ ደህና ነው ያለነ። መቼም ስላቀረባችሁኝ አመሰግናለሁ። ለራዲዮ ተሳታፊዎች የምታስተናግዱ አመሰግናለሁ ስላቀረባችሁኝ።
3: እኛም ስለምትሳተፊ እናመሰግናለን። አዎ፣ በምን ዙሪያ ነው ሀሳብ መስጠት የፈለግሽው?
4: በምን ዙሪያ አገራችን ያው እንደምታዩት ዛሬ 3 አመት በፊት በሰባው ኦክቶበር ጀምሮ ችግሩ በዚህም እሳቱ መቆሳቆሶ እንዲያ አልወዘነም። እዛ አልፎተርፎ ደግሞ የውስጡ ቁስቁስ አሁን ስንሰማ በዚህ እንደዚህ ሆነ እንደዚህ ሆነ ይሄ ደግሞ ጥሩ አይደለም። ክርስቲያንና እስራኤል ታገራችን ጀምሮ እስራኤል የነበረ ለብቻው ተከብሮ ክርስቲያኑም ደግሞ ቢመጡ እሱ አንቱ ተባብሎ የሚፈልጉትን ገዝተው ይሄዳሉ ተከባብሮ ነበረ። አሁን እዚህ ግና ከሌ እንደዚህ ነው ከሌ እንደዚህ ነው ሲሆን ሃይማኖት ተከብሮ ያው እንደመጡበት እስራኤሉ ነው መጣ እስራኤል ነው። እዚህ ደግሞ ሃይማኖት ግዩር አርጎ ሐለፈ በኋላ ወደ ሌላ ደግሞ ወደ እንትን ማለቱ ደግሞ ጥሩ አይመጣም። ሃይማኖት ሲጣጥ ግም ነው ተከባብረን ስንኖር ጥሩ ነው። አንዱ እንደዚህ አንዱ እንደዚህ ሲል ደግሞ ለሀገራችንም ጥሩ አይመጣም። በሐቅ ሆኖ ሰው ወይ ያለበት ክርስቲያንም ተሆነ በክርስቲያንነቱ እስራኤልም ተሆነ እስላምም ተሆነ ሁሉም ሃይማኖቱ ተከባብሮ በፍቅር ሲኖር ሰው ለሀገሪቱ ሰላም ይፈጠራል። እንደዚህም ጉርምጉር ሲሆን ደግሞ ጥሩ አይደለም። አንዱ ለአንዱ አፍንጫ ሲመጣ ይናለቀሰ ዛሬ ከሁሉ ጋር የተዋለደ ነው ህዝቡ ሁሉ ጋር የተዋለደ ስለሆነ እንትን ይመዛለይ ጥሩ አይደለም። ለመንግስት ማይመችም ለኗሪ ማይመችም ለጥሪውም ለምንም ጥሩ አይደለም። ተስማምተን እንደ ቀደማችን እንደ ሀገራችን ትንነል ጥሩ ነው እና ይሄን ቢቀነስ ጥሩ ነው። በፍቅር እንደዚህ በስድብ በምናምን ሳይሆን መከባበሩ ጥሩ ይመስለኛል። ማለት ሀገራችንም ሰላም ብንፈጥር ጥሩ ነው። እኛ በእኛ ብንከባበር ብንል ይመቻል ብዬ ነው። ለራባኖች ለቄሶች ለሁሉም ለእግዚአብሔርም ይሰማል ማለት ነው።
3: አዎ አይ እንደው መቼም መብለጥ ማነስ ሳይሆን ያንዱ ጉዳይ ላንዱ ስለሆነ አስተያየት መስጠቱ መልካም ነው። ወይዘሮ ተዋበች አዎ እንግዲህ በሀገራችን በእስራኤል እንዲህ አይነት ነገር ከተጀመረ ቆየ በትንሽ ሲጀምር ቆይቶ ወደ ከፋ ደረጃም እየደረሰ ነው። በተለይ ቃላት ዘለፋ እንደው ስሜት የሚነካ ነገር መናገሩ አንዱ ወጥቶ አንዱን ማለቱ አዎ በተለይ ካፍ የሚወጣ ነገር አንዳንዴ ጥሩ አይደለም። እንደገና ተመልሶ አይገባም ያስቀይማል። አዎ እና እንደዛ ሳይሆን አዎ እንደው ዞሮ ዞሮ ተፈቃቅሮ ሰው ተቻችሎ የሚኖርበት መንገድ ቢኖር መልካም ነው። ነው ጥሩ ነው። እንግዲህ አንቺ ሐሳብ እንደው የምትሰጪው ምክር በዚህ ዙሪያ አሁን እንዲህ አይነት በተለይ እንደው አላግባብ የሆነ አጥንት የሚሰብር ቃል አንዳንዴ የሚናገሩ ዘመዶች ካሉ ወገኖች
4: ጥሩ አይደለም። አሁን እንደዚህዋን ለዛ ለቀረው ህዝብ እንቅፋት ነው። አንደኛ አሁን ለምሳሌ ግዩር አርገው ወደ ነበሩ ተደው ተሆነ ለቀሪ በተሰን እንቅፋት ይሆናል። አንደኛ ሁለተኛ ደግሞ ለተጋባው ለተዋለደው ደግሞ አንገት ያስደፋል። ጥሩ አይደለም። እኛ ደግሞ እዚህ ደግሞ እስራኤል የሆነው ደግሞ አይመቸም። እያዩ ደግሞ የሚታለፍ ነገር አለ። ቀስ ብሎ በምክር ሲመከር ያነ ሰው በስድብ ሳይሆን ቀስ ብሎ መከሩት ያነ እፍር ብሎ ራሱ ደግሞ ይመለሳል። ሳንናናቅ ሰው ተከባብሮ ነው እና ክፉ ቃል ደግሞ ለሀገራችን ደግሞ በምርጫው ጉዳይ በዚህ በጦርነቱ ዳር በዳር ባለው እግዚአብሔር ያብርደው ወታደሮችን እግዚአብሔር ኃይል ብርታት ይስጠልን። ልጆች ሁላ ኩታራው ሁላ እግዚአብሔር ይጠብቀው። ጠላቱ በሷል። የኛ የራሳችን ጠላት በደጅ ደግሞ እንደገና ተውስጥ ጥሩም አይመጣም። እነዛ ደግሞ ከዛ ጎንደር የቀሩት ደግሞ ቢመጡ ሰርተው ነው የሚበሉ። ልጆቻቸው ቢመጡ ወታደር ጥሩ ጥሩ ልጆች ተማሪ ናቸው። ለዚች ሀገር ያብቃቸው። ጠንቃረው እያዩ ብዙ እኛ የምናውቃቸው የቤተሰቦቻችን የቀሩም አሉ። ግድ ስጋ ዘመድህን ቢሆን ባይሆንም አብሮ የበላ የጠጣ ቅዱስ ዮሐንስን አይሽረውም። ስጋ ነው። አብረናቸው ነው የኖርን። እኔ ለራሴ በሜት አብሬያቸው ነው የኖርኩ። እኔም ለራሴ ክርስቲያን ነኝ ብዬ ነው ተመሳስዬ እነሱ ጋር ብዙ ጊዜ ቆየሁ። አሁን የማውቃቸው አንዳንዶች እንትን ሲሉ በጣም ሊመጡ ብለው ተዘጋጅተው የቀሩ አሉ። አንጀቴን ነው የሚበሉ እና ጥሩ ነው
3: ጥሩ ነው እንግዲህ መቼም ዞሮ ዞሮ ትልቁ ነገር ሰው ተግባብቶ ምኖርበት ነገር ቢኖር መልካም ነው ነው ይዘው ተዋበች ጥሩ ነው ሐሳብሽ እና መሰግናለን አሁን ከተማችሁ እንዴት ነው በፊት ያን አካባቢ ከባድ ነበር የሐማስ ድርጅት አሁን ያለበት ደረጃ ላይ ሳይደርስ ከባድ ነበር አሁን ግን ከአመታት በኋላ ደግሞ እንደገና ሐማስ እየተንቀሳቀሰ ነው ይባላል እንደው ተኩስ ምናምን ይሰማችኋል እንዴት ነው
4: እስካሁን አልሰማንም
3: ምናልባት መከላከያ ሰራዊቱም ሲተኩስ ይሰማል አንዳንድ የእስራኤል መከላከያ ሰራዊት ያው ቅርብ ስለሆናችሁ
4: አሉ ቅርብ ነው አልሰማንም በእንደዚህ በእናንተ ነው ሁሉንም የምንሰማው በእናንተ ነው እስካሁን አልሰማንም ደህና ነን
3: ስጋት ሳለ እንደው የምትቀበሉት መልእክት የጸጥታ አካላት የሚያስተላልፉት መልእክት አለ ራሳችሁ እንድትጠብቁ እንድትጠነቀቁ
4: የለም የሰማነ የለም እስካሁን ጸጥታ ነው በሰላም ወተን በሰላም እየገባን መንደራችን ጥሩ ናት ከተማይቱ ጥሩ ናት የሰማነው የለም ጥሩ ነው እግዚአብሔር እንዲያርጎ ያቆይልን መንጠራራቱን ግን በዚህ በዜና መሰራጫ እንደዚህ እንሰማለን በጧቱም በማታውም አደንቃችኋለሁ በሊባኖንም በዚህም ይባላል እግዚአብሔር እሱ የተላለቆች ጦለት ቃሉን አፍርስብና እግዚአብሔር ደግማ ስደት አንጣብና እግዚአብሔር በጧለት ናት ምትቆም እግዚአብሔር ይስማን ይስማ የተላለቆችን
3: ጥሩ ወይዘሮ ተዋበች በጣም እናመሰግናለን ለማጠቃለያ የምትይው ነገር ካለ
4: ለማጠቃለያ የምለው ደግሞ ስለ ምርጫ ጉዳይ ይባላል ምርጫ እኛ ለሚረዳን ቀና ብለን የምንሄድበት ለልጆቻችን መብት ለእኛ መብት የሚሰጠውን የሚያስከብረውን ነው እኛ የምናከብር በሰላም ደግሞ ተመርጦ ተደላልዮ ደግሞ ያሰማና በአንድ ሆኖ አሁን ብዙዎች አሉ የኛ ፍረተፈ እነሱ ደግሞ ተመርጠውልን ነው እኛ ደግሞ አንድ ሆነን የኛን ሰው ብንደግፍ የኛ ሰው ብናወጣ ዛፍ ነው መጠለያ መጠጃ ነው ፀሐይ መተህ ከዛፍ ላይ ይጠጋል የኛ ሰው ቢመረጥ የኛ ሰው አላፊ ቢሆን እንደ ልባችን ቀና ብሎ መሄዱ መብት መከበሩ
3: እውነት ነው አዎ የህብረተሰቡን ችግር የሚያቀርብ ተወካይ ሲኖር አዎ ጥሩ ነው እናመሰግናለን ወይዘሮ ተዋበች በጣም ነው እናመሰግን መልካም ምሽት ይሁንልሽ
4: እናመሰግናለን ተናገሩልኝ
3: ሰላም ደሪ ሰላም ደሪ አሁን ደግሞ አቶ ሮኒ አካሌ ስልክ መስመራችን ላይ ይገኛል ሮኒ አካሌ እንግዲህ በትምህርት ሚኒስቴር ስር ያለ የብሔራዊ ፕሮጀክት ኃላፊ ነው ትምህርታዊ ፕሮጀክት ነው ፕሮጀክት አሎሚ ለህብረተሰባችን ለማህበረሰባችን እንግዲህ በጣም ሰፊ አገልግሎት ነው የሚሰጠው ይሄ ፕሮጀክት በዚህ ፕሮጀክት ስርም በርካታ ልጆች ወጥተዋል እስራኤልን ባለማቀፍ መድረክ የሚያስተዋውቁ ምሁራን ዶክተሮች በህክምና ዶክተሬት ዲግሪያቸውን ያገኙ ሌላም በበርካታ ሙያ ዘርፎች የተመረቁ ልጆች ወጥተዋል እንግዲህ ይሄ ፕሮጀክት በሚያደርገው እርዳታና እገዛ በሚቀጥለው አመት የፕሮጀክቱ እቅድ ምን ይመስላል? አቶ ሮኒ ስልክ መስመራችን ላይ ያለው ደስ ነው እናልፈው። ሮኒ ጤና ይስጥልን እንደምን አመሸ?
5: ጤና ይስጥልን እንደምን አመሸ ሻንጅ?
3: ሰላም ነኝ እግዚአብሔር ይመስገን። ፕሮጀክት አሎሚ ወይም የፕሮጀክት ብሔራዊ ፕሮጀክት እንግዲህ እንደምናውቀው ትምህርታዊ ፕሮጀክት ነው። ብዙ ስራዎችን ሰርቷል በእኛ ማህበረሰብ ውስጥም እንዴት ነው አሁን ያለው እንቅስቃሴ ምን ይመስላል?
5: ትክክል ነሽ ወርቅነሽ። ፕሮጀክት አሎሚ ከተቋቋመ እስካሁን ድረስ ብዙ ስራዎችን ሰርተዋል፣ ለህብረተሰባችን ከፍተኛ አገልግሎት ሰጥተዋል። እንደገና ደግሞ ብዙ ውጤቶች ያስገኘንበት እንደገና ታዳጊ ወጣቶች ከፍተኛ ደረጃ የደረሱበት ትልቅ ፕሮጀክት ነው። አሁን በትላንትናው ዕለት ትልቅ ስብሰባ ነበር ግምገማ ለማድረግ የአመቱን ምን እንደተሰራ ምን ውጤት አግኝተናል ለወደፊት ምን ማድረግ አለብን የሚለውን በትላንትናው ዕለት ወደ 50 ምን የሚሆኑ የባለሙያ ሰራተኞች በአንድ ላይ በመሰባሰብ ግምገማ አድርገን ነበር እና ያየነው ምንድነው የተሰሩት ስራዎች ምንም እንኳን በዚህ

0: ነፍሎ መሆኑ ይህ ፕሮጀክት መጀመሪያውን መመሪያውን ቢወስድም የሁላችን መጠናከር የሁላችን መሰባሰብ እና ባንድ ላይ መሆን ለዚህ ነገር ፍሬ ማውጣት ይችላል ማለት ይቻላል። ስለዚህ የዚህ ፕሮጀክት አሁን ያለው የወደፊት እቅዳችን ባለው በዚህ ዓመት በተደረገው ጦርነት ምክንያት የሀገሪቱ የባጀት ሁኔታ በጣም አስቸጋሪ ነው እንደምታውቂው ወርቅነሽ። ባጀቱም ማለቴ አብዛኛው እንግዲህ የትምህርቱ ጉዳይ ሳይሆን አንገብጋቢ የሆነው ማለት የቢታሆን ወይም ደግሞ የውትድርናው ዓለም በተመለከተ መንግስት በዛ ባጀቱን ከፍተኛ በማድረጉ እና በየመስሪያ ቤቱ ደግሞ የተለያዩ የባጀት ቅነሳ በመደረጉ በዚህ የሚቀጥለው ዓመት ምናልባት በዚህ ዓመት ያደረግነውን የትምህርት ድጋፍ በተለያዩ ቦታዎች ላናደርግ እንችል ይሆናል። ግን ይሄ አሁን ገና በጥናት ላይ ነው ያለው። ውጤት ገና ውሳኔ አልተወሰነም። በዚህ ዓመት ወደ 29 ከተማዎች ነበር። ባገኘነው ውጤት የትምህርት ሚኒስተር በርቱ አይዟችሁ ጠንክሩ እና ቦታውን በእነዚህ አካባቢዎች 13 ከተማዎች ከመስራተ ብቻ ሳይሆን ወደ 29 ከፍ አድርጎት ነበር። ምናልባት በሚቀጥለው ዓመት ግን በእነዚህ ከተማዎች በተወሰኑት ከተማዎች የምንሰራ አይመስለኝም። ያሉት ተሳታፊዎች ወጣቶች ደግሞ ይቀንሳል። ነገር ግን ይሄ ለጊዜያዊ ነው ማለት ጊዜያውም ቢሆን ያሉትን ልጆች በዚህ በእኛ ፕሮጀክት የሚካፈሉትን ልጆች ከከፍተኛ ደረጃ ለማድረስ የማናደርገው ጥረት አይኖርም። ከነዚህንም ስናደርግ ከወላጆች ጋር፣ ከመምህሮች ጋር፣ ከባለሙያዎች ሰራተኞች ጋር በመሆን ነው እንግዲህ የምናደርገው።
1: እንግዲህ ይሄ ፕሮጀክት በጣም ብዙ ውጤት ያስመዘገበ ነው። በተለያየ ጊዜ እናንተ ጋር ስንወያይ በውጭም በሌላ ሰው ስንሰማው ጥሩ ነው። በህክምና በዶክተሬት እንግዲህ በህክምና ዲግሪ እስከ ማስመረቅ ድረስ ልጆችን ከስር ደግፎ ለዚህ ማድረስ ከዚህ በላይ ትልቅ ነገር የለም። እና ለምንድን ነው ይቀንሳል ስትል ሰማሁ። አሁን ከ13 ወደ 29 ከፍ ብሎ ነበር፣ ግን አሁን ምናልባት ከፍ ላይልም ይችላል ወይም ሊቀንስ ይችላል የሚል ስጋት ካለ ለምንድን ነው እንዲቀንስ የተደረገው? የበጀት ችግር ነው ወይስ የተሳታፊው ችግር ነው? ምንድን ነው ችግሩ?
0: የተሳታፊዎች ችግር አይደለም። እንዲያውም በየከተማው አሁን የሚደርሰን የድጋፍ ደብዳቤ ለእኛ ብቻ ሳይሆን ለትምህርት ሚኒስተሩ የሚልኩት ወላጆች፣ ባለሙያዎች ይሄ ፕሮጀክት በእኛ በህብረተሰባችን በእኛ በከተማችን መቀጠል አለበት መሰራት አለበት ብለው ብዙ ድጋፍ ነው የሚሰጡን። ያም ደግሞ የሚያኮራ የሚያስደስት ነው። የእኛ አሁን ባጀቱ በመቀነሱ ባጀት የገንዘብ ባጀት ቅነሳ በመሆኑ በመንግስት በኩል ያለው ድጋፍ ትንሽ በነበረው የጦርነት ምክንያት ብዙ ባጀት ወደ ቢታሆን ማለት ወደ መከላከያ ሚኒስተር ባጀት ስለሚሄድ ትንሽ ይቀንሳል። ስለዚህ በዛ ምክንያት ነው አሁን ቁጥራቸው በሚቀጥለው ዓመት ተሳታፊ ይሆናሉ ያልናቸው ይቀንሳል ያልኩትኝ። ይህን ደግሞ እንዳይቀንስ ወይም ደግሞ ባጀቱ እንደተቀመጠ ባጀቱ እንደነበረው እንዲሆን ከተፈለገ የህዝቡ ድጋፍ ያስፈልጋል። የህዝቡ ጩኸት ያስፈልጋል። በየከተማው መጠየቅ ያስፈልጋቸዋል። ምክንያቱም እኛ ብቻ አይደለም መጠየቅ የሚገባል፣ ወላጆችም ቤተሰቦችም እንደገና የከተማው እንኳን የርዕሰ መምህሮች የሚያደርጉት የድጋፍ ደብዳቤ በጣም ከፍተኛ ነው። ይሄ ባጀት እንዳይቀነስ በዚህ ባጀት የሚማሩ ልጆች እና የሚጠቀሙ ልጆች ብዙዎች ስለሆኑ እኛ እንኮራበታለን። ስለዚህ ባጀቱ እንደተቀመጠው ሆኖ ስራው መቀጠል አለበት ብለው ብዙ ድጋፍ የሚሰጡና ለትምህርት ሚኒስቴር ዋናው ኃላፊ ብዙ ደብዳቤዎች ተልከዋል። ነገር ግን እስካሁን ድረስ የሰማኋቸው ምላሾች የሉም። ያንን በመጠባበቅ ላይ ነው ያለን። ነገር ግን እኛ ገና መልስ የሚመጣ አይመጣም የሚለው ነገር አሁን በምታየው የፖለቲካ ሁኔታ አሁን የምርጫ ሰዓት ነው። ብዙዎቹ አሁን አንዳንድ ጊዜ አይ አይቀንስም እኛ እንትን እንላለን ይላሉ፣ ግን በተግባር ስንመለከት ያ ነገር የማያደርጉበት ሁኔታ ነው ያለው። ያን ደግሞ አሁን እኛ እንቀጥላለን፣ እንሰራለን የባጀት ቅናሽ ቢሆንም እንግዲህ የተባበሩት የይሁዶች ማህበር በተለያዩ ቦታዎች የምናገኛቸው ድጋፎች በነዛ አማካይነት ስራችን ወደፊት ከማራመድ ወደኋላ አንልም እና የህብረተሰቡ ድጋፍ ግን አስፈላጊ ነው። የወላጆች ድጋፍ አስፈላጊ ነው።
1: በምን መንገድ ወላጆች እንዴት ነው ድጋፍ ማድረግ የሚችሉት?
0: ለምሳሌ በእያንዳንዱ በከተማ

0: ከተማዎች አካባቢ ራስ መምሮች አሉ፣ የትምርት የቱ ዳይሬክተሮች አሉ። በነዛ አካባቢ በመሄድ ለምንድነው የባጀቱ የሚቀነስና ልጆቻችን ከመጠቀም በዚህ በዚህ ፕሮግራም ከመጠቀም የሚወጡበትና የሚቀነስበት ለምንድነው ብሎ መጠየቅ ይችላሉ። ያ እንግዲህ የነሱ ጥያቄ ከነዛ ነው መልስ ማግኘት የሚችለው። እኛ አይደለንም መልሱን የምንሰጠው። እኛ ለህብረተሰቡ የደረሰውን ሁኔታ እንናገራለን። የተነገረውን ነገር ግን ወደ ተግባር የሚተርጉሙት ያው የልጆች ወላጆች ተጠቃሚዎች ናቸው። ተጠቃሚው አይ ለምን ይሄ ባጀት ይቀንሳል? ለምን ይሄ ፕሮግራም በሰፊው መከተል ሲገባው ለምን እንደዚህ ሆናል ብሎ መጠየቅ የሚገባቸው ተጠቃሚዎች ናቸው። ይህን ነው እንግዲህ አሁን ለህብረተሰቡ ማሳስበው።
1: ስለዚህ ያው በዚህ መንገድ ነው የህብረተሰቡ ሆነ የወላጆች ድጋፍ የሚያስፈልገው ማለት ነው። እንግዲህ ከዚህ ባለፈ አሁን ግን የናው ፕሮጀክቱ መስከረም ጀምሮ ነው አይደል ስራው የሚጀምረው? እንደ አዲስ ያው
0: ቀጣይ እንግዲህ እንደ አዲስ አሁን መስከረም አንድ ሲል ፕሮግራሙን ጀምራለን ብለን እናስባለን። እንግዲህ አሁንም የፊርማ ጉዳይ አለ። የትምህርት ሚኒስቴሩና የኛ መስሪያ ቤት ባንድ ላይ ሆነው ፊርማን ካስቀመጡና ውል ከተዋዋል ፕሮግራሙ በአንድ ቀን ዘጠነኛ ወር ይጀምራል። ከአንድ ቀን ዘጠነኛ ወር ጀምሮ እስከ 31 ስምንተኛ ወር አልፋ 2027 ዓመተ ምህረት ይከተላል። ማለት አንድ አመት ማለት ነው። እንግዲህ ይሄ አሁን ባለው የባጀት ሁኔታ በቢያንስ ወደ 2500 ልጆች ይኖሩናል። ከአሁን ካለን 4700 ልጆች እንግዲህ ወደ 2500 ልጆች ይወርዳል ማለት ነው። እና እነዚህ በዚህ ላይ የሁሉ ተሳትፎ ልጆቻቸው እንዲማሩ እንዲጠነክሩ ካስፈለገ የህብረተሰቡ ድጋፍ ያስፈልገናል። ከሚመለከተው ክፍል መነጋገር አለባቸው። በአሁኑ ሰዓት አሁን ምርጫ ነው። በምርጫው ሰዓት እንዲያውም የሚፈልጉትን ነገር ማግኘት የሚችሉት አሁን ነው። እና በዚህ መንገድ ከፍተኛ ላሀሱ ማለት ግፊት በማድረግ የባጀቱን ጉዳይ ማስወሰን የሚቻልበት ሁኔታም አለ። በዚህ ምክንያት እንግዲህ ባለሙያዎችም አብረውን አሉ፣ እኛም አለን። እንግዲህ የወላጆች ድጋፍ ለማስፈላጊ ነው። ልጆችም ደብዳቤ መጻፍ ይችላሉ፣ ብዙዎችም እየጻፉ ነው። እና በጣም የሚያስደስት ሁኔታ ነው ያለው። በተለይ በወጣቶች በኩል እና በርዕሰ መምህሮች በኩል ያለው ሁኔታ በጣም ድጋፍ ያለው እና የሚያኮራ ነው ብዬ ለህብረተሰባችን መግለጽ ይፈልጋል።
1: በጣም ደስ ይላል። እንደው ይሄ ፕሮጀክት ሎሚ ምሳሌ መሆን አለበት፣ በግልም ሆነ ደግሞ የግልም ድርጅቶች ካሉ እንደ ድርጅት ልጆች እንደዚህ ከስር ኮትኩቶ ለትልቅ ደረጃ ማድረስ ያስፈልጋል። አጠር አድርገህ ለማጠቃለያ የምትለው ነገር ካለ ሮኒ?
0: እንግዲህ አሁን የአመት እያለቀ ነው። የዚህ አመት ረት የትምህርት ዘመናችን ጨረስን፣ ትናንትና ግምገማ አደረግን። በሚቀጥለው መስከረም አንድ ሲል ፕሮግራሙ እንደሚጀምር ተስፋ ይኖረኛል። እና አሁን ደግሞ በአሁኑ ሰዓት ልጆች ትምህርት ላይ አይደሉም ያሉ አመታዊ የአመቱን ሆፌሽ ማለት የአመት እረፍት ነው ያሉትኝ። እና በዚች እረፍታቸው ጥንቃቄ ማድረግ አለባቸው፣ ወደ መጥፎ ነገር እንዳይሄዱ ወይም ደግሞ ወደ ውሃ በሚሄዱበት ሰዓት ጥንቃቄና በመንገድ ላይ የሚደርሰውን ችግር ደግሞ ለመቋቋም ከፍተኛ ጥንቃቄ ማድረግ አለባቸው። ወላጆችም አሁን ቅድም የነገርኳቸውን ድጋፍና ግፊት ማድረግ ያስፈልጋቸዋል። በየከተማው አሁን እኛ መልእክቱ እናስተላልፋለን እና እንግዲህ በዚህ መንገድ ነው እንግዲህ አሁን ሁኔታውን የማየው። ይህን እድል ስለሰጠሽኝ እና ሁኔታውን ደግሞ ለህብረተሰባችን ለመግለጽ በዚህ አይነት መግለጽ ስለቻልኩ በጣም አመሰግንሻለሁ።
1: ጥሩ። አቶ ሮኒ አካሌ የፕሮጀክት አሎሚ ኃላፊ በጣም እናመሰግናለን። መልካም ምሽት ይሁንልህ።
0: በጣም አመሰግናለሁ።
1: መልካም ምሽት። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊጠናቀቅ አንድ ሁለት ደቂቃዎች ይቀሩናል። እንደሚታወቀው ባለፈው ሳምንት በግሪክ ፍልስጤማውያንን በመደገፍ ጸረ እስራኤል ታላቅ ሰላማዊ ሰልፍ ተካሂዶ ነበር። በዚህ ሰልፍም የእስራኤል የውጭ ጉዳይ ሚኒስትር በግሪክ የሚገኙ እስራኤላውያን ጥንቃቄ እንዲያደርጉ መልእክት ማስተላለፉ ይታወሳል። እንግዲህ ከባድ ጩኸት ወይም ቁጣ የተገለጸበት ሰልፍ እንደነበር ተገልጿል። ዛሬ የግሪኩ የጤና ጥበቃ ሚኒስትር አዶኒስ ያሪያዲስ ይባላሉ ባወጡት መልእክት የነበረ የነበረውን የተቃውሞ ሰልፍ ተቃውመዋል። እስራኤል የግሪክ በጣም ጥብቅ የሆነች ቃል ኪዳን ሀገር ናት፣ እንዲህ አይነት ጸረ እስራኤል እንቅስቃሴ ሊካሄድ አይገባውም በማለት የነበረውን የተቃውሞ ሰልፍ ለማንኛውም ማውገዛቸው ተገልጿል። ሌላው ዘግቶ የደረሰን መረጃ እስራኤልና ሊባኖስ በሚዋሰኑበት ድንበር አካባቢ በሊባኖስ ምድር የእሳት ቃጠሎ ተነስቶ ያቃጠሎ ወደ ከፍተኛው የገሊላ ክፍል እንደተሸጋገረ ያው እንግዲህ ድንበር ያዋስነዋል ወደ እስራኤል ክልልና ቃጠሎን ለማጥፋት ከፍተኛ እንቅስቃሴ እየተደረገ እንደሆነ የሚገልጽ መረጃ ወጥቷል። በመጨረሻዎቹ ደቂቃዎች ሌላው የሐረዲ ማህበረሰብ ፔሌግ ኢየሩሳሌም የሚባለው እንቅስቃሴ በጊያ በተባለው ጾሜት ወይም መስቀለኛ ጎዳና አካባቢ ሲያካሄድ የነበረው ታላቅ ወይም ከባድ የተቃውሞ ሰልፍ ተጠናቀቀ የሚል መረጃ እየወጣ ነው። እንግዲህ ያው የሐረዲ ማህበረሰብ ወደ መከላከያ ሰራዊቱ የሐረዲ የሃይማኖት የሽባ ትምህርት ቤት ተማሪዎች አይዘምቱም በማለት በመቃወም የሚያደርገውን ሰልፍ እንደቀጠለ ነው። ይሄ ሰልፍ ነው ዛሬም የተካሄደው ሰልፍ ተጠናቀቀ የሚል መረጃ አሁን እየወጣ ያለው። አድማጮቻችን እንግዲህ የምሽቱ ስርጭታችን ይሄን ይመስል ነበር። ይቅርታ በመግቢያ የቀኑን በትክክል በተለይ በዕብራውያን ዘመን አቆጣጠር እንዳልጠቀስኩ መልእክት ደርሶኛል። እውነት ነው፣ ከይቅርታ ጋር ይቅርታ እየጠየቅን እለቱ ዛሬ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ካፍቴት በአፍ ታፍሽን ፔባብ ነው። እንደ አውሮፓ አቆጣጠር ኦግስት 12 ቀን 2018 እንደ ኢትዮጵያ ደግሞ ዛሬ ነሐሴ 6 ቀን ነው 2018። ስርጭታችን ተጠናቀቀ። የቴክኒክ ባለሙያው ገብርኤል ኮሄን ነበር። እናመሰግናለን። እኔ ወርቅነሽ እሸቴ ነኝ። እንግዲህ ለባልደረባችን ለይሻ የወደጉ ምስጋና ይድረሰው ዘገባ ላቀረበልን፣ እንዲሁም ለተሳታፊዎች መልካም ምሽት ይሆንላችሁ። ነገ ጠዋት 6 ሰዓት ላይ እንደገና እንገናኛለን። መልካም ሌሊት።